0: ስለዚ እዚኦም ከዓ ብዓንዳ ርእሱ መድኒታት የሚል ናዮም ኣለና ኣዝዩ ኣዝዩ ኣዝዩ ኣዝዩ በጊ ፍሉጥ ሓኪም ስለ ዘይጥቀምሎም ዘለካ እቲ ዕላማ እውን ንምፅዕዳው ኢልካ ጥቀምሉ ስለ ዘለካ ኣዝዩ ኣዝዩ ብዙሕ ሽግራት ይኽትሉ ማለት እዩ። ብዓብዪ ድማ እዚኦም ምናልባት ንዕዘብ ንኮይና ኣብ ከባቢና መመላኽዒታት ተጠቂመን ሲ ኣዝዩ ኣዝዩ ፍሪፍሪ ዝበለ ፈፀጋ ዝመስል ዕንፍሩር ኣብ ገፀን ወፂእዎን ርእና ንፈለጥ ኢና። እዚ ተቀዳማይ ምልክት ናይዞም ሃይድሮኪኖንስ ናይዞም ኮርቲኮስቴሮይድስ ዝበሃሉ መመላኽዒታት ማለት እዩ።
1: ኣብ ተዓቐን እውን ክፈላለ ስለዝኽእል ማለት እዩ። ንሕክምና ተባሂሉ ዝወሃብ ካልእዩ ተዓቐኑን ኣጠቃቀሙኡን እዚ ግን ዝያዳ ብምሃብ ወይ ብካልእ መንገዲ ስለ ድወሃብ ዘሎ ትሳዕብኑ ይመፅእ ማለት
0: እዩ። ሕጂ ሓኪም ብጥንቃቐ ንሓደ ክፋል ኣካላት ፀገም ዝረኣየሉ ወይ ኢንፍላሜሽን ወይ ነድሪ ዝረኣየሉ ብውሱን ግዜ ዓቐን መዓልታትን ደሪቱ ውፅኢት ከምፃሎም ይኽእል
1: እዩ።
0: እዞም ኣብ ኮስሞቲክስ ንሕርከና ወይ ኣብዚ መላኻዒታት ንሕርከና ግን እቲ ዕላማ ካልእ ቆርበት ምፅዕዳው ነቲ ጥዑይ ዘሎ ኣካላት ሲ ነቲ ጥዑይ ዘሎ ኣካላት ሕማም ደ ይብሉ ንክተፃዕዱ ወኢልካ ክሳዕ ገለገል እዮም ናይ ሙሉእ ኣካላት እዮም ዝበሃሉ እዚኦም ተባሂሎም እዮም ድሸየጡ ሙሉእ ኣካላት ካ ትልከዮም ማለት እዩ። ብምቕፃል ተወሳኺ ኣብዛ ናይ ኮርቲኮስቴሮይድስ ንብሎ እዚኦም ህቡባት እዮም ኢለዮም ፀኒሐ ኣቐዲመ። ስለምንታይ ብልምዲ ኣዴታትና እውን ፈልጦ የን ወይ ደቂ ኣንስትዮና ቤትና ቤት ዶርሞ ቤት እንዳበላ ኣብ ፈቐዶ ናይ ኮስሞቲክስ መሸጢ ማእኸላት ከደን ዓዲገን ክጥቀማ ንሪአን ኢና። ስለዚ እዞም ቤትና ቤት ንብሎም ለና ዶርሞ ቤት ንብሎም ለና መድሃኒት እዮም ኣብ ኮስሞቲክስ ክኣትዉ ኣይግባእን። እቲ ዝኸትልዎ ፀገማት ድማ ብስእሊ ንኣብ ነዳሓን ክንርአና ንቐፅል። ሕጂ እዛ ንሪያ ዘለና ጓል ኣንስተይቲ ድሕሪ ተጠቃምነት ናይዞም ከም በዓል ቤትና ቤት ወይ ዶርሞ ቤት ንብሎም ለና ኮርቲኮስቴሮይድስ ዝበሃሉ መድኒታውያን ሓዘል መመላኽዒታት ድሕሪ ምጥቃም ድመፀ ፈፀጋ እዩ ማለት እዩ። እዚ ፈፀጋ እዚ ድማ ክትፍውሶ ንቡር ፈፀጋ ኣይኮነን። ንቡር ፈፀጋ ዝበሃል ምስ ዕድመ ኣብ እዋን ግርዝውና ድመፅእ ኮይኑ ዕድመ ምስ ኣኸደ ድማ በዕሉ ድኸይድ ዝጠፊ እዩ። እዚ ዓይነት ፈፀጋ ንሪኦ ዘለና ግን ብሰንኪዞም ውጉዛት ቀመማት ዝሓዙ መመላኽዒታት ብድሕሪ ምጥቃም ድመፅእ ዘሎ ፈፀጋታት እዩ ማለት እዩ።
1: ናይ ምሕዋይ ተኽእሉ እውን ብመጠና
0: ጎደኣሸጋሪ ኣሸጋሪ። ስለምንታይ ቆርበትና ሲ ቆርበት እቲ ዝዓበየ ህዋስ ኣብ ኣካል ይበሃል። ንኣብነት ኦርጋንስ ንብሎም ህዋሳት ንብሎም ኣለዉ እዞም ከም በዓል ልቢ ኮሌት ቅንቲ ንብል ካብዞም ኩሎም ህዋሳት እቲ ዝዓበየ ቆርበት እዩ። ስለምንታይ ቆርበት ደይብላ ክፋል ኣካል የላ ኩላ ተሸፊና ኢና ዘለና። ነዚ መሸፈኒ እዚ ድማ እንድሕር በዞም ንብሎም ንጠቕሶም ፀናሕና ቀመማት ጌርና ኣርቂቕናዮን ሕሚምናዮን መሸፈኒኡ ዝተበላሸዎ ነገር ኩሉ ግዜ ንሓደጋ ቁልዕ ክኸውን ኣሎ ማለት እዩ።
1: ፅቡቅ ንቅፅላይ ና ዶክተር ሓፃር መሰጋገሪት ክንገብር ኢና ዝኸበርኩም ተኸታተልቲ ምስ ዶክተራት ኣብ ስቱድዮኹም ዘለኹም ናይ ሎሚ ዛዕባና ውሕሳት ተጠቃምነት መመላኽዒታት ብዝብላ ርስቲ ዕዱምና ድማ ፋርማሲስት ኣቤል ገብረየሱስ እዩ ክንመለስ ኢና።

0: ምስ ዶክተራት ኣብ ስትድዮ ኣለኹም ዝኸበርኩም ተኸታተልቲ ክንቅፅል ናብተን ዝተረፋና ሳዕቤናት ኣብ ቆርበት ዘቂሑ ዝበሃሉ ዝርከቡ ግዛት ባእታታት ኢና ዘለና ክንቅፅል
1: ተሪፋትና ደላ እዞም ሬቲኖይድስ ወይ ድማ ካልእ ፋርማኮሎጂካል ኣክቲቭ ንብሎም ዘለና መድሃኒታውያን ሓዘል መድሃኒት ሓዘል ቀመማት ኣብ ኮስሞቲክስ ንጥቀመሎም ዘለና ማለት እዩ። እዚኦም ድማ ከምቲ ክንገልፆ ፅንሕና ሽግራት ኣብ ቆርበት ከምፅእ ዝኽእል ክንብሎ ፅንሕና ብግቡእ ስለዘይ ንጥቀመሎም ዘለና ብዓብ እውን መድሃኒታት ስለ ዝኾኑ ኣብ ኮስሞቲክስ እውን ክኣትዉ ዘይግብኦም ምንባሮም ኣብ ቆርበትና ምድራቕ ምቅርራፍ ምቕያሕ ደቃፅል ስምዒት ንኣብነት ሮዛ ሕብሪ

0: ዝሓዘ ቆርበት ርኢና ኣለና ኣዝዩ ረቂቁ ናብ ክሳዕ ትሰራውር ናይ ደም ብዓይንኻስ ክትሪኦ ዘኽእለካ ምርቃቕ ናይ ቆርበት ደብፅሑናዮም ማለት እዩ። ስለዚ እዚ ከም ዝርአ ዘለና እዛ ጓል ኣንስተይቲ እዚኣ እቲ ኣብ ክልተ መዕጉርታ ደሎ ሕብሪ እንዳሕርኢናዮ ናብ ሮዛ ገፁ ኦሬዲ እንታይ ኮይኑሎ ማለት እዩ እዚ ረቂቁ ኣዝዩ ረቂቁ
1: እንታይ ስትድዮ እትዮምልና እዛ ስእሊ ፅቡቕ ነር ክንሪያ
0: እወ ሕጂ ከም ንሪኦ ዘለና እዛ ጓል ኣንስተይቲ እዚኣ ድሕሪ ምጥቃም ናይዞም ሬቲኖይድስ ንብሎም ዘለና ኣብ መመላክዒታት ኣትዮም ዝስርሑ ዘለዉ ቀመማት ድመፀ ናይ ቆርበት ምርቃቕ እዩ ማለት እዩ። ካልእ ድማ ኣዝዮም ኣዝዮም ብዙሓት ከም በዓል ፔትሮሊየም ታልክ ኣስቤስቶስ ፎርማልዲሃይድ ሲልቨር ናይትሬት ፓራበንስ ካር ዝተፈላለዩ ዝተፈላለዩ ቀመማት ኣዝዮም ብዙሓት ኮይኑ ማለት እዩ ንንቡር ምፍራይ ናይ ሜላኒን ከምቲ ዓንቲ ወይ ዝበልናዮ እዚ ሜላኒን ንበሃል ዘሎ ነቲ ናይ ምፅላም ፀሊም ሕብሪ ቆርበት ንክህልወና ዝሰርሕ ዋህዮ ወይ ቲሹ ንዕኡ ድፃብኡ ኮይኖም ኣካል ናይቲ ፀገማት እዮም ማለት እዩ። እዚኦም እውን ሽግራት የምፅኦም ማለት እዩ። ስለዚ እዛ ስእሊ ንምንታይ ናምፅናያ ተጠቃምነት መመላክዒታት ኣብ ደቂ ኣንስትዮ ጥራይ ክመስለና ይኽእል እዩ። ኣብዚ ሎሚ እዋን ኣብ ኩሉ ዕድመ ኣብ ክልቲኡ ፆታን ከም ዘሎ እዩ ማለት እዩ። እዚ ንሪኦ ዘለና ወተባዕታ እዩ ድሕሪ ምጥቃም ናይዞም ቆርበት ደቂሕ መመላክዒታት እዩ ሕዱር ድኾነ ነድሪ ናይ ቆርበት ገይሩ ዘሎ ማለት እዩ። ሕጂ እዞም ክንሪኦም ፀናሕና ፀገማት ወይ ድማ ሳዕቤናት ኣብ ቆርበት ኢና ክንሪኢ ፀኒሕና፣ ግን እዞም ቆርበት ዘቐይሑ መመላክዒታት ኣብ ቆርበት ጥራይ ኣይኮነን ሽግሮም። ከምፅዎ ዝኽእሉ ሳዕቤናት ኣብ ቆርበት ጥራይ ዝተደረተ ኣይኮነን። እንታይ ደኣ ናብ ውሽጢ ኣካላትና ተሳሒቦም ብምእታው ኣብ ሙሉእ ኣካላትና ሽግራት ከምፅ ኽእሉ እዮም። ካብቲ ዝረአ ሽግራት ሕጂ ፀላም ከብዲ ዕንወት ኣብ ፀላም ከብዲ ጠላን ከብዲ ከም ንፈልጣ ብዙሕ ቀመማት ኣብ ኣካላትና ዝርከብ ናይ ምምስራሕ ወይ ናይ ዲቶክሲፋይ ኣብ ምግባር ናብ ሓደ መርዛም ነገር ናብ ዘይ መርዛም ቀይርካ ናይ ምስራሕ ባህር ዘለዋ ኣካል እያ። እዛ ኣካል እዚኣ ድማ ኩሉ ግዜ ኣካላትና ብዝእትዎም ቀመማት ቀፀል እቲ ጉዳእ ንስ እያ ማለት እዩ። ስለዚ ዕንወት ኣብ ጠላም ክብዲ ይኸትል። ናይ ክሳዕ ቆርበት ክንብል ፅሕና ድማ ምቕያሕ ምንዳር ጥራይ ዘይኮነ ክሳዕ ናይ ቆርበት ካንሰር ከምፁ ይኽእሉ እዮም። ካልእ እውን ምስኡ ተታሓሒዙ ዝኸይድ ስነ ኣእምራዊ ሃስያ ኣሎ። እዚ ስነ ኣእምራዊ ሃስያ ንብሎ ዘለና ሓንቲ ጓል ኣንስተይቲ ኣብ ንእስነት ዕድሚያ ነዞም መመላክዒታት ተጠቒማ ድሕሪ ምጥቃማ ሕዱር ዝኾነ ፀገም ኣብ ቆርበታ ምስ ዘጋጥማ ስነ ኣእምራዊ ከምትህሰብ ፍሉጥ እዩ ማለት እዩ። ከመይ ገይር ያ ምስ ሰብ ክትሕወስ ተሓሲባቶ ነበረት ዕላማ ካልእ እዩ ሒዝላ መፅ ዘሎ ድማ ካልእ እዩ ማለት እዩ። ስለዚ ሳዕቤናት ቆርበት ዘቐይሑ መመላክዒታት ካብ ኪኖ ቆርበት ሓሊፉ ናብ ሙሉእ ኣካላትና ዳሃሲ ኣካላትና ጥራይ ሃሲዩ ጠጠው ድብል ዘይኮነ ድማ ብፍላይ ኣብ ፍርያምነት ንርከብ ደቂ ኣንስትዮ ምስ ንኸውን ነቲ ፅባሕ ንጎ ንወልዶ ዕሸል እውን ሳዕቤን ከምፃሉ ዝኽእል ጎዳኢ ቅመማት ዝሓዙ እዮም ማለት እዩ።
1: ብዙሕ ግዜ እቲ ቀልጢፉ ዝረአ እቲ ሳዕቤኑ ወይስ ንነዊሕ ዝበለ ግዜ ድሕሪ ግዜ ዝወስድ ከመይ እዩ እቲ ሳዕቤን? ምክንያቱ ተ ሓደ ሰብ ጥቀመሉሎ ቀልጢፉ እቲ ሳዕቤን እንተ ዝሪኦ ቀልጢፉ መቋረፂ ኮይኑ ይስማዓኒ። ስለዚ እንታይ ይፈላለ ድዩ ከመይ ተሰራርሓ ሰብ ክፈልጦ ዘለዎ ነገር ኣብዚ እንታይ እዩ?
0: እወ ሕጂ ንሕና እቲ ከም መትከል ፋርማሲካ ማሕበር ከም መትከል ሒዝናዮ ዘለና እንታይ እዩ ካልኦት ዓይነት መመላክዒታት ብውሑስ ኣገባብ ክትቀመሎም ትኽእል ክህልው ይኽእሉ እዮም እውን ኣለው። ንኣብነት ከም ዝበልና እቲ መመላክዒ ዝብል ኣርእስቲ ክሳዕ ነቶም ናውቲ ፅሬት ኣካላት ወይ ናውቲ ክንክን ኣካላት ዝሓቁፍ ካብ ኮነ እዚኦም ብጥንቃቐ ንጠቐመሎም ኣገባብ ንሓልወሎም ንብል ኣለና ማለት እዩ። እዞም ቆርበት ደፃዕዱ ወይ ደቂሕ መመላክዒታት ግን ጠቕላላ ኣየድሊናን እዮም ኣይንጠቐመሎም እዩ። እቲ ሳዕቤናት ቀልጢፉ ዝረአ ሳዕቤናት ክህሉ ይኽእል እዩ። ንኣብነት ምስተለኸኻዮ ናይ ዘቃፅል ስምዒት ናይ ምንዳር ቆርበት ናይ ምቕያሕ ወይ ምሕባጥ ምልክት ከርእካ ይኽእል። እዚ ተርእካ ዕድለኛ ኣለኻ ማለት እዩ። ቀልጢፍካ ንክተቋርፆስ ምልክት ይርእካ ኣሎ ማለት እዩ። እቶም ዶንጌም ዝረኣዩ ግን መብዛሕትኦም እቶም ዶንጌም ዝረኣዩ ፀገማት እዮም ድማ ሽግር ደምፁ። ንኣብነት ተለኸየ ኣለኹ ወላ ሓንቲ ነገር ኣይገበረኒ ትብል ኣለካ ድሕሪ ዝተወሰነ ዓመታት ግን ናይ ቆርበት ካንሰር ሒዝካ ንድሕር ተረኺብካ ክምለስ ዘይክእል ንባር ድኾነ ሽግር ምፅኢልካ ኣሎ ማለት እዩ።
1: ብሓፈሻ ክንሪኦም ከለና ብገምጋም

0: ማለት እዩ። ስለምንታይ እዩ ብብዝሒ ከምዚ ዓይነት ተጠቃምነት ዝረአ ሰብሲ ናብነት ኣብ ኣፍሪካ ብብዝሒ ከም ዝረአ ክትጠቕሶ ፀኒሕካ ኢኻ? ብሓፈሻ ክንሪኦም ከለናስ እንታይ እዩ ምክንያት?
1: ፅቡቅ ተጠቃምነት ድርኸይታት ናይ ቆርበት ተጠቃምነት ቆርበት ዘቕይሑ መመላኽዒታት ክንርኢ እንድሕር ኮይና ቁፅሪ ሓደ እቲ ሓድጊ መግዛእቲ እዩ ኣብ ኣፍሪካ ብዝሒ ይረአ ካበልናዮም እሱ ድማ ሓድጊ መግዛእቲ እዩ።

0: ሕብሪ ቆርበት ዝውንን ከም ጎይታ ወይ ከም ብሉፅ ከም ምዕቡል፣ ፀሊም ሕብሪ ቆርበት ዝውንን ድማ ከም ድሑር ስለ ንሓስቦ ዘይተፈጥራዊ ተፈጥሮና ፀሊም ሕብሪ ቆርበት ክንሱ ነቶም ጎይታትና ንብሎም ወይ ድማ ፀዓዱ ክፋል ሕብረተሰብ ናይ ዓለም ንዕኦም ንክንመስል ንገብሮ ዘለና ተግባራት እዩ ማለት እዩ። ስለዚ ብዓንዳ ርእሱ እቲ ቆርበትካ ተፃዕዱ ምድላይ ካብ ምንታይ ይብገስ እንድሕር ኢልና ኣዝዩ ብዙሕ ነገራት እኳ ክህሉ ይኽእል ካብ ኮነ መበገሲኡ ግን እቲ ሓድጊ ናይ መግዛእቲ ኣብ ኣፍሪቃ ንወለዶ እዩ ማለት እዩ።
1: እሱ ጥራይ ዘይኮነ ሰሙን ገና ስራሓሉ እዩ ዘሎ እቲ ንፀሊም ደታሕ ኣብ ፊልምታቶም ኣብ ኩሉ ናይ መዋዓውዒ ትካላቶም ገለ ብዝግበር ከዓ ኣብ ኣእምሮ ሰብ ዝሰርፅ ነገር እውን መመላእታ ክኸውን ይኽእል እዩ እብል ወገነይ ንተኸታተልትና ገለ ዕድል ክንህብ ፋርማሲስት ኣብል ብቁፅሪ ቴሌፎን 12244 ከምኡ 12244 ብምድዋል ኣብ ዘልዕልናዮ ዘለና ንመመላኽዒታት ውሕሰ ተጠቃምነት መመላኽዒታት ዝብል ዛዕባ ሕቶ ይኹን ርእቶ ተቕርቡልና ትኽእሉ ኢኹም። ኣብል ነዚ ሽግር እዚ ንክንምክቶ ከምዚ እውን ኣብ ጠቂስናዮ ዘለና ብኸመይ ኢና ክንምክቶ ዘለና ዝፀገም እዚ ክንዘራረበሉ ምክንያቱ ከምዚ ክትጠቕሱ ዝፅናሕካ መመላኽዒታት ንብሎ ኣለና እምበር መመላኽዒ እውን ኣይኮነን መባላሸዊ ምዃኑ ትገልፀልና ኣለኻ። ስለዚ እዚ ሳዕብኑ ከቢድ ካብ ኮነ እንታይ ይገበር ናብ ዝበል ክንከይድ ህዝቢ እንታይ ክገብር ዘሎ?
0: ፅቡቅ ከምቲ ብኸመይ ንመክቶ ናብ ዝብል ርእሲ ንምምፃእ ቀዳማይ ርድኢት ምዕባይ ወይ ኣፍልጦ ሕብረተሰብ ብዛዕባ ሕብሪ ቆርበቱ ኣውንታዊ ዝኾነ ኣተሓሳስባ ብዛዕባ ሕብሪ ቆርበቱ ከምዝህልዎ ምግባር እዩ ማለት እዩ። ኣብዚ ጉዳይ እዚ ብዙሓት ኣካላት ክዋስኡ ይኽእሉ እዮም። እዚ እጃም እዚ ናይ ሚኒስትር ጥዕና ወይ ናይቶም ኣብ ሞያ ጥዕና ዝርከቡ ኣካላት ጥራይ እውን ኣይኮነን፣ ብዙሓት ኣካላት ክሳተፍሉ ዝግባእ እዩ። ተፈጥራዊ ፀሊም ሕብሪ ቆርበትና ብሉፅ ምዃኑ፣ እዚ ፀሊም ሕብሪ ቆርበትና ምስ ጂኦግራፊያዊ ኣቀማምጣና እውን ዝኸይድ ምዃኑ፣ ስለዚ ነቲ ብባህሪ ዝዓደለካ ፀሊም ሕብሪ ቆርበት ክትፃብኦ ምስ ትፍትን ክትኣልዮ ምስ ትፍትን ክመፀልካ ክመፅእ ዝኽእል ሳዕቢናት ክንጠቕሶ ፀኒሕና ኣለና ማለት እዩ። ስለዚ ኣብዚ ተርያ ሜድያ እውን ኣገዳሲ እዩ ማለት እዩ። እንድሕር ርኢና ሲ ኣብ ሜድያ ድቐርባ ደቂ ኣንስትዮስ ከመይ ይመስላ ወይ እንታይ ከመይ ዓይነት ሕብሪ ቆርበት ዘለዎን ይመፃ። ኣዝያ ፀላም ሕብሪ ቆርበት ትውንን ጓል ኣንስተይቲ ኣብ ሜድያ ብዙሕ ክትመፅእ ኣይትርአን ኢኻ። ኣይ እቶም ኣብ ሜድያ ዝሰርሑ ኣካላት ኣይ ድግፍዎን እዮም ማለት እዩ። ስለዚ ሜድያ ኣብ ሜድያ ዓብ ስራሕ ክንሰርሕ ይግባእ። ፀሊም ሕብሪ ቆርበት ናብ ሜድያ ከም ኣብነት ኣብ ሓደ ፊልሚ ከም ፅቡቅ ጠባይ ወይ ድማ ተፈቃሪ ስነ ባህሪ ሒዛ ትቐርብ ጓል ኣንስተይቲ ሲ ንምንታይ ኣ ኩሉ ግዜ ፃዕዳ ትኹም ወይ ንምንታይ ኣቀያሕ ትኸውን ማለት እዩ። ስለዚ ሜድያ እውን ዓብይ ተራ ክፃወት ይኽእል እዩ ጉዳይ። ብምቕፃል
1: ሓንቲ ሰብ ቴሌፎን መኸነቱ ክንቅፅላ ኢና።
2: ሄሎ ሰላማት ዶክተር ኣከብስትሪ
1: ሄሎ ሰምዓና
2: ሰማዓካ ኣለ ልኩም ዶክተር ኣከብስትሪ
1: ሰማዓ ከለና ቀፅኒ
2: ንዶክተር ክሓተ ደለየ ነራ
1: ሰማዓክ ኣሎ።
2: ኣብ ናይ ቆልዑት ሕጂ ምሽ ከምዚ ጆንሰን ኦይል ዝኾነ ዓይነት ኦይላት ኣሎ ነብሶም ንመቕቢኢ ዝኾነ እዚ ፓውደር ሕጂ ኣነ ንሱ ኣይጥቀመሉ እንደ ንቆልዓ ግን ባዘሊን ከዓኒ ይጥቀመሉ ባዘሊን ሕጂ ኣብ ባዘሊን ከዓኒ ተንበኩ ከዓ ፔትሮሊም ኣለዎ ፓትሮሊም ጀል ይድብል ሕጂ ንቆልዓ
1: ሃሰያ የምፅእ
2: ዶ ጉድኣት
1: ኣለዎ ዶ ከመይ ትሪእዮ
0: ራ
1: ይቕኒልና ከምዚ ቁስሊ ወይ ገለ መለት ኮይኑ ከ እንታይ ክጥቀመሉለኒ ኣብ ናይ ፓምፐር ንፅርቲ ድያ ታሕቶ ንቆልዑ ንጥቀመሉ ኢና ፓምፐር ምስ ገበሩ ፓውደር ንገብረሎም ኢና ሓርጭ ድመስል ኣለውከም ማለት እዩ። ቫዘሊን ኣነ ሕጂሶ ይጥቀመሉኒ ላቲ ፓውደር ገለ ይጥቀመሉኒ ግን ቫዘሊን እየ ዝለኽኦ። ኣብቲ ቫዘሊን ከዓ ፔትሮሊም ድብል ፅሑፍ ኣለዎ። ሕጂ እዚ ሓደገኛ ድዩ እተ ቁስሊ ዝገብረሉ ኮይኑ ምስ ሽንቲ ገለ ከዓ እንታይ ኢና ክንገብር ዘለና ያታ ሕቶ ምናልባት ምስቲ ዛዕባና ናይ ሕክምናዊ መዳይ ስለተኸይድ ደላ ብልክዕ ትምልከተና ድያ ርግፀኛ ይኮንኩን
0: ሕራይ እቲ ክትሓቶ ፅንሐት ተረዲእኒ ኣሎ ሕጂ ሎም ማዓንቲ ኣልዒልናዮ ዘለና ርእስቲ

0: እቶም ንምፅባቅ ወይ ቆርበት ንምቕያሕ ተባሂሎም ንጥቀመሎም መመላኽዒታት ከምፅዎ ዝኽእሉ ጉዳእ ሳዕቢናትና ኣቶ ኪርና ደልና ምናልባት እዚ ዘለዋ ሽግር ወይ ተሓቶ ደልያ ደላ እቲ ነገርቲ ናብ ቀረባና ድኾነ ፋርማሲ ወይ ናውቲ ቤት መሸጣ መድሃኒት ብምኻድ ምስቲ ኩነታት ቆርበት ናይቲ ውላዳ ድኸይድ ንክትመርፅ ክሕግዛ ይኽእል እዩ ማለት እዩ።
1: ብዓብዩ ናብ ሕክምና ተዳኸና ዝያዳ ፅቡቅ ክንቅፅል በል
0: ካልኣይ ፍልጠትን ንቕሓትን ምዕባይ ፍልጠትን ንቕሓትን ምዕባይ ንብሎ ዘለና ሕብረተሰብ ኣብ ጎዳእነት ቆርበት ዘቕይሕ መመላኽዒታት ኣፍልጦ ምዕባይ ማለት እዩ። እዚ ብመደብ እውን ሒዝኒ ኣለና ንሕና ብዓብኡ ኣብ ሲቪል ማሕበራት ብምኻድ ቤት ትምህርትታት ብምኻድ ናይ ጥዕናዊ ጎስጓስ ክንገብር ምግባር ወይ ክንገብር እውን መድሒትና ኣለና ማለት እዩ። እዚ እንታይ እዩ ንወዲ ሰብሲ ጥዕናዊ ኣነባብራ ሄልዚ ላይፍ ስታይል ምትብባዕ ፀቢቕካ ንክትርአ ትፅቡቕ ዝበሃል ሲ ቆርበትካ ምቕላጥ ወይ ቆርበትካ ምቕያሕ ደይኮነስ ጥዕናዊ ኣነባብራ ብምኽታል ንኣብነት ገፅና ሲ ምስሊ ናይ ውሽጥና ይበሃል ውሽጥኻ ዝኾኑ እዩ ገፅካ ደርዮ። ስለዚ ንደግኻ ክትሃንፆ ዶ ይሓይሽ ዋላስ ንውሽጥኻ ክትሃንፆ እሞ ውፅኢት ናይቲ ውሽጥኻ ከዓ ገፅካ ኸርዮም ማለት እዩ። ስለዚ ትጥዕናዊ ኣነባብራ ንብሎ ዘለና ብዓብዩ እኹል ፈሳሲ ምውሳድ፣ ዝተመጣጠኑ መግቢ ምዝውታር፣ ኣካላዊ ምንቅስቃስ ምግባር እዚ እቲ ንደልዮ ዘለና ክኾነና ክእል እዩ ማለት እዩ። ብምቕፃል ማሕበራውን ባህላውን ተራ ኣለዎ ንብሎ ዘለና እዚ ብሓፍሽቲ ሶሽ ኢኮኖሚክ ንብሎ ዘለና እንታይ እዩ ከምዚ ኣቐዲመ ክገልፆ ፅናሕኩ እዞም መመላኽዒታት እዚኦም ሲ ካበይ እዮም ዝዕደጉ ወይ ካበይ ኢና ወዲሰብ ወይ ሕብረተሰብ ካበይ ዝረክቦም ዘሎ እንዳሕር ክምል ኮይና መብዛሕትኦም ከዓ ካብቶም ቤት መሸጣ መመላኽዒታት ወይ ድማ ናይ ኮስሞቲክ ሾፕስ ንብሎም ዝዕደጉ ይኹኑ ኣብዚ ሕጂ እዋን እውን ክሳዕ ኣብ ገዝኦም እንታይ ምዃኑ ደይፍለጥ ሓዋዊሶም ኣቃሚሞም ንመርዓት መዳለዉ ድኸውን ገለ እንዳተባሃሉ ዝዳለዉ ነገራት ከም ዘሎ በፂሕ ያለና ማለት እዩ። ስለዚ ኣብዚ እውን ናይ ሕግን ስርዓትን ቁፅፅር ከገድስ እዩ ማለት እዩ።
1: እዚኦም እዮም ቶም ሸገርቲ ንብሎም ዘለና። ስለዚ ኣብ ምዛምና ኢና እዚኦም ሓሙሽተ መምርሒታት ንውሕሳት ኣቃማ መላኽዒታት ክንድሰማ ክንዛዝ
0: ሕጂ ከምቲ ኣቐዲመ ገለፅክዎ መመላኽዒታት ንብሎም ኢቨን እቶም ናውቲ ንፅህና ኣካላት እውን ድሕውሱ ካብ ኮኑ ነዚኦም እቶም እዚ መምርሒ እዚ ሕጂ ነቶም ቆርበት ዘቐይሑ ወይ ዘፃዕዱ መመላኽዒታት ኣይኮነን ንሶም ውጉዛት እዮም ኢልና ኣይንጠቐመሎ ብከምዚ ግባብ ትጠቐመሎም ኣይንብልና ዘለና ቆርበትካ ዘፃዕዱ መመላኽዒታት ዝበሃሉ ጠቕላላ ክቋረፁ ኣለዎም ኢና ንብል። እቶም ካልኦት ከ እቶም ካልኦት ብጥንቃቐ ክንጥቀመሎም ንኽእል ካልኦት ንብል ዘለና ሕጂ ናውቲ ንፅህና ኣካላት ብዓቢሉ ማለት እዩ። እዚኦም ከ ንምባል ክንርኢና ማለት እዩ። ሕጂ ሓደ ንቐፅል ቀዳሜት መምርሒ ደውበል ኢና ደውበል ማለት ቅድም ሲ ንኣብነት ከምዚ ኣብ ትራፊክ ሲ ጎደና ቅድሚ ምስጋርካ ወይ መቑራፅካ ሲ ስቶፕ ዝብል ኣሎ ደውበል የማንካን ፀጋምካ ንርአ ማለት እዩ። ቅድሚ ምዕዳገይ ኣነ ከዓ ዝኾነ ናውቲ ንፅህና ኣካላት ክዕድጎ ይኽእል ካብ ደገ ክስደደኒ ይኽእል ቅድም ደው ኢለ እዚ ነገር እዚ ንዓይሲ የገድሰኒ ድዩ የድልየኒ ድዩ ኢልና ቅድም ክንሓስብ ይግባእ ማለት እዩ። ንምንታይ እየ ንኣብነት መብዛሕትኡ ካብ ዝተረኽበ ክስታይ ብፅልዋ መዘና ማሓዛይ ትጥቀማላ ክጥቀማለኒ ፋሽን እዩ ዘለኹም ምግባር ስለዚ ክገብር ኣለኒ እዩ። ስለዚ ርጊኢኻ ቅድም ትሓስብ ደው ኢልካ እዚ ጉዳይ እዚ ንዓይ የገድሰኒ ድዩ ትብል ማለት እዩ። ቁፅሪ ክልተ ኣረጋግፅ እቲ ምርጋፅ ንብሎ ዘለና ድማ ከምቲ ዝበልናዮ እቶም መመላኽዒታት ሲ ብዝግባእ ቁፅፅር ስለዘይግበረሎም እቲ ኩሉ ኣብ ኣብትገበሮም ድጥቃዕ ፅሑፋት ክንኣምኖ ማለት ኣይኮነን። ስለንኣብነት ከምቲ ኣቐዲምና ዝገለፅና ካብ ተኽልቲ ዝተዳልወ ወይ ድማ ሃርባል ዝብል ፅሑፍ ኣለዎ ሃርባል እዩ ኢልካ ተጓይኻ ናብ ኣካላትካ ትገብሮ ማለት እዩ። ወይ ኦርጋኒክ እዩ ወይ እውን ካብ ኬሚካል ፍሪ ነፃ ካብ ቅመማት ይብለካ ማለት እዩ። ሕጂ እዚ ናይ መዋዓውዒ ኢምበር ሓቂ ማለት ኣይኮነን። መምርሒ ቁፅ ሰለስተ እዚ ኩሉ መምርሒ ሓደን ክልተን ምስ ገበርካ ቁፅ ሰለስተ ውሑስ ኣገባብ እዚ ጉዳይ እዚ የገድሰኒ እዩ

0: ረጋጊፀ እውን ኣለኹ። ስለዚ ብኸመይ እየ ክጥቀመሉ ደለ ንክትብል ኢኻ ማለት እዩ። ሕጂ ካብቲ ሓደ እቲ ኢንስትራክሽን ንብሎ ወይ ድማ መምርሒ ንብሎ ኣሎ መምርሒ ምሕላው እዛ ክሬም ክትከውን ትኽእል፣ ሎሽን ክትከውን ትኽእል፣ መለስለስ ቆርበት ክትከውን ትኽእል። ንክንዲዚ ደቂቕካ ትቀመላ ብድሕሪኡ ማይ ጌርካ ሕፀቦ ተይልካ ብኣ ትኸይድ ኖ ንሕና ኣፍሪቃውያን ሕብሪ ቆርበት ስለ ዘለና ቆርበትና ቀልጢፉ ኣይሰምዕኒ እዩ ኢልካ ከምኡ ጌጋርዲ ስለ ዘሎ እዩ ንዕስራ ደቂቕ ድበለካስ ሙሉእ ለይቲ ጌርካ ይተሓድር ንጎም ዝተሳእኻ ዝኾነ ሽግር መፅእ ማለት እዩ። ካልእ ብዘይ ትእዛዝ ናይ በዓል ሞያ ጥዕና ዘይወሃቡ ኣቐዲምና ዝገለፅናዮም ነሮም መድኒታት እዮም ብዓብ ድበልኒ እዚኦም ድማ ሓኪም ክኣዘዘልካ እሱ ድማ ክእዘልካ ከሎ ንዘለካ ፀገም ንፍዋስ እምበር መመላክዒልካ ኣይጠቀመሎም ማለት እዩ። መመላክዒታት ምስ ካልእ ሰብ ኣይንካፈል ከምኡ ይረአ ብፍላይ ኣብ ዓይኒ ኣብ ተለቀፍ ትክፋል ኣካላት ንጥቀመሉ መመላክዒታት ናይ ሰብ ምስ ተጥቀም ረክሲ እውን ሒዙ ክመፅእ ክእል እዩ ማለት እዩ። ንቀፅል ራብዒቲ መምርሒ ምልክታት ኣስተውዕል እያ እጂ ዝኾነ ኮይኑ ዋላ ብሕክምና ድሞ እንታይ እዩ ዝኾነ ሓኪም እውን ክእዘልካ ክእል እዩ ናይ ቆርበት ዝልከ ቅድሚ ተጓይኻ ኩሉ ኣካላትካ ወይ ኣብቲ ዝበሃል ዘለዎ ምልካይ ኣብ ጉንቦ ኢድካ ንዝተወሰነ ደቃይቅ ትፍትኖ ማለት እዩ። ምስ ፈተንካዮ ዝኾነ ምልክታት ምስ ዘርእካ እዞም ምልክታት ንብሎ ዘለና ምንዳር ቆርበት ክኸውን ይኽእል፣ ምቕያሕ ክኸውን ይኽእል፣ ምሕባጥ ክኸውን ይኽእል። ከምኡ ምስ ዘርእየና ቀዳዲምካ ምስ ኩነታትካ ስለኣካላትካ ስለይተሰምዐት ደው ተብል ማለት እዩ። ኣብዚ እንታይ ንርኢና ስሕት ኢልና ከምዚ ምልክት እናገበረልካስ እንታይ ክትገብር ክሳዓ ይፀኒሕካ። ኣነ ደኣ ቀጭቀጭ ምስ ኣበለኒሲ ይሰርሕ ዘሎ እኳ ኣይመሲልኒ ይባላል ኣሎ በ ይጠቕመኒሎ ኢለ ሓሲበ ዝብል እውን ኣሎ ማለት እዩ። ዳሓራ ዮም መወዳእታ ሓብር ኢና ንብለና ሓብር ማለት ድማ ሽግራት ምስ ኣጋጠሙካ ኣብ ገዛካ ሒዝካዮም ስቕናይ ምባል ባህር ኣለና። ስለምንታይ ብዓብዩ እውንቲ ሕብረተሰብ ስለ ዘይድግፎ ወይ ሓኪም ምስኮርኮስ ክቋየቆኒ እዩ ወይ ብስኽፍታ ዘለዎን ናይ ቆርበት ሕማማት ብሰንኪ መመላክዒ ድመፅእ ኣብ ገዝአን ሒዞን ኦዲሳቅያ ኣለዋ ማለት እዩ። ወይ እውን ጌጋ ሓበሬታ ነቲ ሓኪም ንፁር ሓበሬታ ዘይምሃብ ገፅኪ እንታይ ኮይኑ ተበላሽ እዚኣ እዚኣ ስለተጠቆምኩ ሰኣን ምባል ኖ ከምዚኣ ኮይነ ባዕሊ እዩ ከምዚኣ ዝኾነ ነገራት ይመፅ። ስለዚ ሓባ ቁስሉ ሓባ ፈውሱ እንድዩ ኣብ መወዳእታ። ስለዚ ፀገም ሰጓነፈካ ብእወ ተረዲእኒ ሕጂ እዚኣ ክትቀመላ ይግባእን ተጠቂመ እዚን ዝን ሳዕበን ኣጋጢሚ ኢልካ እታ ኮስሞቲክስ ወይ ታ መመላክዒ ምስ መሸፈኒያ ሒዝክያ ናብ ዝምጎታ ኣካል ሓኪም ትቐርብ ማለት እዩ።
1: ፅቡቅ ይቀኒልና ኣብል ኣዝና ነመስግነካ ዝኸበርኩም ተከታተልቲ ናይ ሕጂ ትሕዝቶና ኣብዚ ተዛዚሙ ኣሎ። ተፈጥራዊ ፅባቀ ኢና ዘበላሽ መመላክዒታት ካብ ምጥቃም ንቆጠብ ብዝብል ቴማ ጎስጓስ ክካየድ ቀኒ ኣካድናቱ እዩ ዝሕጂ እውን ጌርናዮ ዘለና ዕድምና ዝነበረ ምክትል ኣቦ ወንበር ማሕበር ፋርማስቲካዊ ማሕበር ኤርትራ ፋርማሲስት ኣብል ገብረ የሱስ እዩ ፀኒሑ። ስለምክታልኩም ኣዝና ነመስግን ዝመፅእ ሰሙን ኢና ክንራኸብ እንዳሓቀኒ እዩ።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ ዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሳዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብላ ርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/2/26 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊስኻ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ናታ ቢንቶ ፀዲፉ ብ4 እግራን ላዕሊ እያ ትገብር ሰባት ፅዒኒ ነይሩ።

0: ኣብዚ ትሽዓተ ብከቢድ ተሃሪሞም ክልተ ብቀሊል እዮም ተሃሪሞም ዘለዉ ፀብፃብ ከምዝነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብውት ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ብፂሑ ኣሎ ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም ገሊኦም ኣብ ኦፕሬሽን ኣትዮም ኣለዉ ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለዉ ስለዚ ዛጊድ በዚኦም በዚ ሰዕበ ሞት ኣይሰማዕናን ኣለና ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ሕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃሙ ኣለዉ እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞም ከቢድ ሃስያ ዝፈጥረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም እውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ እዚ ሃስያ ኣለዎ ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲ ዝምልኡ የጉድሉ ኣለዉ ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ መሊስካ ካብቲ ኣቐሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን ስለዚ ሃስያ ኣለዎ
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተደ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላለፍ ንፈቱ ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9 2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ ኣብቲ ቦታ ከምዚ እንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ እቲ ጠንቂ እንታይ እዩ ነይሩ ቀይሕ ጥሒስካ እንትኣ ትጓዓዝ ኮንካ ቀይሕ ተዋሂብካ ንከሎ ጠጠዋ ክንትብል ክትሰግር እንትኣ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ እንዕዘቦ ዘለና እዩ ንዝያዳ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ

0: ساعات شومون تنفران شعت أبيلي يخون حنت ماكينة قتاليا تولي علا بقبق من قدا تخيل نيرا حدا بعد بشكلتا بالسينما دان تمسيو نشوق قصو نميدا إرترا إذو غورز نيرو زبع بشكلتا قيح تولي عخول لأيو دو كيبالي ساقا خيبالي بزل لوو زحلف بعد الماكينة خاني قتاليا لوو قتاليا تولي علو يحلف اللو ኣብ መንገዲ ከሎ እዚ በዓል ብሽክለታ ቀይሕቲ ሒሱ ስለ ዝኣተዎ ሃሪሞ ከምቲ ኣብ ስእሊ ንሪኦ በዓል ብሽክለታ ቀያሕ ስለ ዝተወላዓትሉ ንዕኡ ቆሪፀን ዝኸደ ኣጋር ቀጠልያ ስለ ዝተወላዓለን ንኣንፃሩ ምስተን ማዕረ ናይታ ማኪና ምስአን ከማን ንኣሰር እዩ ተሰሓሒቱ ሓንቲ ሰበይቲ እንተርእና ኣብኡ ሰበይቲ ትሰግር ኣላ ነታ ሰበይቲ ጥሒስዋ እዩ ዝሓልፍ ምስታ ማኪና ከዓ ይረኸብ ሕጂ ነታ ማኪና ነታ ሰበይትን ቀጠልያ ሂብዎና ኣሉ ምክንያቱ ብማዕረ ይሓልፋ ስለ ዘለዋ ንዕኡ ግን ይቆርፅ ስለ ዘሎ ቀይሕ እዩ ነይርዎ እዚ ቀይሕ ሴማፈሮ ጥሒዙ ምስታ ማኪና ተጋጭቡ ፅቡቅ ኣጋጣሚ ይቡ ከቢድ ኣካላዊ ማሕሰይቲ ይኹን ናይ ሞት ኣይበፅሖን ካብ ሞድሒኑ ኣሎ ስለዚ ኣብ ከምዚ ዓይነት ናይ ሴማፈሮ ብሽክለታ ጥንቃቐ ክገብሩ መራሕቲ ማኪና ብኩሉ ተጠቃማይ ፅርግያ ጥንቃቐ ክንገብር እየ ዝላቦ ምክንያቱ ብፍላይ ሰብ ብሽክለታ ዒራ ታርጋ የብልናን መንከይ ሒዘና መንከይ ርእየና ካብ ዝብል ንፀጋም ምጥዋይ ክልኩል ከሎ ይጥወዩ ቀይሕ ከሎ ጥወዩ ናይ ግዲ ናብኡስ ሓደ ተቋፃፀራይ ኣካል ትራፊክ ፖሊስ ክህሉ ይደልዩ እሱ ተልዩ ሕጊ ክበር እሱ ተዘየልዩ ሕጊ ኣይክበር ኣብዚ ግን ንሕልናኸ ንዓኻ ክትብል ሕጊ ከተኽብር ኣለካ ንድሕነትካ ክትብል ምክንያቱ እዚ ንርኣናዮ ሃሲኡ ቅድሚ ሕጂ ዝሓለፉ ብሂወት ዘየለዉ ሕጂ ቀይሕቲ ዒሶም ዝሞቱ ቀይሕቲ ዒሶም ኣብ ሓደጋ ዝኣተዉ ዝሰንከሉ ብዙሓት እዮም ካብዚኦም ክንምሃር ክንክእል ኣለና
1: ዝኸበርኩም ተኸታተልትና ኩሉ ግዜ ናብ ሴማፎሮ ኣብ እናኣትወሉ እዋን ነቲ ከባቢ

0: ኢና ተዓዚብና ቀይሕ ኣብ ዝኾነሉ ጠጠው ክንብል ቀጢላ እንተተዋሂብና ብውሑስ ኣገባብ ክንሰግር እዩ ዝግባእ። ከምኡ እንተዘይጌርና እቲ ከጋጥመና ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ። በዘይካዚ ኣብ ከባቢ ሴማፎሮ ብዙሕ ጥሕሰታት ዘጋጥም ኣሎ። ኣብ ሴማፎሮ ዝፍፀሙ ጥሕሰታት እንታይ እዮም ዝመስሉ? ቀይሕ እንከሎ ዝሓልፉ ኣለዉ። ምዕፃፍ ዘይፍቀድ ክዕፀፉ ዝፍትንውን ብዙሓት መራሕቲ ተሽከርከርቲ ተዓዚበ ኣለኹ። ቅድሚ ቅሩብ እዋን ኣብ ዝነበረ ግዜ ኣብ ሴማፎሮ ዝተፈፀመ ጥሕሰታት እውን ኣዋሃሂድ ኣቕሪበ ኣለኹ። ተኸታቲልና ንመለስ።
1: ከምዚ እንዕዘቦ ዘለና ኣብዚ ፅርግያ እዚ ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ኢና ተተኺሉ ንዕዘብ ዘለና። ከምዚ እንዕዘቦ ዘለና ግን መራሕዛ ኢኣርዋን ቢ47 ባሪ 2 ዝታርግኣ መኪና ግን ኣብዘይ ፍቕድ ቦታ ንፀጋም ክዕፀፍ ይፍትና ኣሎ። ከምዚ ንዕዘቦ ዘለና ድማ ነቲ ሕጊ ጥሒሱ ንፀጋም ተዓፂፉ ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እናሃለወን ከሎ መራሕዛ ኢኣርዋን ሲ81 ባዶ 2 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ነቶም ብፀጋም ወገን ዝርከቡ ዘለዉ ኣጋር እውን ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለወን ከሎ እዩ። ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ኢኣርዋን ቢ85063 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል ክብል ከለና ብክልቲኡ ኣንፈት ንዝመፃ ተሽከርከርቲ ብሓደ ቀጢልያ ዝህብ መስመር እዩ። ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲአን ቀጢልያ ተዋሂቦን ኣብ ዝሓልፋሉ ዘለዋ እዚ መራሕዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ኢኣርዋን ቢ624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒ እዛ ኢኣርዋን ኤ8375 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሕዛ ኢኣርዋን ቢ5992 ዝተረግአ መራሒ ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዘየለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ኢኣርዋን ሲ76 ባዶ 4 ዝተረግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ኢኣርዋን ሲ4221 ዝተረግኣ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳረኣየ ከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ኢኣርዋን ቢ1426 ዝታርግኣ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎሮ እዩ። መራሕዛ ኢኣርዋን ሲ6-8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉ ንከሎ ኣብ ክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠ ንከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ትሒሱ ድማ ክሰግር ይፍትን ኣሎ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሒ እዛ ኢኣርዋን ቢ772 ዝተረግአ መኪና ኣብ እዋን ምሸት በዚ ቦታ ኣብ ዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወ ንከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ ንዕዘቦ ዘለና እዛ ኢኣርዋን ኤ6636 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ንከሎ ጠጠው ኢሉ ክፅበአ ኣብ ክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ

ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መርሕዛ ኢኣርዋን ብ7 8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለዎ ከሎ እዩ ነዚ ሰማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መርሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ክንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለዎ እንከሎ እዞም ንዕዝቦም ዘለና ኣጋርን መርሒ በሽክሌታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፉ እዮም ዝፍትኑ ዘለዉ። ስለዚ እዚ ድማ ብመሰረቱ ጌጋ እዩ። በቲ ንኣጋር ተባሂሉ ዝተፈቕደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። ትእሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘለዉ። ቀጢላ ተዋሂብዎም ብግቡእ መስመሮም ይሰግር ኣለዉ። መርሓዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና መርሓዛ ኢኣርዋን ኤ2638 ዝተረግኣ መኪና ቀይሕ እንዳቆፀረን ከሎ ኣክንዲ ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መርሓዛ ኢኣር 8 ኤ2268 ዝተረግኣ መኪና ቀይሕ ሃልዩ እንዳ ቆፀረትን ከላ ብኣንጻሮተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራን ከለዋ እዩ ነቲ ቀይሕ ጥሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና። ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣርዋን ኤ5544 ዝተርግኣ መራሒ ተሽከርካሪት ቀይሕ እናቆፀረን ከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦዎ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ዳኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መርሓዛ ኢኣርዋን ሲ9212 ዝተርግኣ መርሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረ ንከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርኣ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጢልያ ተዋሂብዎን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂብዎን ሓልፋ እንተ ዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መርሓዛ ኢኣርዋን ሲ6663 ዝተርግኣ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረን ከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦ ንከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥልያ ተዋሂብዋ ክትሓልፍ ዝግባኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥልያ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥልያ ተዋሂብኒ ኢሉ ትኽኢሉ ይሰግር ተዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ1246 ዝተረግኣ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከየቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዚ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

ሰላም ሰላም። ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም? ትሕሶታት መደባት ሞዛይክ ሰሪዕና ሓደ ብሓደ ናባኹም ክነብሎ ተዳሊና ኣለና። ንመኽፈቲ መደብና እትኸውን ደርፊ ክንጋብዘኩም ኢና። ኣብ ድሕሪ እውን ፀኒሐ ክምለሰኩም እየ። ምሳና ፅንሑ።

እወታዊ ኣተሓሳስባ ኣብ ሂወትና ኣዝዩ ኣገዳሲ እዩ። እወታዊ ዝኾነ ኣተሓሳስባ ምስእ ዝህልወና ኣብ ሂወትና ንዘጋጥሙ ብድሆታት ከከም ኣማፆም ክንሰግሮምን ሕጉሳት ክንከውንን ይኽእለና። ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበኣር ብዛዕባ እወታዊ ኣተሓሳስባ ብኸመይ ከነማዕብሎ ንኽእል፣ ኣብ ሂወትና እንታይ ይጠቕመና ዝብል ትሕዝቶ ሒዛ ክትቀርብያ ንምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ናያ ተሓሳስባ ዝተዓደለዎ ጸጋ እዩ። እዚ ድማ ንጽቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ። ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝጸልዩ እዮም። ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም። ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን። ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ጽቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ። ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለጽ እንከሎ
1: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ። እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ጸጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ዕጉባት ክንከውን ከለና እዩ። ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ። ኣንጻር ናይዚ ድማ ኣሉታዊ ኣተሓሳስባ ማለት እዩ። ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ጸጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበጻሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎምን ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ። ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ? ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን። ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም? ምጽማምና ከመይ ይኸውን ዘለዎ? ስለዚ ተጸመምቲ እንድሕሪ ኮይና እወታዊ ተሓሳስባ ኣለና ማለት እዩ። ስለዚ ብምጽማም ከዓ ዘይሽግር የለን። ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተጸማምነት ወይ ከዓ ተጻዋርነት ምህላውና።
0: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ።

0: ምዕባላን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሞም ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት። ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ። ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዐ ወይ ብቕዕትየ ንክንብል የኽእለና።
1: ጥዕና ሎሚ ብዙሕ ትርጉም እዩ ዘለዎ። ሓሙሽተ ዓይነት ትርጉማት እውን ክንህቦ ንኽእል፣ ኣካላዊ ጥዕና፣ ኣእምራዊ ጥዕና እንዳበልና። ስለዚ ኩሉ ሜዳዊ ጥዕና ኣብ ሂወትና ክንረክብ እውን ሓጋዚ ወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ ወታዊ ተሓሳስባ ዘለዎ ሰብ፣ ተስፋ ተሓሳስባ ዘለዎ ሰብ፣ ተስፋ ዘለዎ ሰብ ፅቡቅ ዝኾነ ኣእምራዊ ጥዕና እዩ ዘለዎ። ካብ ጭንቀት፣ ካብ ቅዛነት፣ ካብ ተስፋ ምቁራፅ፣ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ። ስለዚ እዚ እቲ ሓደ ጥቕሚ ናይ ወታዊ ተሓሳስባ እዩ። እቲ ካልኣይ ኣካላዊ ጥዕና እውን ኣለና። ኣካላዊ ጥዕና ከዓ ልክዕ ማዕረ ማዕር እዩ። ሎሚ ዝተፈላለዩ ዘይተመሓላለፍቲ ሕማማት ከም መበገሲ እዮም እንኳ ተደይበልና ንዓቶም ኣብ ምግዳድ እቲ ኣሉታዊ ተሓሳስባ ተር ኣለዎ። ኣሉታዊ ተሓሳስባ ማለት እኳ ተስፋ ምቁራፅ፣ ራእይ ዘይምህላው ኣብ ሂወትካ፣ ብዝኾነን ዘይኮነን ነገራት ምጭናቅ፣ እዚኦም እዩ እቶም ኣሉታዊ ፀዓት ወይ ከዓ ኣሉታዊ ኤነርጂ ንብሎም። ስለዚ ከምዚኦም ድሕር ኣለዉ ከዓ ኣብቲ ኣካላዊ ጥዕናና ፅልዋ ስለ ዘለዎም ሽግር እዩ። ስለዚ እወታዊ ተሓሳስባ ምህላው ኣካላዊ ጥዕና ከም ዝህልወና እውን ይገብር እዩ። ካብቲ ክሓዊአ ኢሉ ዝሓስብ ንኣብነት ኣብ ግዜ ሕማም እንተ ኮይኑ እቲ እወታዊ ተሓሳስባ ዘለዎ ሰብ ዝያዳ እቲ እወታዊ ተሓሳስባ ዘይብሉ ሰብ ናይ ምሕዋይ ተኽእሎ ኣለዎ እዮም ዝብሉ። እዚ ጥራይ ዶ ይኮነ ካብ ሕማማት ቀልጢፍና ክንገላገል ነቲ ዘለና ሕማማት እውን ቀልጢፍና ንክንፍውስ ይሕግዘና እዩ። ንኣብነት ፎርጊቭነስ ቴራፒ ወይ ከዓ ናይ ሕድገት ፍወሳ ዝበሃል ኣሎ። እዚ እንታይ ኣብ ሂወትና ሕድገታት ብምግባር ነቶም ዝተፈላለዩ ዓይነት ሕማማት ከም ምንጭ ፍወሳ እውን ይጠቅም እዩ። ስለዚ ከም ኣካል ፍወሳ እውን ኮይኑ ኣሎ ማለት እዩ።

0: ካልእ እቲ ስምዒታዊ ጥዕናና እውን ሕልው ክኸውን ኣብ ሂወትና ተስፍዋት ንኸውን ሕጉሳት ንኸውን ፅቡቅ ኩነት ኣእምሮ ህልወና እዚኣቶም ኩላቶም እንታይ እዮም ከም ኣካል ስምዒታዊ ጥዕና እዩ ማሕበራዊ ጥዕናና ከ ብዓብ እዩ ማሕበራዊ ጥዕና ክንብል ከለና ንፈጥሮም ማሕበራዊ ዝምድናታት እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም ሓደ ሰብ ተስፍዋት ተሓሳስባ እወታዊ ተሓሳስባ እወታዊ ፃዕ ዘለዎ ንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት ውን ኣይሽገርኒ ማለት እዩ ማሕበራዊ ዝምድናታት ዓርከ መሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት ኣብዚኣቶም ኩሉ ግዜ ዕዉታት ኢና ንኸውን ምክንያቱ ትስፍዋት ራእይ ዘለና ሰባት ንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይፀልን እዮም ካልእ መንፈሳዊ ጥዕና እውን ንረክብ ኢና መንፈሳዊ ጥዕና ዝበሃል እንታይ እዩ ኣብ መንፈሳውነትና ንልዕል ኢና ኩሎም ዓይነት ሃይማኖታት ኩሉ ግዜ ብሂወትና ተስፋ ክንገብር እዮም ዝምህሩና እወታዊ ተሓሳስባ ክህልው ዝምህሩና ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ ብዓብዪ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ ሂወትና ከመይ ኢና ንርዳእ ትርጉም ምንባርና ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ ሽግራት ገጥሙካ ከለዉ ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም ሓደ ብተስፋ ዝጓዓዝ ሰብ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ ትርጉም ሂወት እውን ብግቢኡ ዝርድኦ ትርጉም ምንባር ይርድኦ ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ ብዕላማ ምንባር ከዓ እንታይ እዩ ነቶም ኣብ ሂወትና ዓላማ ጌርናዮም ዘለና ክንጭብጦም ይኽእለና ኣብ መወዳእታ ኸ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ሂወትና ብኸመይ ክንማዕብሎን ክንለማመዶን ንኽእል ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን ኣመስጋኒ ባህሪ ብምምዕባል ቀስ ብቐስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነብሰ ርድኢትና ክንመም ንኽእል
0: ሓደ ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም ኣብ ፍሽለታትና ናብ ውድቀታትና ዘለና ኣረዳዳ ብጣዕሚ ይወሳኒ ወይ ከዓ ኣብ ልዕሊ እዮም ዘለና ኣተሓሳስባ ውድቀታትና ንሕና ከም ምንጪ ሓዘና ወይ ከዓ ኣብኣቶም እንዳቆዘምና ብኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እናሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃር ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል

ድማ ስለዚ ኣብቶም ውድቀታትና ዘለና ረዳዳ ኣዝዩ ወሳኒ ሓደ ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእሉ እዮም። ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ። ቶማስ ኤድሰን እንታይ ድብል ድሕሪ ሓደ ሽሕ ፈተናታት ኣምፑል ምሂዙ እዩ ዝበሃል። ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻ ሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግ እንታይ ኢልዎም ታናብቲ መልሲ እያ ደስ ዝብለካ ወይ ከዓ ነዚ ወታዊ ተሓሳስባ ክህልና ትምህረና ማለት እዩ። እሱ እንታይ እዩ ዝብልዎም ኖኖ ኣነሲ ኣምፑላ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት እዩ ኣረጋጊፀ እዩ ዝብሎም። ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና። ቀዲሞም ዝመፁ ውድቀታት ኣለዎ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ጥኑዕ መገዲ ንክንጓዓዝ ይሕግዙና እዮም። ጥቕኑዕ መገዲ እንታይ እዩ ገና ጅምር ከነብል ከለና ውድቀታት እንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት እንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲእና በቲ ዝበለፀ ወይከዓ በቲ ቕኑዕ መገዲ ንክንጓዓዝ እውን ይሕግዙና እዮም። ስለዚ እቲ ውድቀታትና እውን ኣይንፅላ እዮም ሓደ ሓደ እዋናት።

0: ካልእ ከ እቲ ነብሰ ክብሪ ርእሰ ተኣማንነትን ምምዕባል እዚ እንታይ እዩ ነብሰ ክብሪ ነብስና ክብሪ ምሃብ ብቕዓት ከም ዘለና ፀዓት ከም ዘለና ፀጋ ከም ዘለና ግዜ ከም ዘለና እዚኣቶም እወታዊ ተሓሳስባታት ክህልውና ኣለዎም እዚ ከ መርኣያ ርእሰ ተኣማንነትና እዩ ከ ርእሰ ተኣማንነትና ክነማዕብል ክንክእል ኣለና ርእሰ ተኣማንነት ዘለዎ ሰብ ኩሉ ግዜ እወታዊ ተሓሳስባ ክህልዎ ክእል እዩ ኣብ ነብሲ ተኣማሚኑ ወይ ከዓ ኣብ ነብስና ተኣማሚና ክንበፅሖም ከም ንኽእል ዕላማታትና ክንጭብጥ ከም ንኽእል ስለንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ ርእሰ ተኣማንነት ነብሰ ክብርን ንነብስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ እዚ ብኣይ ክስራሕ ኣይክእልኒ እዚ ብኣይ ክብፅሕ ኣይክእልኒ ኣነ ዕድለኛ ይኮንኩን ኣነ ከምዚ ይኮንኩን እዚኦም ክነወግዶም ክንግል ኣለና ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማንነትና እውን ከነበረ ክንክእል ኣለና ነብሰ ክብርና እውን ከነማዕብል ክንክእል ኣለና ማለት እዩ ካልእ ነዚ ሓጋዝ ድኾነ ወይ ከዓ እወታዊ ተሓሳስባ ንክህልወና ሓጋዝ ድኾነ ከዓ ኣከባቢ ክንፈጥር ኣለና ወይ ከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዝና ወይስ ናብቲ ኣሉታ ዝመርሒ እዮም ተስፋ ዘቕርፁ ሰባት ድዮም ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና እንታይ ማለት እዩ ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሉ ወይ ከዓ ደው ዝበልከያ ሚእቲ ዓይነት ኣሉታዊ ነገራት ይነግሩና ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኽእለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘሎ እዚኣቶም ከዓ ወሰንቲ እዮም ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ ጽቡቕን ሕማቕን ሓጎስን ሓዘንን ዓወትን ውድቀትን እናተተኻኸአ ይሓልፍ ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስቦና ካብ ዝጸልዉ ረቑሒታት እዩ
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት ሓደጋ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም ንኣብነት ኣብ ማሕበራዊ ዝምናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገስ ክህልዎ ክእል እዩ ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገስ ክህልዎ ክእል ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጥርጣረን ካልእ ነገራትን ይረኣየና ስለዚኦም መበገስ ክህልዎ ክእል እዩ ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይክእል እዩ ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈለጥ ኮይኑ ከዓ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይክእል ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና ከምዚ ሕልማዊ ዝመስል ማለት እዩ እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ክእል እዮም ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም ተበፃሕቲ ክኾኑ ኣለዎም ተጨበጥቲ ክኾኑ ኣለዎም ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን ከምዚ ዓይነት ኣተሓሳስባ ሒዝና ንብገስ እሞ ዘይብፅሑ ምዃኖም ስርኣየና ናብ ተስፋ ምቁ

0: ተግባራት ክመርሕና ስለ ዝኽእል ናብ ኣለታዊ ተሓሳስባታት ክመርሕና ስለ ዝኽእል ማለት እዩ። ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ ክመበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል እዩ። ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቑራፅ ክመርሓና ስለ ዝኽእል ማለት እዩ። ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ ተርአ ዘሎ ኣሉታዊ ድ ኣወንታዊ ኣተሓሳስባ ክህልወና ኣብነት ኩነታታት ተዓባብያና፣ ኩነታት ስድራ ቤትና፣ ኩነታት ዓርከ ማሓዛና እዚኣቶም ኣዝዮም ወሰንቲ እዮም። ህፃናት ከመይ ጌርና ኢና ንዕብዮም ደቅና ካብ መጀመርታ ትስፉዋት ራእይ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እና ነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቓት ቃላት ኣለዉ። ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከምዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና። ከምዚ ዓይነት ቃላት እናደጋገምና ራእይ ከምዘይብሎም ዕላማ ከምዘይብሎም ብቕዓት ከምዘይብሎም እና ነገርና እንተ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል እዩ፣ ወይ ከዓ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥረሎም ይኽእል እዩ። እቲ ፅልዋ ናይ ሜድያ ሎሚ መን ምዃንካ ክነገረካ ስምሳን ከም ትኸይድ ንገረኒ ዝበሃል ምስሊ ኣሎ። ሎሚ እዛ ምስላ ሰፊሓ እያ። መን ምዃንካ ክነገረካ እንታይ ከም ትንብብ ንገረኒ፣ ወይ እንታይ ዓይነት ፊልምታት ከም ትርኢ ንገረኒ፣ እንታይ ዓይነት ሙዚቃ ከም ትሰምዕ ንገረኒ። እዚኣቶም እውን ተራ ኣለዎም ማለት እዩ። እንታይ ክብል ደልየ ህወታዊ ተሓሳስባ ወይ ካብ ሂወትና ነብሲ ዕብየት ድቡና ተስፋ ዝቡና ሞራል ዝቡና ነገር ኣድዮምና ክንርኢ ከነንብብ ክንፅሕፍ ንውዕል ኣለና ወይስ ብኣንጻሩ ተስፋ ዝቕርፁ? ስለዚ ኣቶም ክኣተር ኣለዉ።
1: ሰብ ሞያ ከም ዝገልጽዎ ንሕና ውፅኢት ናይ ኣተሓሳስባና ኢና። እንሰላስሎ ሓሳባት ኣሉታዊ ተስፋ ዘቕርፅ ምጥርጣር ዝመልኦ ምስ ዝኸውን ከም ግብረ መልሲ ኣሉታዊ ነገራት ከጋጥሙና ዘሎ ተኽእሎ ይዛይድ። ብኣንጻሩ ተስፋ ዝመልኦ ናይ ምዕዋት መንፈስ ዘለዎ ኣወንታዊ ኣረኣያ ምስ ዝህልወና ድማ ኣብ ዙርያና ዕድላት ይዓጉ።

0: ካብተን ምሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ መግቢ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ዓይነት ኣሰራርሓ መግቢ ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ ንገብር። ናይ ሎሚ ትሕሶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናምር ዝጋር ከስግረኩም እየ ንከታተል።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒሆም? ናይ ሎም መዓልቲ ንሰርሓ ብዛዕባ ዳጉሻ እዩ። ዳጉሻ ሕጂ ተን ዓይነት ፓስታ ኢና ክንሰርሖ ንዑ ዘድልየና ቀሪብና ኣለና። ስጎ ንሳኺትና ኣለና። እዚ ካሮትን ሽጉርቲ ፃዕዳን ሽጉርቲ ቀይሕን ቆፅሊ ባዘሊኮን ኣብሲልና ኣለና። ሱጢሒና ክነእትወሉ ኢና። ሕጂ ዳጉሻ ኣድኩም ጣሓኑ ዶ ይንብሎ ማለት እንዳ ጣሓኒት ፈሸኸሸኽ ስለ ዝብል ቀይሕ ስር ካ ምስኡ ቀይሕ ስር ፋሕሻዊ ስለ ዝኾነ ሓደ ጥዕናና ፅቡቕ ስለ ዝኾነ ናይ ቀይሕ ስር ካላይ ክገልፁ እየ። ኣብ ዳጉሻ ዘለዎ ናይ ጥዕናና ግን ናይ ቀደም ናይ ስዋ ጥራይ ኢና ንፈልጦ ነርና። ሕጂ ግን ትድበላፅ ካብ ዓይነት ድኸበረ እዩ ኮይኑ ኣብዚ ሕጂ ድስራሕ ዘሎ ካብቲ ዓይነት ጥረት ነግቢ ንምገቦ ወይ ከዓ ኣክልቲ ትዝበለፀ ኮይኑ እዩ። ቀደም ከምዚ ንፈልጦ ኒርና እዩ። ሕጂ ኣብ ጥዕናና ዝህበና ሕጂ ካልሲም ስለ ዘለዎ የዕፅምትና የትርር። ኣብ ምንካይ ክብደት ከዓ ዓብተር ኣለዎ። ንነብሰ ፆራት ኢልና ኣብ ጥንካሪ ኣካላትን ሓጋዚ እዩ። ካልሲዩን ኣይሮንን ስለ ዘለዎ ከዓ ኣብ ምጥባብ ከዓ ዓብ ሓገዝ ኣለዎ። ዋላ ሕጂ ሰብ መረቕ ጌርና ክንጥቀመሉ ማለት እዩ። ቆርበትና ኸኢሉ ካብ ምቅርራት ካብ ምቅልላጥ የድሕን። ኣብ መለጋግቦና ዓፅምትና ከዓ ዓብ ተር ኣለዎ። ስለዚ ዳጉሻ ምምጋብ ኣዝዩ ትዝበለፀ እዩ። ቀይሕ ስርሲ ኣብ ሰውነትና ዘሎ ርስሓት የፅርየልና። ንነዊሕ እዚ ከዓ ፅምእ ማይ ዕግበት ይበና። ቫይታሚን ከ ትሕዝቶ ስለ ዘለዎ ከዓ የዕፅምትና ከዓ የጠንክረልና። ጉልበትና የሰንስን። ብሕልፊ ናይ ጉልበት ስራሕ ዘለዎ ናይ ስፖርተኛ ከላይ ኣብ ደም ዘሎ ሽኮር ከዓ ይቆፃፀር፣ ክብደት ይቕንስ፣ ወዘተ ብዙሕ ክትንተን ይኽእል። ንሕጂ እዚአን ተንቲንየን ኣለኹም ክብደት ከዓ የጉድል። ስለዚ ንሕጂ ብዘናይ ዳጉሻት ዝበለፀ ኣብ ኩሉ ጋዓት ትገብሮ፣ ጣይታ ትገብሮ፣ ቅጫ ትገብሮ፣ ኩሉ ዘይትገብሮ ነገር የለን። ቆፅሊ ባዘሊኮ፣ ካሮት፣ ሽጉርቲ ፃዕዳ፣ ኮሚደረ፣ ሽጉርቲ ቀይሕ ገይረ ዘብሰልክዎ ሕጂ ኣብ ክንዲ ፍርቂ ኪሎ ስጋ ቁጠባና ንምዕባይ እቲ ትምህርትና ኣብ ክንዲ ፍርቂ ኪሎ ስጋ ርብዒ ኪሎ ስጋ ተጠቂምና በዚ ንስልሶ ክንሰርሖ ከለና ከዓ ሽጉርቲ ቀይሕን ሽጉርቲ ካሮት ተፋሕፍሐን ጌርና ኢና ቀሊናዮ ነቲ ሽጉርቲ። ድሕሪኡ ኮሚደረ ጌርና ኣሎ። ንእሽተይ በርበረ ከዓ ምዕዝ ክብለልና ምዕዝ ክብለልና ከዓ ላዛ ስለ ዘለዎ በርበረ ከምኡ ጌርና ኣሉ ኣለና። ድሕሪኡ ስጋ ጌርና ኣሉ። ንግዜ ክንብል ኢና እምበር ሓንቲ ኢልካ ክትሰርሖ እዩ ትበለፀ። ነዛ ስጎ ክሰርሕ ከለኹ ዝተፋሕፍሐ ካሮትን ሽጉርቲ ቀይሕን ጌር ቀልዮ እዮ። ምዕዝ ክብለልና ብዘይበርበረ ውን ክሰርሖ ትኽእል ኢኻ። ምዕዝ ክብለልና ከዓ ሓንቲ ማንካ ጣውላ በርበረ ጌረሉ። ድሕሪኡ ዝበሰለ ኮሚደረ ጌረሉ። ምፀቱ ዝጠፍዐ ውሑድ ሕጂ ካብ እዛ ቆፅል ባዘሊኮን ሽጉርቲ ፃዕዳን ሽጉርቲ ቀይሕን ኮሚደረን ከዓ መሰለሲ ኣብ ክንዲ ፍርቂ ኪሎ ስጋ ንገዝእ ርብዒ ኪሎ ስጋ ንድሕር ገዜና ምሕፋስን ትዝጫዓመ ከዓ ንሕምልቲ ሶስን እዩ እጂ መጀመርታ

ብዙሕ ይተኩሰኒኻ ኣቀባጢርካ ኢኻ ትሰርሐ እዛ ነገር እዚኣ ብዙሕ ተቀባጥርና ከነቀባጥርና ኢና እንዳይ ጥዕናና ብጣዕሚ ስለ ዝኾነ

እዛ ናይ ዳጉሻ ግን ክበስል ስለ ዝግብኦ ካብ ኩሉ ዓይነት ብተፈለየ ስለ ዝኾነ ክበስል ስለ ዝግብኦ ዒስራ ተቀጊራ ሕጂ መልክዑ ቀይሩ እዩ ከምዚ ቀይሕ ኣይኮነን ኣብ ማይ ምስኣተወሲ ከምዚ ኮይኑ ብዙሕ ማይ ጌርና ኢና ዘቂቑናዮ ኣብ ስልናዮ

ሕራይ ኩራት ዓዘብትና ናይ ዳጉሻ ምስ ቀይሕ ሱር ዝመሲልና ናይ ዳጉሻ ምስ ቀይሕ ሱር ሕጂ ክንቅርብ እንዲና ሓፊስጎ ብስጋ ዝተሰርሐ ጠቕ ዝበለ ሓፊስጎ ብስጋ ዝተሰርሐ ስጎ ከምዲድላይና ኢና ንገብር ስጎ ክንዲድላይና ኢና ንገብር ንሕና ከዓ ኩሉ እቲ ዝፀበቐ ስለ ዝኾነ ቆፅሊ ባዘሊኮ ከዓ ፅቡቅ ጨና ኣለዎ ልቕልቕ ኢና ነብሎ ግን ብዝፀረየ ጨርቂ ማንካ ፋርኬታ ኩሉ ኣብዚ ብያት ተቐሪብኒ ኣለና ዓቐን ክንዲዝደለኻዮ ትገብር ንሕና ንሕ ክንዲዚአን ቀሪብና ኣለና ዓቐን ግን ክንዲዝደለኻዮ ኢኻ ትገብር እምባራይ ክብራት ተዓዘብትና ናይ ዳጉሻ ፓስታ ወይ ፐና ዓይነት ፓስታ ምስጎ ነዚ ትመስል ክንሰርሖ ከለና ግን ቲዝጣዓመ ቲዝበለፀ ስለዝኾነ ዝክገልፆ ዝፅናሕ ስለዝኾነ ትሕዝቱ ኮፍ ምስ በልና እዩ ድኹም እንተደይ ተጣሒኑ ከዓ ፈሽራሕ ፈሽራሕ ድብል ከምዚ ጥቕሊልና ደውፃናዮ ክመፅ ኣይክእልን ድኹም ነጥሕኖ ብፀቢ መንፊት ዘጋጊምና ንነፍዮ ንሕምሶ ብጣዕሚ በቃ ሓሚስነሰ መክደን ግጡም ዘለዎ እንድሕር ጌርኒ ንነዊሕ ከፅንሐና ኽእል ቀይሕ ስርካ ከምኡ ዝኩሉ ትሕዝቶ ስለ ዘለዎ ክንጥቀመሉ ሓደ ናይ ጉልበት ሰራሕተኛ ብሕልፊ ቀይሕ ስር ኩሉ ግዜ ክጥቀመሉ ድበለፀ እዩ ዋላ ዳጉሻ ሕጂ ጋዓሲ ምስ ቀይሕ ጣፍ ሕቆኻሲ ደው ደብል ንሓራስ ምስ ዝዘ ዘለና እምባሪ ኩራ ተዓዘብትና ናይ ሎም ማዕፍዲ ሰራሕናያ ናይ ዳጉሻ ፐና ዓይነት ፓስታ ንዝመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ።

0: በዚኣ ዶ ኮፍ ክብል ዓርክኸ ይኻ ፅበይ ዘለኺ ሓቀይ እስኽ ትመስሊ ፅቡቕት እስከ ፀቢየኪ እንታይ መን ዓንጃሊ በጃ ክኢለክ እዚ
1: ጓልሲ ክብርቲ ኣለክ ምሽተ ክኢሉ ቅድሚ ክመፅእ ነይሩ
0: ካብቶ ደፍኻ ስከዶንጌኪ ጨምላቕ ይበጃ ክኢለክ እዚ ኣለክ ምሽ ከምዚታት ኣይፈቱን ኣነ
1: ከይቲ ምርዓውዮ ዝሓፍተይ እዚ ንድሕር ተመሪዒኽዮ ኣብ እንዳሻሂ ክንዲ ዝደንጎየኪ ብሸት
0: ሰዓት 2 ሰዓት 3 ናይ ለይቲ ንዳኣተወ ኣብዘይ ሕማም ክኸብፅሓኪ ሓንጎልክስ ፊዞ ክሰዶ እዩ
1: ጨምላዕ ካብኡ ከዓ ዝበዝሑዞም ናይ ሎም እኮ ዳርጋ እቲ ዓይኖም ሲ ቬንትሌተር ኣብ ሓደ ይቀውምኒ ንበልዮ
2: የቕሬታ ዝኸውን ወዲ ዘይኮንኩስ መሓዛ የፅፈ ዘሎ
0: ዋ እንታይ ትብሉ ጋሎይ ኣነ ከዓ እንታይ ክገብር እየ በዚ ኣመፅ ሲ
1: ሕማቕ ርእ የብለካ ሕማቕ
2: ናይ ድሓን
3: እንታይ ርኢኸ ወዲ
0: ኣንተ ቆልዓ እዩ በዚ ናይ እንዳ በዛ ቁልቁል እንዳወረደ ከሎ እዛ እንዳ ሚክኤል ፍሬኖ ይምትኾን ትኽ ኢሉ
3: ናበጣሕስኣሉንበስቅዱስ እንታይ ትብላታ
0: እዛ ዝብለኪ
1: ኣብየት ባ ክፅብቕተ ትርእዮቲ ቆልዓ ዕንበባ ዝመስል ቆልዓ እዩ እዚ ተዛዓቢ ነይሩ ኣነ ዝበለ ዶክተር ምኾነ ነይሩ ክንደይ ምሁራት ክንደይ ሕሙማት ከዓ ምፈወሰ
2: እዊ መስኪ ናይ ቆልዓ ሕማቕ ረኺቡ
1: እቲ ቆልዓ ድኣይ ሰምዖ ይርዮ ሕማቕ ዝረኸቡ ሲ እቶም ወለዲ እዮም
0: ነቶም ስድራ ኣይኮነ ንዓያ ውሽጢ ይ ትስማዓኒ ዘሎኮ ባዕለ ይኩዕ ድፈልጦ
3: ሓቂኻ ትስማዓካወ
1: እቲ ዝገርመካ ኸስክንታይ
0: ኣድዩ ሲ እዛ ፍሬኖ ጠርጢረያ ኣለኹ የዕርያ ኢላስ ክንደይ ግዜ ኣሰሊ ሂባቶ ኢሎም ምክነቲ ቆልዓ ቆልዓ ግን መሐንሻ ስለሚዱ ፀኒሑ ዘዝተዋህቦ ገንዘብ ገይም ዝፃወተሉ ነይሩ ኣብ መወዳእታ ከዓ ካብ ከምዚ የድሕነና
1: በጣሕቲ ፃውታትሉ ሓደራ ዝብለክስ ክንታይ እዩ ይሕዋት ክቆልዑ ንድሕር ኣለውኺ ከምዚ ኣነ ዘይበልኩኺ ማለት ተፈኖ ኢሉ ንኸይበልኪ መዓድ እዮም ኢኺ ገይ ምፅዋት ዋላ ንዓይኖም እዩ ንፅቡቕ ኣይኮነን
3: ፅቡቕ
1: ኣለኹዎ እወይ ርኢ በሊ ብዛዕባ ቆልዑ ዘረባና ኸይወዳዕና ትሪኦ ኣለኹ እዚ ቆልዓ ኣፍጋኒስታን ዝወዕለ መስል ኩሉ ነብሱ ሓኻኺቡ እዚ ሞ ገለ ተባራቕ ረኺብሎ እወይ መነሽምኪ መፃኸኩስኪ
0: ድሓንዲ ድኣ ዝቆልዓ
4: ድሓን እዩ
1: እንታይ ክድሕ እንዳኣ ኣይተበታቲኑ እንዲ ደሎ ንጎርና ዶ ግዳይ ማይዶ ፀባ ክፃወት ድዩ ዋላ ክዕሶ ክፃወት ከሎ እዩ ሓተኺ ኢሉ
5: ድሓን እዩ ከብለካ ኣለኹ ዝሓውን
1: እሞ ክላባት ኣንገርጊሮም ኣለዉ እዚ ቆልዓ ውዑይ ድመስል ደሎ ተባኢሱሎ ጉሩብ ኮይኖም ፈግዕ ዓቢሎም ኣለዉ
4: ኣታ ሓውና በጃሓስ ከግደፈኒ ካልና ኣክለና ስኻኸኒ
1: ካብኡ ከዓሲ ዓፅሙ ተሰይሩ ክኸውን ይኽእል እንታይ ዝኸውን ሻይ ወዲ ሻይ እዩ መረቕ ወዲ መረቕ ይክፅግነሉ ዝኽእል
5: በጃኻ ግደፈና እስክስኻ ካልና ኣክለና
1: እንታይ ድመሲልኩም ብደምሳሎም ዓንቲ መዓልቲ ቆልዑ ይኮነትን እዚ ናትኩም ግዳይ ብሂቦ ተሪፉሎ ኣብዚ ዝረኣነይ ሓደጋ ተስካሕካሕ ኳ ኢኻ ክንዲ ዝወድኹም እዩ ዝኸውን ካብ ዝባቅርቡ ፍሪ ይብል በዛ እንዳ ሚክኤል ቁልቁል እንዳመፀ ከሎ ፍርዮ ነ ይብል ተኾን ትኽኢሉ ናበጣሕ ብርእሱ እዚ ርእስና እንታይ ዓይነት ድምፂ እዩ ዘለዎ ተገሪመ ሂማ ይብልን ዓባይ ሰበይቲ በዛ ሓልፋ ነይረ ነዛ ከባቢ ብኣውያት ንቕንቕ ንዕነ ዘንሓፍተይ ዝሞተ ፀሎት እምበር ብኸታ የድልዮኒ ኢለ ጋቢ ገይረሉ ብለኩም 500 ብዛ ጅባይ ከዓ ነይረናኒ ሂበየን
5: ሎሚ ንጎ ዲኻ ድበልካ
1: እወ ሎሚ ንጎ
5: ሰዓት ክንደይ ኣቢሉ ዳ ኸውን
1: ኣሎራ ቅድሚ 2 ሰዓት ኸውን ኣሎ እቲ ኣውትስታ ኸተ ትርእይዎ ረሃፅ ብረሃፂ ኮይኑ ቅድሚ ሕጂ ርሂፅ ይፈልጥኒ መስለኒ 2 ሻንኬሎ ድኸውን ረሃፅ እኳ ይውፅ
4: ቅድሚ 2 ሰዓት ኣበየ ናይ ከባቢ
1: ኣብዚኣ እዛ መካበብያ
4: እቲ ቆልዓ ከዓ ሞይቲ ኢልካ ይሓቀ
1: ሞይቲ ምስኪናይ ናትኩም ዳኣ ብሂወት እንዲ ተሪፉ ዘሎ እቲ ዝኸፍአ ስ ሕጂ እንታይ እዩ ሕማቕ ነገር እንድሕር ርኢኻ ዓመት ካብ ዓይንኻ ይወፅእ ኒ ኢሎ ሞ
5: ዓይንኻ ትውፃእ ሓሳዊ
1: መን ሓሳዊ መን ምዃነ ኣይፈለጥኩምንን ድሓር ዕረቑንዕረቑን ኸይቱ
5: ኣፀቢቐ ፈሊጠካ ኣለኹ ወሽላኽ ውኻር እያ እዚ ክትብሎ ዝፀናሐካ ቆልዓ ኸዓ እዚ እዩ
4: ኣጋጣሚ ፍሬኖ ተበቲኽዎ ምስ ሓንቲ ንእሽተይ ማኪና ተናጒጡ እግዚኣብሔር ኣቕሊሉሉ ድማኒ ብኢድን ብርእሱን ሓሊፉሉ انت نسخه غير حساوي العله بيلك بتحت افريقاته له رستته كيسلك دي اللي ضربات زارب قتيلك يا دم نرسي حق بريلك
1: انا ده امه كله لكم دلي ولف تذكار ده ولف عشر لني حساوتني كابوكا يلومنا كو
4: يلومنا يكونن كبد مصخه نفحتي خاويسخه حجي حجي ليكون كان ريسو بعلي العلي وقالوا خديني خمسه ميت خفي للخط بالصنيعه
1: انت عم زمو تقول عاد خديني كابوكا موت بحر ده وداي
4: بس ما عم بقول نفوس قدوس بل مسح مريم يلك كبزه تغير حق اللي ترى
1: نعقوم الى زي خونكو نزقون اخبل كرحي تهاري مخلو حماق زربا ندحر سامعو قان ذاك جمرو خيلي
4: كابزنات كحاسوت دخف قان زيالن تعالي اللي ترى بجيخة تعالي اللي
1: ملو عدمي حاسي كم دي أقات إماتني تفلدني تاي تاي دي حلفة كاسر عيبورتي

0: Oui, oui, oui.
1: ናይ ድሓን ዲኻ ዝሓወይ
0: ምስ በዓል ስክዶ ድሓን ኣሎ እዩ
2: ትሪኦ ኣለኻዚ ብጀካ በለካለ ክዓካ ሃቶቶ ሓሶት ንወቕዕ ተደ ኮይኑ ካልእ ዋላ ሓንቲ ንፈልጦ ነገር የብሉ
0: ከመይ ገይሮም እዮም ጥምቱን ዘሎ ዓይንኹም ባበል እዮም በጃ ክኢለኪ
1: ዋ ሰባብ በዕልካ በሎም ዝሓወይ
0: ኣነ ሞ ሕማቅ ከይትርኢ ኢለ እየ እምበር ኣነ እንድሕር ተስ ዓይነኹም ዲኾንኩ ክብሎም ዓይነም ኣውፅኢ ኣብ ጅቦኦም ክእትወሎም እየ ሕማቅ ክትርኢ ግን ኣይደለኹን ኣለኹ ኦ እዚኦም ገለ መራቕ ሰይጣን ሰትዮም መፅኦም ኣለዉ
1: እንታይ መራቕ ሰይጣን ካ
0: ኣረቂ ወረግ ክደነ ንታ ሰበይቶም ኮይነ ረኣዮም ከይህሉ
2: ንዓስከ ንዓ
0: ንዓይ ዲኹም ክመፃኩም
2: ኣለኻ ሰሚዕካ ኣለኻ ብበለካ ለኸዐካ ሂወት ድመርሕ ሰብ የለ ተባህለ ተገብረ ድማ እንጀራ ኣይኮነካን ካብ ኩሉ ካብ ኩሉ ኣባይታ ደየለ ደይተባህለ ደይተገብረ ኣልዕላ ኣቢልካ ምዝራብ ብሕጊ ክሰካም የእስረካ ምዃኑ ክትፈልጥ ኣለ
0: ኖኖኖኖ ቤት ማእሰርቲ ሳይተስምዑኒ እዞም ሓወይ ድሓን ኣፈይ በዕለይካ እስረ እየ እዚ ቆልዓ ከዓ ምሉእ ምሕረት ግበረሉ ድሓን ከይደለኹ
3: ክቡራት ተዓዘብትና ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ብነቕርበልኩም ዘለና ትሕዝቶታት ድማ ተዓግቡን ትዛነዩን ክትሉ ተስፋ ንገብር ናብዛ ስዒባ ትቐርብ ትሕዝቶ መደብና ክነስግረኩም ኢና ብዛዕባ እንጣጢዕ ዝደስስ ትሕዝቶ ያዝሃልና ቀሪባ ዘላ እንጣጢዕ ካብ ነዊሕ ዘመናት ኣትሒዙ ሓደ ካብ ኣገደስቲ መግቢ ናይ ደቂ ሰባት ኮይኑ ከገልግለ ፀኒሑ ኣዝዩ ዘይተኣደነ ብዙሕ ማዕድናትን ቪታሚናትን ስለ ዘለዎ ድማ ኣብ ጥዕና ደቂ ሰባት ኣዝዩ ሓጋዚ ከም ዝኾነ እዩ ዝንገረሉ ብፍላይ ክእነታት ናይ ስነ ኣመጋግባ ክገልፅዎን ከለዉ እንጣጢዕ ብፍላይ ኣብዚ እዋን እዚ ማለት እዩ ኣብ ኩሉ መዓልታዊ መግቢና ከነዘውትር ከም ዘለና ዋላ እውን ነስኒስካ ክሳብ ምስ ሳላጣ እውን ክብላዕ ከም ዝኽእል እዮም ዝገልፁ ዘለዉ ኣብ ሃገርና እውን እንጣጢዕ ሓደ ካብ ዝውትር መግቢ ክበሃል ይከኣል ብፍላይ ድማ ኣብ እዋን ውፅም ተደኣ ርኢና እንጣጢዕ ብፅቢፅካ ምስታይ ከምኡ እውን ግዓት ናይ እንጣጢዕ ተባሂሉ ኣክንዲ ብጠስሚ ብእንጣጢዕ እውን ይብላዕ እዩ ሕጂ እንጣጢዕ ኣብ መግብና እውን ከነዘውትሮ ኣዝዩ ፅቡቅ ከም ዝኾነ እዩ ዝንገረሉ ዘሎ ምሉእ ትሕሶ ብዛዕባ ጥቕሙን ኣገዳስነቱን ስዒቡ ክቐርበልና እዩ ተኸታተሉ

ፍረን ጣጢዕ ካብቲ ዘለዎ ጥቕሚ ንላዕሊ ጣዕሚ እውን ንዘዘውትሮ ኣካል ዘዛርብ መቕረት እዩ ዘለዎ። ፍረን ጣጢዕ ካብ ጥንቲ ኣብ ቅዱስ መጻሕፍቲ ዝዝረበሉ ዝነበረን ዝፍለጥን ፍረ እዩ። መበቆሉ ኣብ መሬት ናይታ ጥንታዊት እስራኤል ዝበቁል ዝነበረ ኮይኑ ኪነቲ ከም መግብን ዘይትን ጣጢዕን ዝግልገለሉ ኣብ ክዳውንቲ እውን ዓበ ኣበርክቶ ዘለዎ ፍረ እዩ። ካብዚ ፍረን ጣጢዕ ዝምስራሕ ዓይነት ጨርቂ እምበኣር ሊነን ወይ ሊኖ ተባሂሉ ይፍለጥ። ኣብ ዝተፈላለየ ጥቕሚ ድማ ይውዕል። ኣዝዩ እውን ተጠላቢ ዓይነት ጨርቂ እዩ። ኣብዛ መደብ እምበኣር ዝተፈላለዩ ቀንዲ ጥቕምታትን ጣጢዕና ክንዛረብ ሰናይ ምክትታል።

ፍረንጣጤዕ ከምቲ ንዕዘቦ ኣዝዩ ደቂቕ ዝኾነ ፍረ ኮይኑ ካብ ፍዮሩ ዘለዎ ኣትክልቲ ድማ ይበቁል። ምስ ተዘርአ ንኽበቁልን ክዕፀድን ኣስታት 9-11 መዓልትታት ይወስደሉ። እዚ ትዕዘቦ ዘለኹም ተኽልዩ ፍረንጣጢዕ ሓቒፉ ዝዓቢ፣ ካብኡ ድማ ግዜኡ ምስ ኣኸለ ጨጪፍካ ትዓፅዶ። ኣብ ዝኾነ ናይ ዕምባባ ባዞ ኣብ ቤትና ድማ ከነብቁሎ ከም እንኽእል ክኢላታት ተተኽልቲ ይዛረብ እዮም።

ይጻወት። እቲ ቀዳማይ ፍረንጣጢ ሀብታም ብኦሜጋ 3 አሲድ ኮይኑ እዚ መዓዛ ድማ ንጸቕጢ ደምን ብዝሒ ስብሒ ኣብ ኣካላትና ዘጉድልን ምዃኑ ብዓብኡ ድማ ጥዕና ልብና ክሕሎ ዝሕግዝ ፍረ ምዃኑ ብመጽናዕቲ ዝተሓበረ ሓቂ እዩ። ፍረንጣጢ ሀብታም ብፋይበር ወይ ጽሕጎ ስለ ዝኾነ ኣብ መዓና ጡና ጥጡሕ መገዲ ይፈጥር። ካብኡ ሓሊፉ ድማ ኣብ ምሕቃቕ መግቢ ኣዝዩ ሓጋዚ ይኸውን። ካብዚ ዝተላዕለ መዓልታዊ ሓንቲ ማንካ ምስ ዝውሰድ ጥዕና መዓና ጡናን ስርዓተ ምሕቃቕ መግብን ይሕሎ ምዃኑ ይፍለጥ እዩ። ኣብቲ ዝዓብየሉ ኣትክልቲ ፍረንጣጢዕ ናይቲ ኣታክልቲ ዝኾነ መኣዛ ሒዙ ይዕፀድ እዩ። እዚ መኣዛ ድማ ሆርሞናዊ ሚዛን ኣብ ኣካላትና ክሕሎ ይሕግዝ። ብፍላይ ንደቂ ኣንስትዮ ኣብ ወርሓዊ ጽግያት ይኹን እዋን ሜኖፖዝ በቲ ዝርብሽ ሆርሞናት ሚዛኑ ክሕሎ ስለ ዝእዝዞ ካብ ሆርሞናዊ ለውጢ ዝመጽእ ቃንዛን ቅዛነትን ይከላኸል። ኣብ ዝሓለፈ ዓመታት ዝተኻየደ ዓሚቕ መጽናዕትታት ድማ ፍረንጣጢዕ በቲ ዘለዎ ጸረ ነድርን ጸረ ኦክሲዳንትን ዝኾነ መኣዛ ንካንሰር ጡብን ፕሮስቴትን ብዓቢ ምእታዊት ከም ዝከላኸል ይንገር እዩ። ፍረንጣጢዕ በቲ ዘለዎ ፋይበርን ጥዕናዊ ስብሕን ካብ ክብደት ኣካላት ይከላኸል። እዚ ተኽእሎ ድማ በቲ ዘለዎ ጥዕናዊ ስብሒ ንነዊሕ ሰዓታት ከብድኻ ስለ ዝመልእ፣ በዚ ድማ ናይ ጽጋብ ስምዒት ስለ ዝወረካ ልዕሊ ዓቐን ንኸይትምገብ ይሕግዝ። በዚ ድማ ሚዛን ኣካላትካ ይሕሎ። እዚ ክጥቀስ ዝጸንሐ እምበኣር ኣብ ጥዕና ዘለዎ ጥቕምታት እዩ። ኣብዚ ግን እቲ ቐንድን ቀዳማይን ኣገዳሲ ነገር ክንፈልጦ ዘለና ኣጠቓቕሙ እዩ። እቲ ቀንዲ ክኢላታት መግቢ ዝሕብርዎ ፍረንጣጢዕ ኣቐዲምና ቅድሚ ኣብ ጥቕሚ ምውዓልና ንሓሙሽተ ደቓይቕ ክንቀልዎ ከም ዘለና እዮም ዝሕብሩ። ካብኡ ድማ ከምቲ ኣብ ሃገርና ንጥቀመሉ ኣብ ጸብሒ ይኹን ከም ዝስተ ጥራይ ዘይኮነ ካልእ ኣማራጺ ድማ ኣብ ጽሟቕ ምዝተፈላለዩ ዝመረጽናዮም ፍሩታታት ከነእትዎ ከም እንኽእል፣ ኣብ ፎኪስ መግቢ ከም ሰላጣ ድማ ዝተቐልወን ጣጢዕ ክንምገቦ ከም እንኽእል፣ ኣብ ብዙሕ ዓይነታት መግቢ ምስ ርግኦ ምስ ባኒ ብሓፈሻ ኣብቲ መዓልታዊ እንወስዶ መግቢ እናተጠቀምና ክንምገቦ ከም እንኽእል ንተዓዘብ። እቲ ቀንዲ ኣገዳሲ ነገር ግን ዘለዎ መኣዛ ኣብ ጥዕናና ንኽሰርሕ መዓልታዊ ጢሒና ኮነ ብፍርኡ ምስ እነዘውትረዩ ለውጢ ከርእየና ዝኽእል።

ከምቲ ዝኾነ ጥረታትን ፍረታትን ዝጥቀስ ጥቕምታት ኣብ ኣካላትና ዝልግሱ ኪንዮናቶም ግን ፍረንጣጢዕ እዚ ኣቐዲምና ክንጠቕሶ ዝፀናዕና ጥቕሚ ኣብ ጥዕናና ኣለዎ። ብዘይካ ኣብ ጥዕና ኣካላትና ዘለዎ ጥቕሚ ኣብ ቆርበትናን ቆርበት ፀጉርናን እውን ኣዝዩ ኣገዳሲ ምዃኑ ዝተኻየደ መፅናዕትታት ካብ ጥንቲ ቀደም ዝጥቀምሉ ዝነበሩ ሕብረተሰብን ይነግሩ እዮም። ፍረንጣጢዕ ኣብ ቆርበት ፀጉርና እውን ተራ ይፃወት እዩ። ኣጠቃቅምኡ ንዝምልከት እቲ ዘለዎ መኣዛ እቲ ፍረ ተቆልዩ ድሒሩ ድማ ኣብ ማይ ፈሊሑ ምዝሓለ እቲ ካብኡ ዝወፅእ ፈሳሲ ኣብ ቆርበት ርእስናን መላእ ፀጉርናን ምስ እንለኽዮ ሞ ን30 ደቃይቕ ኣፅኒሕና ምስ እንሕፀቦ፣ እዚ ድማ ደጋጊምና ምስ እንጥቀመሉ ቀዳማይ ንቆርበትና ካብ ፎረፎር ይከለኸል፣ ካልኣይ ድማ ንቁመትን ጥዕናን

እግርና ካብ ምርጋፍን ምቁርራፅን ከም ዝከላኸል ዝፍለጥ መኣዝ ኣለዎ። ካብዚ ክጥቀስ ዝፀንሐ ሓሊፉ እውን ፍረንጣጢዕ በቲ ዘለዎ ፀረ ኦክሲዳንት መኣዛ ኣብ ቆርበትናን ኣፅፋርናን ጥዕና ንክህልዎ ዝሕግዝ ባእት ኣለዎ።

ጥቕምታት ትንጣጢዕ ከምዚ ክንዛረበሉ ዝጸንሕና ካብ ኮነ ኣብ መዓልታዊ ህይወትና ዝተጣሕነ ይኹን ዝተቐልወ ፍረንጣጢዕ ሓንቲ ወይ ክልተ ማንካ በይኑ ወይ እውን ኣብ እንምገቦ መግቢ ሓዊስና ብዕቱብ ምስ እነዘውትረዩ እቲ ዘለዎ መእዛታት ኣብ ኣካላትና ክሰርሕን ለውጢ ከምፅእን ክንዕዘቦ ክንጅምር ንኽእል።

ኩራት ተዓዘብትና መደባትና ገና ቀጻሊ እዩ ዘሎ ኣስዒብና ድማ ምስ ሓንቲ ስነ ጥበባዊት ማለት ኣብ ተዋስኦ ዳይረክቲን ከምኡውን ኣብ ድርሰታት እትነጥፍ ዘላ መንእሰይ ስነ ጥበባዊት ናይ ሒዝናልኩም ቀሪብና ዘሎና እዛ ስነ ጥበባዊት እዚኣ ኪኖ ኣብ ስነ ጥበብ ሓደ ፍሉይ ዝኾነ ስራሕ ሒዛ መፅያ ኣላ ንምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ ተኸታተሉ።

ሓንቲ መንእሰይ ብሓንቲ ሕልሚ ጥራይ ክትግለጽ ምስ ኣብየት እንታይ ይኸውን? ሓንቲ ተዋሳኢት ነቶም ዛንታታት ባዕላ ክትነግሮም ከም እትደሊ ምስ እትውስን እንታይ ይኸውን? ከምኡ ውን ፈጠራ ካብ መዘናግዒ ንላዕሊ ምስ ዝኸውን እንታይ ይኸውን? ንግዲ፣ መልክዕ መግለጺ፣ ከምኡ ውን ንኻልኦት ዕድላት ዝፈጥሩሉ ኣገባብ ምስ ዝኸውን ከ? እዚ ታሪኽ ሲልቫና ተስፋ እዩ። ተዋሳኢት ዝተፈላለየ ሞያ እትፍትን ከም ኣብ ድርሰትን ኣልያን ኣብ ናይ ንግዲ ዓለም እውን ፍልይ ዝበለ ስራሕ ሒዛ እትሰርሕ ዘላ ስነ ጥበባዊት መንእሰያ። ቅድሚ ኩሎም እቶም ማዕርጋት ግን ሲልቫና ተስፋይ መን እያ?

0: ሙዚቃ ሙያ እንተተምሃሩ ይሓይሽ ብዝብል ድማ ብሃማተ ሜዳ ሰላም ይበሃል ነይሩ እቲ ግዜ እቲ ብሃማተ ዝተመደበ ማሕበረኩም ናይ ኣልጌን ድማ ባዕሉ ባጀት ኣውፅኡ ኣምሂርና ማለት እዩ። ሽዑ ግዜ ዶ ተማሃሪት እየ ነይረ 2011 እዩ ነይሩ ድሕዛ ናይ ሙዚቃ ማለት እዩ። ብሙዚቃ ተማሂርና ተመሪቕና ሽዑኡ ኣብ ኤርትራ ኣብ ጊንስ ትሳተፍ ነራ ብቕብኣ ማለት እዩ። ኣብኡ ከዓ ተሳቲፈ ኣብኡ መሳተፊ እየ። ምክንያት ከዓ ሓርበኛታት ምሃር ስለ ዝነበርኩ ሽዑኡ ግዜ ሓርበኛታት እናተምሃርና ከለና ከምዝን ከምዝን ኣሎ ቅብኣ ኢሎምና ቅብኣ ክስእላይ ክእን ነረ ሽዑኡ ግዜ ብፍላይ ንኸይድ ንርኣዮ ተባሂልና ምስከድና ኣብ ካምፓስ እሱውን ሃማት እዮም ዝምድብዎ ነይሮም። ኣብ ካምፓስ ፀጊዖም ገዛውቲ ሰኣሉ ኢሎምና ማለት እዩ። ካብ ብከላ ነፃ ዓለም እያ ትብል ነራ ታታሽሙ ታጭርሖ ማለት እዩ። ገዛውቲ ሰኣሉ መካይን ሰኣሉ ገለ እንዳበሉ ይስእሉና ስለ ዝነበሩ ኣብኡ ምስ ሰበይ ክስእል ጀሚረ ማለት እዩ። ብቕዕቲ ግዲ ነረ ብቲ ግዜ እቲ ቀፂለ ማለት እዩ። ክሳብ ምርኢት ትበፅሕ ማዕረ ንደገ ክኢሉ ተዓዊቱ ክሳብ ዝመፅእ ከዓ ተሳቲፈ ክሳብ መወዳእታ ከዓ ኣብቲ ታሽሙ ነረ ማለት እዩ። ኣብቲ ቅብኣ ነረ ማለት እዩ።
1: ማማ ኢለን ደይ ምስቶም ስፖርታውያን ስለዝኸይድ እምበር ስፖርታዊ ይኮነን እስተና እንታይ ከም ዝረኣየትሉ ንድዒ መርኣይ ዝበሃል ኮ ይብሉ።
2: ምናልባት እቲ ዝዓበየ ነገር ንመጀመርታ ግዜ ንዓለም ጥሚታ ስነጥበባዊት ክኸውን እደሊ ኣለኹ ኢላ መዓስ እያ ሓሲባ። ምኽንያቱ ስነጥበባዊ ምዃን ሳሕቲ ሓደ ንፅል ውሳነ እዩ። ሓደ ሓደ ግዜ ብናይ ቁልዕነት ዝኽርዩ ዝጅምር፣ ሓደ ሓደ ግዜ ምስ ምርኢት፣ ሓደ ሓደ ግዜ እውን ምስ ሓደ ዘነቓቕሕ ነገር። ንሲልቫና እቲ ጉዕዞ ኣብ መወዳእታ ናብ ተዋስኦ መሪሕዋ።
0: ከምቲ ዝበልክዮ ዕድመን ጥዕና ናሃበሊ ንስድራ ቤተይ ከምዚ ክፍትን እየ ክብሎም ከለኹ ቁርብ ማማት ሒለኒ ነራ ትኸውን እምበር ይድግፍዎ ነይሮም እዮም ብፍላይ ኣቦይ ማለት እዩ። ቅብኣ ወዲእና ካብ ድሕሪ 2ዓ3 ዓመት ክኸውን ካብኡ 24 ጉንበት ስለ ዝነበረ ካብ ትምህርቲ ወሲዶም ካርኒቫል ኣስሪሖምና ማለት እዩ ኣብ ምምሕዳር ገጀረት። ሕጂ ኣዝየ ከመስግኖ ዝደሊ እዮብ ሃብተ ስላሴ ዝበሃል ናይ ጉጅለ ባህሊ ማእገር ሓላፊ እዩ ነይሩ ብቲ ግዜ እቲ እዮም ናይ ካርኒቫል ናይ ምምሕዳር ገጀረት ክመርሓሎም ኢሎም ዝፀውዕዎ ንሕና ከዓ ከም ናይቲ ካርኒቫል ናይ ታሽ ምኾን ሕዝ ገሊሎም ሰምፁና ንካርኒቫል ኣብኡ ምስ እዮም ተላሊና ማለት እዩ። ሽዑ ምስ ተላልና ከምዚ ክትሰርሓ ትደልያ ዶ ከምዚ ክትሰርሓ ትደልያ ዶ ጉጅለ ባህሊ ኣለኒ ምክንያት ነዊሕ ከይድና ኢና ተፋሊጥና ኢና ኣለኒ እሞ ንሕዳ ትደልያ ኮንክንሲ ኣብ ሃማተ ኣብ ጉጅለ ባህሊ ማእገር ምፃሙ ክፍትነክን ገለ ብለና ሕጂ ኣይ ሕጂ ክዝክሮ ከለኹ ብዙሕ ከመናዓይ ክስተያይ ግበረለይ ነተን ካልኦት ግን ከምዝሎ ምስ በለን ንኸይድ ንኸይድ ኢለ ኣነ ሃዊ ይኸይድ ማለት እዩ። ናብቲ ማእገር ምስከና ድማ ካብዚኣ እያ ትጀምር ዘላታ ናይ ድራማ ናይ ስነ ጥበብ ሕማም ማለት እዩ። ኣብኡ ምስ መፀኹ ምስ እዮም ከባቢ 2 ዓመት 3 ዓመት ኸውን ናይ መድረኽ ናይ ዓሶ ናይ ቲቪ ናይ ገለ ዝበሃል ናይ ምክንሻብ ደቂ ኣንስትዮ ነወግድ ዝብል ብሚኒስትሪ ጥዕና ዝውሃብ ዝነበረ ጎስጓሳት ኣብ ስኒማ ሮማ ነይሩ ወላ ከብ ኣስመራ ወፃኢ ኣብዚ ከባቢታት ዝበሃላ እውን እንዳኸድና ምሪኢት ከነርኢ ጀሚርና ማለት እዩ። ኣይፀንሐን ግን ምስ እዮ ኣብ ማእገር ከለና ናይ ወዱ ካዳ ትምህርቲ ከም ዘሎ ከዓ ፈሊጥና ማለት እዩ። ኣብ 2013 መወዳእታ ምስ ኤፍሬም ካሕሳይ ወዱ ካዳ ድማ ን3 ዓመት ትምህርቲ ተማሂረ ማለት እዩ። ዳይሬክቲን ድርሰት ኣክቲን እዩ ነይሩ እቲ ትምህርቲ። ኣብ 3ዮ ዓመት ከዓ ተሳቲፈ ተማሂረ ማለት እዩ። ኣብ ምረቓ በፂሐ ኣብዚ ግዜ ከመስግኖ እውን ይደልአኒ ኤፍሬም ካሕሳይ ወዱ ካዳ ኩሉ ግዜ ከምዚ ከይነዓቐ ኣዝና ንኣሽትና ነርና ሽዑ ተምሃሮ እውን ስለ ዝነበርና
1: ፍቕሪ ለየ ምር ዝፍርሓ ክኸይመስለኪ ንፅንፅ ንፅንፅ ከብለኪ ደድሕረይ ንኽርክ ሰላም እየ ትዝረግለይ ክብረት ክሓልዎ ሓረይ
2: መብዛሕትኡ ግዜ ምውሳእ ካልእ ሰብ ምምሳል እዩ። ንተዋሳእቲ ግን ኣዝዩ ዝዓመቐ ነገር ክኸውን ይኽእል እዩ። ኣብ ተራ ዕላል ንምግላጽ ኣጸጋሚ ስምዒታት ንምድህሳስ ዝሕግዝ መንገዲ ክኸውን ይኽእል እዩ። ሓደ ሰብ ካብ ገዛእ ርእሱ ፍጹም ዝተፈልየ ገጸ ባህሪ ክኸውን ክኽእሎ ይኽእል እዩ። እቲ ዘገርም ድማ ኣብቲ መስርሕ ብሓቂ መን ምዃኑ ገለ ነገር ክረክብ ይኽእል። ንሲልቫና ተዋስኦ ዛንታታት ህያው ዝኾኑሉ ቦታ ኾይኑዋ፣ ብሓቂ ግን ተዋስኦ ነቲ ተራ ዕላል ዘይክእል ክትገልጾ ዝኽእላ እንታይ እዩ? ካብ ኩሎም ዝተጻወተቶም ገጸ ባህርያት ድማ ካሜራታት ምጥዋይ ምስ ኣቋረጸ ነዊሕ ምስኣ ዝጸንሑ ኣየናዩ? ምናልባት ሓደ ካብቶም ገጸ ባህርያት ብዛዕባ ገዛ ርእሳ ገለ ምሂርዋ ይኸውን። ምናልባት ካልኦት ብድሆታት ኣቕሪቡላ ይኸውን። ምናልባት ድማ ገለ ገጸ ባህርያት ምሉእ ብምሉእ ድሕሪ ተሪፎም ኣይፈልጡን ይኾኑ።
0: ኣብ ከረን ትምህርቲ ንውሃ ሜርና ናይ ሚኒስትር ምክልኻል ማለት እዩ።

0: ሕጂ መምህር ጣዕሚ ኣረፋይነ እዩ ዝምህረና ነይሩ ንኣስታት ክልተ ወርሒ ከዓ ኣብኡ ኮርስ ወሲደ ማለት እዩ። ኣብኡ ኮርስ ምስ ወሰድኩ እቲ መደብ ኣብ ግድን መም ዝተምሃርካ መምረቕታ ከምዚ ናይ ኩሉ ክስተይ ማለት እዩ መምረቕታ ስለ ዝነበረ ኣብኡ ክምረቕ ከለኹ ስራሕ ሰሪሕና ድራማ ማለት እዩ። ሕጂ ኣብኡ ምስራኣይ ንመምህር ጣዕሚ ይፅዋዓኒ ማለት እዩ። ከም ተምሃሪቱ ጥራይ ዝፈልጠኒ ነይሩ ፀዊዑ ብዛዕባ እቲ ድራማታት ይነግረኒ ማለት እዩ። ከምዚ ነይሩ ከምዚ ነይሩ ብጣዕሚ ንፍዕቲ ከምዚ ከምዚ ከምዝሞኒ ናይ መድረኽ ድራማ ኣለና ትንሳኤ ናይ መድረኽ ድራማ ኢልና መደብ ኣውፅኢና ኣለና እሞ ኣብኡ ምሳና ክትሳተፈ ይብለኒ ማለት እዩ። ሽዑኡ ቅርብ ክብድ ኢሉኒ ነይሩ። ምክንያቱ ቅርብ ክብድ ደበሎኒ ምክንያት ከዓኒ ተማሃሪት የፀኒሐ ጌና እውን ኣብ ትምህርቲ እየ ነይረ። ሽዑኡ ንናይ መድረኽ ድራማ ምስ ፀዋዓኒ ቅርብ ስክፍታ ከም ዘለኒ ነገርዮ እሱን ክሕግዘኒ ምዃኑ ነገርኒ ን8 ወርሒ ትሬይን ጌርና ድማ ንመድረኽ ቀሪባ ማለት እዩ። ኣብ ስኔማ ኣዝመራ ተራእያ ብዓወት እውን ተዛዚሙ ማለት እዩ። ሃብቶም ዓንደ ብርሃን ዝበሃል ደራሲ ዳይሬክተር እውን ኣብኡ ምስ ረኣየኒ ንስራሕ ይፀዋዓኒ ማለት እዩ። ሕጂ ሰሲዕ ክኸይትብልኒ ካብ ዘንቡም ለንስራሕ ክኮን ፊልም ኣብ ናይ መድረኽ እንተኮይና እዛ ሓንቲ ንክልተ ማለት እዩ ብጣዕሚ ዝፈትዋ ስራሕ እያ። ምክንያቱ ብዙሕ ግዜ ደኺምና ኣላ ኢና እንደገና ከዓ ብዙሕ ተቐባልነት ፅቡቅ ስለ ዝረኸብ ኩላ ማለት እዩ። ኣብ ናይ ሙቪ ዓለም ኣብ ናይ ፊልም ድማ ህያ ፍቑራት ትብል ስራሐይን ክንፈትሖም ዶ ዝብላ ስራሐይን ብጣዕሚ ዝፈትዎን ስራሐይን
1: ክትፈልጥ ሳምሪ ክሳብ ገዛ ይትመፅእ ዛሎ ማዓንቲ ቡኒ ሰትያ ለላይ ፅቡቅ እዩ ክትመስለኒ
2: ወላ ኣነ
1: ከምኡ
2: ክትመስለኒ
3: ተዋሳኢት ምዃን ግን ብድሆታት እውን የምፅእ እዩ። ምጥርጣር ክህሉ ይኽእል። ብሓቂ ተዋስኦ ዕቱብ ሞያ ድዩ ዝብል ሕቶታት ክህሉ ይኽእል። ከምኡ እውን ብሓደ ተዓዛቢ ክትርእን ክትፍረድን ቀጻሊ ፀቕጢ ዘለዎ እዩ።
0: ኣነ ኳ ዕድለኛ ግዲ ኮይነ ብዙሕ ብድሆታት ኣይጋጠመንን። ምክንያቱ ከምዚ ዝብለክ ዘለኹ ካብ ግዜ ንእስነተይ ብጉጅለ ባህልታት እንዳተመራሕኩ ስለ ዝመፅ ዝነበርኩ እንዳተምሃርኩ እየ መፅ ልዕሊ እቲ ብድሆ ዝበሃል እንዳተምሃርኩ እየ መፅ እሱ ከዓኒ ናይቶም ኩለን ዝሓለፍኩን ጉጅለ ባህልታት ማለት እዩ። ሕጂ ብዚ ግዜ እዚ ኣብ ሚኒስትሪ ምክልኻል ጉጅለ ባህሊ ዋልታ እየ ዘለኹ። ጉጅለ ባህሊ ዋልታ ኣዝያ ዓባይ ጉጅለ ባህሊ እያ። ብዘይብኡ እቲ ኣብኡ ዘሎ ሕብረት ኣዝዩ ዓብ እዩ። ደራፍቲ በሊ ሙዚቀኛታት በሊ ተላሃይቲ በሊ ተዋሳእቲ በሊ ንዓይ ዝተሞክሮ ይኮነኒ እዩ። ኣብ ምስኦም ተሞኪረ ኣብ ደገ ወፂእ ክሰርሕ ወላ ሓንቲ ኣይፀግመንኒ ነይሩ። ምክንያቱ ኣብ ብዙሕ ቦታታት እንዳገሽካ ርሑቕ ዝበሃል ቦታታት እንዳኸድና ንሰርሕ ስለ ዝነበርና እቲ ሓደ ብድሆ ክበኣ ዝኽእል ድኻም ይክኸውን ዝኽእል ከም ኳል ንስተይቲ መጠን ድኻም ከዓ ግድን እዩ ማለት እዩ።
4: ሰላም ሰላም ክቡራት ተኸታተልቲ ከመይ ትቕንዩ? ንሳኹም ዘለኹ ሓፍትኹም ስልቫና እየ።
3: ዛንታ ሲልቫና ተስፋይ ግን ካሜራ ምስ ጠፈአት ደው ኣይብልን እዩ። ኣብ ሓደ እዋን ካልእ ሓሳብ ኣብ ሂወታ ኣትዩ። እዚ ሓሳብ እዚ ካብ ኣብ ቅድሚ ተዓዘብቲ ምርኢት ምቕራብ ናብ ብቐጥታ ዓማዊል ምግልጋል ዝወስድ እዩ። እዚ ሓድሽ ሓሳብ ንሳ ኣብዚ ሃገርና ንመጀመርታ ግዜ ዝጀመሮተያ።
0: ፒታ ሳፕራይዝ ደሊቨሪ ድማኒ ድቦላ እዩ ዝበሃል። መጀመርታ ኣነ ንሰብ ሳፕራይዝ ምግባር ብጣዕሚ ዝፈቱ ከመይ እንተልክኒ ካብ ነጊረ ንሰብ ዝኾነ ገፀ በረከት ድዩ ዝኾነ ነገር ክህቦ ከይነገርኩ እዚኣንካ ክብሎ ደስ ዝብለኒ ከም ሰብሲ ከምኡ ዓይነት ባህርያት እዩ ነርኒ። ወላ እውን ቅድሚኡ ነዞም ኣሕዋት ኣብ ዓመቶም ድዩ ኣብ ገለገለ ወይ ክገሹ ከለዉ ድዮም ወይ ካብ መገሻ ክመለሱ ከለዉ ድዮም ገዛ ሸላሊምካ ኬክ ቀሪብካ ናይ ታሽሙ መደብ ከምሳሲ ነርኒ እዩ። ከምዚ ኢሎም ከለኹ ግን እንደዒ ድሌተይ ግዲ ብውሽጡ ነፍሱ ነጊርዎ ኮይኑ በዚ ኣጋጣሚ ኣዝየ የመስግኖ። ስነ ጥበበኛ ኣብራር ዓብደልዋሃብ ከዓ ግዲ ናይ ውሽጢ ድሌት ተረዲእዎ በርዝደይ ናይ ጓሉ ነይሩ ኣብ ሓደ ግዜ ማለት እዩ። ንጓሉ ሳፕራይዝ ክገብረሉ ዕድመ ሓቲትኒ ማለት እዩ። ኣዝየ ዝፈትዎ ዘድንቆ ተዋሳኢ ስለዝነበረ ጥራይ ንበር ከምዚ ንክኽፈል ወይ ንክሰርሖ ኢለይኮንኩም ከይደ ከምዚ ከምዚ ክትገብርላ ከምዚ ከምዚ ብሽመይሲ ኣብታ ዓመታ መዓልትስ ክተብፅሐለይ ገለብለን ው ፀገም የለን ኣዘይ ዝድንቆ የኽብሮ ስለ ዝነበርኩ ነቲ ዘረኸበና ሰብ እውን ፀገም ከምዘይብሉ እየ ኣቐዲመ ነገር እዮ ማለት እዩ። በዚ ኣጋጣሚ ንኩሎም የመስግኖ ወላ ንጆን ጆኒ ኣረኺብና ምስ ኣብራር ከምዚ ፀገም የለን እሞ ከምዚ ክተትገብረላ ጓል ርኢ ዳ እሞ ከምዚ ከዓ ግበረላ ፍላወር ከዓ ግበረላ ከምዚ ከዓ ግበረላ እናበልኩ ነታ ናይ ጓሉ በርዝደይሲ ኣፀቢቕሉ ማለት እዩ። ነዚኣ ምስ ስራሕና ኣብራር ተሓጊሱ ከምኡ ዓነ ስራሕ ክሰርሕ ከም ዘለኒ ከዓ ኣተባቢዑኒ ማለት እዩ። ከም ቢዝነስ ከተኣታትዎ ከምዝኽእል ኣብ ዓድና ክሰርሕኦ ከምዝኽእል ኩሎም

0: ንመጀመርታ ጊዜ ክትጥምቶ ከለኻ ተዋስኦን ዋኒንን ፍጹም ዝተፈላለየ ዓለማት ክመስል ይኽእል እዩ። እቲ ሓደ ብዛዕባ ገጸ ባህርያትን ዛንታታትን እዩ። እቲ ኻልእ ድማ ብዛዕባ ዓማዊል፣ ገንዘብ፣ ሎጂስቲክስን ምፍታሕ ጸገማትን ዝምልከት እዩ። ኣብ ትሕቲኦም ግን ዝካፈልዎ ነገር ኣሎ። ንሱ ድማ ፈጠራዩ ዕውት ንግዲ ንሰባት ምርዳእ የድሊ። ክልቲኦም ድማ ንሓደ ሓሳብ ናብ ሓቀኛ ነገር ናይ ምቕያር ክእለት ይጠልቡ። ንግዲ ምጅማር ሳሕቲ ፍጹም እዩ። ጌጋታት ኣሎ፣ ዘይተጸበናዮ ወጻኢታት ኣሎ። ከበድቲ ዓማዊል እውን ክህልዉ ይኽእሉ እዮም። ውድድር እውን ኣብ መንጎቲ ዝተፈላለዩ ንግድታት ይህሉ። ናይ ግዜ ሕቶ ድማ ኩሉ ግዜ ኣሎ። ንሓደ ስነ ጥበባዊ ሞያ እውን ዝስዕብ ሰብ እቲ ብድሆ ዝያዳ ይዓቢ። ተዋስኦ ምስ ምምራሕ ንግዲ ብኸመይ ሚዛን ትህቦ? ከመይ ጌርካ ንሓደ ሕልሚ ካልእ ሕልሚ ከይገደፍካ ግዜ ትረክብ?
1: መጀመርታ መራ እታ ስራሕ መጀመርካ ብጣዕሚ ፍት እያ። ሕጂ መስዋእቲ ክኸፍለላ ከም ዘለኒካ ተረድየ ማለት እዩ። ምክንያቱ ሕጂ ከይዲ እንተይ ሎምካስ ክትከይድ ጥራዩ ዘለካ ኢላ ከምዚ ክትገብሮም ደ ክኽእል ነገር ናይ ጥዕና ጉዳይ ድዩ ናይ ገለ ጉዳይ ድዩ እንተዘይኮይኑ ካልእ ዝኾነ ኢላ ክመኽን የብለይን ማለት እዩ። ነቲ ናተይ ካስትመር ሲ ብሕራይ ጥራይ ድሌታት ከመላኣሉ ዘለኒ ማለት እዩ። እዚ ምስ ተረዳእኩ ኣብ ከባቢ ብዙሓት ሰባት ኣለዉ ዝሕግዝኒ ሕጂ ክስቶ ክስቶተ ኢለ ምናልባት ከይርስዕ እሞ ከይብሉኒ ብጣዕሚ እየ ዘመስግኖም። ከመይ ገይረ ማነጅ ክገብሮ ከም ደለኒ ኮፍ ኢሎም ሰሚ ተዘራሪበ ከመይ ገይረ ንሰብ ከምኡ ዓነት ስራሕ ጀሚሮ ከም ዘለኹ ኣድቨርታይዝ ክሰርሕ ኣለኒ እንታይ ክገብር ኣለኒ ምስ ስራሕኩ ናይ ድራማ ሓቂ ዘረባ ስድራ ቤታዊ ኣካይዳ ኢና ንኸይድ ወላ እውን ኣብቲ ኣነ ዝሰርሓሉ ጉጅለ ባህሊ ስድራ ቤታዊ ኣካይዳ ና ንኸይድ ወላ ብቲ ናይ ሙቪ ሂወተይ እውን ስድራ ቤታዊ ኣካይዳ ስለዝኸይድ ኣቐዲመ ይነግሮም እየ ከምዚኣ ከምዚኣ ከምዚኣ ፕሮግራም ኣላትን እሞ ኣብ መንጎ ከምዚኣ ኢለ ክኸይደ ይብሎም ብኸምኣ ከዓ ንኸይድ ማለት እዩ። ሕጂ ብዙሕ ግዜ ኣብ መዓስ ዘሸግረክ ኣብ ቀዳምን ሰንበትን ማለት እዩ። ቀዳምን ሰንበትን ምስ ናይ ናትና ውራያት ኣብ ቀዳምን ሰንበትን እዩ ዝበዝሐ ኣብኡ ይሽግር። ቀዳምን ሰንበትን እውን ብዙሕ ካልእ ስራሕ ይሕዝነይ ናታ ስራሕ ገይረ መዲበ ነቲ ስራሕ ብክል ዓይነት መንገዲ ይኸይድ ነይረ ማለት እዩ።
2: ሚክኤለ ኣሮን ዝበደለካ ይብሉ ብዛዕባ ከውን ዝፈልጦ ነገር ይብሉ ተና ኣሰካ ናብ ልዕልኻ ብዳዕ ተርኢ ዘላ ንስያ ሕጂ ፍቕሪ ለሚን ከላማ ሚንካ ዝመፅእ ኣይኮነን ተሓባቢርና ጥራይ ኣብ ገዛ ኣችሎ ነፍሰላ ከምኡ ተጌርካ ጥራይካ ሕነኻ ክትፈልጥ ትኽእል።
0: ምናልባት ኣብ ስነ ጥበባዊ ጉዕዞኣ ሲልቫና እቲ ዝያዳ ተፈጥሮኣዊ ፍልቀት ካብ ተዋስኦ ናብ ፅሑፍን ዳይሬክተርን ምጉዓዝ ክኸውን ይኽእል እዩ። ምክንያቱ ኣብ መወዳእታ ሓደ ተዋሳኣይ ናይ ካልእ ሰብ ዛንታ ጥራይ ክቐርብ ኣይደልን ይኸውን። ናይ ገዛ ርእሶም ዛንታ ክህልዎም ይኽእል እዩ። ዝተፈልየ ድምፂ ዘድልዮ መልእኽቲ እቲ ኣፍራይ ፊልም ድማ ካብኡ እዩ ዝጅመር።
1: መጀመርታ ኣብ ናይ ዳይሬክት ካብ ድርሰት ኣብ ዳይሬክት ኒሄ ንእሽተይ ጥብ ኣቢለ ማለት እዩ። ጥብ ደብለትኒ ምክንያት ድማ ኪዳነ ማርያም እዮብ ዝበሃል ናይቲ ግዜ ኣድናቀ ኣብዚ ግዜ ግን ኣቦይ ኮይኑ ኣብ ጎነይ ዝሳተፍ ዘሎ እዩ። ዳይሬክት ክገብር ከም ዘለኒ ክደርስ ከም ዘለኒ ኣዝዩ ይነግረኒ ነይሩ ማለት እዩ። ነንኡ ክከብደኒ እዩ ድሓን ድሓን ድሓን እዳብልክ ከለኹ ወላ ንዕኡ እውን ፅሒፉ ዘይፈልጥ ሓንቲ ድርሰት ፅሒፉ ሰዲድለ እዩ ማለት እዩ። እስከም ብብለይ እዚኣ ዝኾነ ኮመንት ክኣሃብኒ ኢልኒ ማለት እዩ። ምሰበብኳ ኣዝያ ፅቡቕ ስራሕ ላብ ትራያንግል እያ ትብል ከምዚ ተገበርካያ ፅቡቕ ከምዚኣ ተገበርካያ ፅቡቕ ኢለ ኮመንት ክቦም ዝጀመርኩ ዳይሬክት ክገብረሉ ሓቲትኒ ማለት እዩ። መጀመርታ ኣዝዩ ከቢድኒ ዳይሬክት ንምግባር ማለት እዩ። ድሓር ግን ሄልና ምስጀመርና ኣብ ጎነይ መማህርተይ ሚሮም ተዓገስ ማለት እዩ። ኣብ ጎነይ ኮይኑ ከምዚኣ እንተጌር ክትዕወት እየ ክትፀገም ይብሉን ክትገብርያ ዝትኽእል እየ ከምስ በለኒ ንክሰርሓ ብሰለስተ ተዋሳእ እያ ትሰሪሓ ምናልባት ታሽሙ ክትኮን ትኽእል እያ እሱ ከዓ ቅርጢ ንክኸውን ንኽእል ናይ ሰለስተ ተዋሳእቲ ስለዝነበረት ይኽእላ ይኸውን የለ ተበጊሰ ማለት እዩ። ንሰለስቲኦም ፀዊዐ ምሳይ ከዓ ኣብ ናይ ተዋስኦ ቃለ ምሳይ ስለዝነበሩ

0: ሕዩንኒኦም ኢለ ኣይሓሰብኩን። ከምቲ ዝሓሰብክዎ ድማ ኣዝዮም ፅቡቅ ስራሕ ሰሪሖም ወፂኦም ማለት እዩ።
1: ቀዳመይት ክፍታ ኮይናት ንዘላ መሓዛያ ምክንያቱ ናብ ዕርክትካ ስለ ዘይካየድክዋ ብኣይ ሓጉስቲ ይኮነትን። ክሳብ ሕጂ ርክብና ኣይፈለጠትን ዘላ ርክብና እንተፈሊጣ ግን ሕና ክትፈድ ትኽእል እያ።
2: ፅሑፍ ሓደ ብድሆ እዩ፣ ምምራሕ ካልእ እዩ። ፀሓፊ ሓሳብ ሒዙ በይንኮፍ ክብል ይኽእል እዩ። ሓደ ዳይሬክተር ነዚ ሓሳብ ናብ ሓቀኛ ዓለም ክእትዎ ኣለዎ። ተዋሳእቲ፣ ካሜራታት፣ ቦታታት፣ መደባት፣ ምንጭታት፣ ዘይተፀበኻዮ ፀገማት፣ ከምኡ ውን ኣማኢት ንኣሽቱ ውሳኔታት ኣብ መወዳእታ ሓደ ውዱእ ዛንታ ይኾኑ። ስለዚ ንሲልቫና ዝኸበደ እንታይ እዩ ነይሩ?
0: እታ ቀዳሚቲ ድርሰተይ በሰላ እያ ትብል ህዝቢ ተዘርጊሓ ተረኣያ በሰላ እያ ትብል ኣብ መንጎ ክልተ ሰብኣይን ሰበይትን ዘጋጥም ነገራት እያ። ብዙሕ ምሂሮ ክኸውን ኢለ ይሓስብ ማለት እዩ። ብዝያላ ንተዓዘብቲ ንክርእዋ ገድፈሎም ማለት እዩ። በሰላን ስጋኣትን ዝብላ ድርሰት ከዓ ናተይ ደሪሰ ኣብ ህዝቢ

0: ፊልም መዘናግዒ ጥራይ ኣይኮነን መስትያት እውን ክኸውን ይኽእል እዩ። ንሰባት ብዛዕባ ገዛእ ርእሶም ገለ ነገር ከርኢ ይኽእል እዩ። ኣብ ተራ ህይወት ክጅምሮም ኣጸጋሚ ዝኾኑ ዕላላት ክኸፍት ይኽእል። ንስነጥበበኛ ሲልቫና ተስፋይ ኣፍራይ ፊልም ምዃን ኣብ ገጸ ባህርያት ንላዕሊ ክድህስስ ዕድል ይፈጥር፣ ሕብረተሰብ ንምድህሳስ ዕድል ይፈጥር። ተመክሮ መንእሰያት፣ ተመክሮ ደቂ ኣንስትዮ፣ ሰባት ዝስክምዎ ሕልሚ፣ ኣብ ልዕሊኦም ዝተገብረ ትፅቢት፣ ዘጋጥሞም ዕንቅፋት ድማ ክገልጽ ይኽእል።
1: ወ ቀዳማይ ለውጢ ከምፅእ ዝኽእል ስነ ጥበባዊ እዩ። ምክንያቱ ኩሉ ግዜ ጸላዊ እዩ። ሓደ ስነ ጥበባዊ ንህዝቢ ጸላዊ እዩ። ከምኡ ስለ ዝኾነ ከዓኒ ብዙሕ ነገራት ሓደ ስነ ጥበባዊ ከምዚ ገይሩ ኢሉ ካልእ ሰብ ክገብር ከሎ ይጸሉ ስለ ዝኾነ ሓደ ስነ ጥበበኛ ይጸሉ ስለ ዝኾነ እዩ ከምኡ ዝኸውን ማለት እዩ።
0: ውክልና ማለት ንዓኻ ዝመስል ሰብ ኣብ ስክሪን ምርኣይ ጥራይ ኣይኮነን። ሓደ ሰብ ገለ ነገር ይሃንጽ፣ ሓደ ሰብ ኣንፈት ይቕይር፣ ምናልባት ድማ ሓደ ካብቲ ኣገዳሲ ክፋል ጉዕዞ ስነጥበባዊት ስልቫና ተስፋይ ንሱ ክኸውን ይኽእል። ካብ ሓደ ሞያ ናብ ካልእ ሞያ ጥራይ ኣይኮነትን ትሰጋገር ዘላ። ሓደ መንነት ብዙሕ ተኽእሎታት ክሕዝ ከም ዝኽእል ተርእየናኣላ።
1: ኣነ ዝኸሰብኮ ነገር መጀመርታ ሰብ ማለት እዩ ልዕሊ ዝኾነ ይኹን ወላብ ስነ ጥበብ ተኸስቦ ነገር ሰብ እዩ። ህዝብና ማዕረኽ እንደይ ጥዑም ምዃኑ፣ ማዕረኽ እንደይ ብኣና ጉዱስ ምዃኑ ኣበይ የፈሊጠ? ኣብ ናይ ሳፕራይዝ ስራሕ እዩ ምስ ጀመርኩ የፈሊጠ። ምክንያቱ ኣነ ቶርታ ሒዘ ደ ፍላወር ሒዘ ደ ዝኾነ ደቆም ድዮም ስድሮኦም ድዮም ሰደድሎም ገፀ በረከት ሒዘ ክኸይድ ከለኹ ሲ ነቲ ስታሽሙ ምስ ተቐበሉ ነቲ ጊፍቶም ምስ ተቐበሉ ብዛዕባ እቲ ኣነ ዝሰርሖ ዝነበርኩ ስራሓት ብዛዕባ ተዋስኦ ብዛዕባ ስነ ጥበብ እዮም ዘዕልሉኒ ዛስዋይ ሰብ ከሲበ በቃልዕሊ ማንም ሰብ ከሲበ ኣብዛ ስራሕ እዚኣ ማለት እዩ።
2: ሓቂ ክብልኒ ሓቂ ዋትበጃ ክንሓግዛኒ ሕሉፍ ሓሊፍዋ እኮ ሕጂ ብልግነታት ሕዝኒ ኳ ትብለኒ ዘላ ብልግነታት ሕዝኒ
3: ጥሪኢልካ ወክያለ ይብሉ ገሊኦም።
0: ንስነጥበባዊት ሲልቫና ተስፋይ እቲ ኣረኣእያ ካብቶም ዝተፈላለየ ምዕራፋት ጉዕዞኣ ዝካፈሉ ሰባት ዝመፀ እዩ። ከም ስነጥበባዊት ጥራይ ዘይኮነ ከም ዓርኪ መሓዛ መሳርሕቲ ከምኡውን ኣብ ስርሓ ዕብየትን ደገፍን ዝገብሩላ ብዙሓት እዮም። ገለ ካብቶም ዝፈልጥዋ እስከ ንስማዕ።
4: ሲልቫና ምስ ክትሰርሐ ከለካ ንደጋጊምካ ንክትሰርሕ ትዕድመ ሰብ እያ። ምክንያቱ ነቲ ሞያ ብክእለት እያ ክሳጊራቶ ሓደ ተውህቦ ኣለዋ ድሓር ትምህርቲ ወሲኻትሎ እያ። ምስኡ ከዓ ኣዝዩ ዓብዪ ድሌት ኣለዋ ነቲ ዝተዋህባ ካራክተር ክትመስልካ ኣዝያ ትፅዕር ማለት እዩ። ሕጂ ከምኡ ስለ ዝኾነት ንሲልቫና ካስት ክትመርፃ ከለካ ከምዚ ቅስኒ ኢኻ ኢልካ ትመርፃ ማለት እዩ። ምክንያቱ ነቲ ካራክተር ንክትመስል ካባኻ ጥራሕ ዘይኮነስ ባዕላ ኣዝያ ብዙሕ ፃዕሪ ገይራ ስለ ትሰርሖ ማለት እዩ።
0: ድሕሪ ነፍሲ ወከፍ ዓወት መብዛሕትኡ ግዜ ኣስማቶም ኣብ ምስጋና ፈፂሞም ዘይርከቡ ሰባት ኣለዉ። ንስድራ ቤት ስነጥበባዊት ሲልቫና ተስፋይ ኣገዳሲ ኣካል ናይቲ ጉዕዞ ኮይኖም ፀኒሖም እዮም። ደገፍ ስድራኣ ኣብ ኩሉ ጉዕዞኣ ምንጪ ሓይሊ ኮይኑ ፀኒሕ እዩ። ንህርፋና ክትስዕቦ ዘተባብዓ፣ ብድሆታታ ክትድግፎ፣ ከምኡ ውን ኣብ ፈጠራዊ ህወታ ዝተፈላለየ መንገድታት ክደስስ ከላ ኣብ ጎና ደው ዝበሉ
1: ምናልባት እቶም ኣብ ከባቢ ወይ ኣብ ገዛውተይ ወይቶም ቤተሰበይ ፒታታይ ምኾና ፅቢሮም ይፈልጡ ይኮኑ ግዜኡ ኣኺሉ ግዲ ኮይኑ ብዙሕ ሰብ ፒታ ማለታይ ማለት ኢሉ ዝሓተኒ ግዜኡ ኣኺሉ ግዲ ኮይኑ ግን ሕጂ ንዓ ክምልሰልክ ፒታ ማለት ሲልቫና እዩ። ልዕሊ ዝኾነ ይኹን ነገር ኣነ ስድራ ቤት ኣዝየ ዝፈትዎም ኣዝዮም ብፍቕሪ እዮም ዕብዮምና ንእሽተይ ሓፍተይ ኣላ የስቲና ትበሃል ማለት እዩ። ከባቢ ድሕሪ 15 ዓመት ገለ ዝተወለድ ካባና ማለት እዩ። ኣዝያ ንእሽተያ እሰ ፒታ ኢና ፀዊዓትኒ። ምናልባት ሕጂ ምስ ዓበይት ክትምልሳ ትኽእል ትኸውን ሲልቫና ክትብል ኢና ድያ ወላ እንታያ ክርዳእኒ ይክእልኒ እዩ። ዓባይ እውን ምሳና ነራ ብዙሕ ግዜ ኣብ ዓርጥለን ስለዝሰርሐት ጥልያን ይመልቋ ስለ ዝነበረ ካብ ትናታ ዘረባ ድያ ተበጊሳ ወላ እንታያ ፒታ ኢላ ፀዊዓትኒ ማለት እዩ። ክሳብዛ ሕጂ ሰዓት ፒታ እያ ትብለኒ ሲልቫና ትበሃላይ ትመልቋን እያ እናተይ ከም ሎጎ ክሕዛ ይደሊ ነይረ። ምክንያቱ ጎቢ ዝኣፍ ከተውፅ ከላስ ካልእ ወላ ሓንቲ ባባ ማማ ደይከኣለት ሲ ፒታ ኢላ እያ ጀሚራ ዘረባ መጀመርታ ንኩላትና ፒታ ኢላ ትፀውዓና ነራ ንዝረኣየታ ጓል ፒታ ኢላ ትፀውዕ ነራ ድሓር ግን ናባይ እንዳሰጠመት ከይዳ ማለት እዩ ብኣ ፒታ ኢላ ትፀውዓኒ ማለት እዩ። ዝኾነ ስራሕ ክቦ ስራሓት ናይ ስነ ጥበብ ናተይ ሎጎ ፒታ ገይረ እየ ማለት እዩ።
0: ጉዕዞ ሲልቫና ክሳብ ሕጂ ይፀሓፍ ኣሎ። እታ ተዋሳኢት ምዕባሊኣ ትቕፅላላ ዛንታ

ስነጥበባዊት መንእሰይ ሲልቫና ተስፋይ ክሳብ ሕጂ ይፀሓፍ ኣሎ። ኣብ ዝቕፅል ናይ ምዕራፍ ሂወታ ድማ ዓወትን ኣሳልጦን ንምንየላ።

ካብተን ኣዛነይቲ ዝኾና ትሕዝቶታት መደባት ሞዛይክ መደዊክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ናይ ሎሚ ሰሙን ዝወሃደልና ድማ ኤዲተር ሳምሶም እዮብ እዩ። ከምኡ ውን ቀጻሊ ኣብዛ መደብ እዚኣ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ እናመስገንኩ ናብ ትሕዝቶታት መደዊክ ከስግረኩም እየ ትኸታተሉ።

0: creo.
1: السلام عليكم ورحمة الله وبركاته.

0: Hello.
1: Hey.
2: Huh?
1: Hey.
2: What?
1: Hey.

Bangun, mau. Lah, mau. Ayo, kayak kamu yang mau. Hmm.

0: on.
1: Mata nih gue, Pak.

0: ወይ ላይ
1: ዘሐጉስ ብስራት እንደለይ ትጥዕና ህይወቶምን ደቆምን ስድራቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታ ሓሚምና ኸ እንታይ ክንገብር ኣለና ትምህረና ህይወት ልዕሊ ኩለይ ኣሞ ህይወትኩምን ህይወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀናያ ተኸታተሉና
2: ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዛዛሚት ናይ መደብና ዝኾነት ተኸታታሊት ፊልም ገፅታ ክትከውን መበል 16 ክፋላት ስዕቡ ክቐርበልና እዩ ተኸታተሉ።

0: ሚካኤል ብኸት ኣየድልን
1: ወታም ኪነ ተሪኻ ትብለኒ ዘለኻ ትብሎ ዘለካ ይርዳእካ ንዲበሎ
2: ሕማሙ ክብር ዝበለ ምስናይ ርእሲ ዝተሓሓዚ ኩኢኻ ትብለኒ ዘለካ
0: ኣቲ ሚካኤል እሞ ተስፋ ይነቑረፅ ብጃ ኺለክ ከማና ንኸይሰምዕ
2: ኣቲ ከመይ ገይሩ ክሰምዕ ምስ ኣምሩ ዘሎ ሰብ ከይድ ሰምዓንካ ምክኤለ ወይ ትዕድለይ
0: ዳኒ ክሓዊይ ክእልኒ ዝበለ ኮ የለን ኣብ ክምኑ እግን ክብል ዝበለ ክኸውን ክእል እዩ ንዓና ከዓ ተስፋ የድልየና ተስፋ ይንቑረፅ ብሎ ከለ
2: እዚ ኩሉ ናይ መሰንከ እዩ ቀደሙ ዘረባ ወለ ደይ ሰሚዐ ርቲ ዝኸውን ዝኽሉ ይመፀ
0: ኣትሚካን ዋ እንታይ ዳ እንዳሕሪ ትምለስ ፀጉሙ ፀገምኪ ስለ ዘይኮነ ዲ ክብካ ክሰምዖም ነር ንትብል ዘለኹ
2: ወተምክኤል ሓይ ብጃኻ ብሕማ ኣይትረዳእ እዩ ኩሉ ግና ተፈላለዩና ነርና ተንኸውን ስየ ሂወትና ንመርሕ መሃ ኣለና መን ይፈልጥ ዳንኤል ምሰበይቱ ደቁን ሓቂፉ ፅቡቅ ሂወት መርሕ መሃ ኣለዎ ኣነ ከዓ ንዕኡ ንክጥዕሞ ኢልየኩ ብካ ተፈላለዩና ንብል ኣለኹ
0: ዳሓናሓና ኩሉ ከዓ ኣምላኽ ሕጂ ግን ኣነ እውን ኣብ ጎን ንክእ ዘለኹ
2: ንስኻ ዳ መዓስከ ተፈሊኸ እንተምክኤል ሓወይ

0: እቲ ድኳን ከዳሂዱ ትገብር ዘለኹ
1: እታ ሚኬላ ናይ ብልቢ ኸደኻ ናይ ድኳን ትሓትም ዘለኻ ኣነ ድጥዕና ዳንኤል ኣሻቂልና ኣብዛኣትዎ ጠፊእንስ ንስኻኻ ናይ ድኳን ክትሓትት ተረአይካ ምስራ ባዕል ፈልጥ ወላ ሞጊሩ ዶ ይጠፍእ
0: ኖኖ ኣነ ክኸውን ማለት ኣይኮንኩን ቀዳም ንጥዕና ሓወይ ዘገድሰኒ ግን ከኣ ተስፋ ክንቆርፅ የብልና ጎኑ ጎኑ ኣሞት ናይቲ ድኳን እንተደኣ ጌርና ዳንኤል እውን ተስፋ ኮነ ክእለ እየ ዝብል ዘሎ
1: ድሓን ንስኻ ትዝዓይ ዝበልካ እየ ግበር ኣነ ግን ኣብ ከምኡታት የለኹ
0: ኢለክ እኳ እየ ኣብ ኩሉ ነገር ኣብ ጎኑ ክሎ ክጃ ናይ ዝኻ ልዕሊ ዓቕሚ እንተደኣ ኮይኑ ከመይ ገይረ የ ማሓድሮ ባዕለ ኣለኹ ሕጊ ተኸቲልና እቲ ዝኾኑ ክንገብር ኢና ዓቕሊ ግበር ተስፋ ኣይትቑረፅ
2: እንዳንኻ ዝኾነ ገጻ ይትኽእል እየ
0: እቲ ሓኪም ደጊምኩም ኣምፅዎ ኢልና ስለ ዘሎ ክንከይድ ኢና ሒዝና እዩ ንሓንሓን በቃ ኸኢደ

0: መሰሊና ደቂስ ክሪኽ
1: ኣለኹ ይደቀስኩም
0: ዛዕበልኮፈልክ ንዘራረብ

0: እዩ ማይክ ድሓን ዲኻ
1: ቀዳማይ ኣምሲ ክመፅእ ክነርኪ ኣበይ ኣምሲ
0: ብቐዳማይ
1: እወ ኣበይ ምስ መን ኣምሲ
0: ቀዳማይ ዳ እሞ
1: ኣሕፊርኪ ሰብ ከም ዝተሰእረስ ምስ ሚልዮን
0: ዋ ምስ ሚልዮን ከምዘምስኹ ብኸመይ ፈሊጥካ
1: ብኸመይ ፈሊጠ ዘገድሰኪ ይኮነ እምበር ብጉዳይ ከ ክምስራሕ ከምዝኣቱ ጌርክ
0: ዋ ማይክ ኣነ ብስርሑ እንደ ምፅ እዮ እስኻ ውርኢኻ ኣሚንካ ኣሉ ኢኻ ከመይ ጌርካ ኢካ ሕጂ ከምኡ ትብል ዘለኻ
1: እምበር ነቲ ዓይነት ስም ምዃኑ ትፈልጥ ኢኺ እንታይ ስለ ዘለኪ ከምስ እምሲኺ
0: ማይክ ነይ ብሓቂ ድ ዝዘረባ ካብኻ ዝወፅእ ዘሎ ንዓይስ ክጥርጥረን ጀሚርካ ማለት ድዩ
1: ሰሊና ኣነ ኩሉ ዝገብሮን ፅቡቅኪ ናይ ቤኬትኪ ምስ መን ኣምሲኺ ምስ መን ተማሓዚ ክፈልጥ ኣይገድሰኒ
0: ከገድሰካ ይኽእል እንድዩ ግን ኣብ ግዜኡ ናብ ሰዓት እዩ ከገድሰካ ዘለዎ
1: ኣቶ ቆልዓ ምስ ሰብዚ ከይርአ ክብለ ክሎ ክንደይ ለባማት ንፉዓትን ገዲፍክስ ምስ ሰብዚ ትማል ትማል እንታይ ከም ዘጋጠመ ክረሲዕኺ ከመይ ጌይርኪኺ ብሸት ምድሪ ደፊርክ ዝወፃ
0: ንዓይ ዘጋጠመንን እዚ ጉዳይ እንታይ ዘረኽቦ ኣሎ
1: ስኽዳ ባዕሊ ክንዲ ክትዕድም እዮም ዘለኺ
0: ማይክ በጂ ኸይልካ ኣብዘይ ትፈልጡ ተቐዳዲምካ ይትዛረብ
1: ሓንቲ ኣቓለይ ወዲእ ኣሎ
0: ወዲእ ኣለኹ ማለት
1: ምስ ሰብ ዝኸይርአ ክብለክ ኣለኹ
0: ኣብ ስራሕ እቲ ሓደን እንኮን ምሳይ ዝውዕል ሰብ እኮኒ ሚሊ እዩ ከመይ ጌርካ ኢካ ሕጂካ ውርሓቕ ትብለን ዘለኻ
1: ፅቡቕ ብስራሕ እንዲ ዘራኽበኩም ዘሎ ስራሕ ብያ ንብሎ መፍትሑ ከብ ኢልና እዩ ዘሎ
0: እዋ
1: እንታይ ኮይነ ኢልክ ትበኺለኺ

0: ከመይ ሓዲረን ኣከባብራ ሰዓት ማለት ረአዩ ሰሊና ሰሊና
1: ኣቤት ሚሊ
0: እንታይ ደኣ ኮንኪ ድሓንዲ ይዳ ሕማ ኣለኸ
1: ሰብ ግን ንምንታይ ንጥቕሙ ጥራይ ዝጓይ እሞ ድማ ብዋጋ ካልኦት ክብለጥ ዝደሊ
0: ኣይተረዳእኒ እንታይ ክትብል ዘለኹ ሰሊና
1: ሚል ሶሪ በጃኻን በይነ ግደፈን በይነ ክኸውን ደለ ኣለኹ
0: እሞ ኣነ ዳ እንታይ በዲለ
1: ዝበደልካዮ የለን ግን በጃኻ በይነ ክኸውን ደለ ኣለኹ ሓንሳብ ንበይነ ግደፈኒ
0: ሕራይ

0: ትሪኢ ኣለኸ እዚኣ ስእላ ከለና ዝክርአ ተልካ እታ ማይክ ትርከብ ስለ ዘለዋ ማይክ ታርም ከላ ገለ ምሻ ገላ ዓይነ ትርአ ኣብዚ ፈት እየና ትክርአ ትሪኢ ኣለኸ
1: ፅቡቅ ኮይኑ
0: ፅሊል እዩ ኤዲተር
1: ሓቂ ሸ
0: ኣበይ ነራ ጥራይ ድለኒ በቃ
1: ሓቂ
0: ከመ ፈቲኸ
1: ማራሂኖ ገርመይ ካሲ ገና ፅቡቕ ገይራ ከይተዘርግሕት ከላስ ግን ደይ ሰባት ናይ ስራሕ ድና ብፅምዶ
0: ኣሎ ገናገና ብሕጂ እዩ ኮ ናይ እንጀራ ናይ ስራሕ ግዜ ኮ ብሕጂ እዩ ግን ሓደ ነገር ክብለክ ዝደሊ ርሽኮ ኣዝዩ ጥንቃቕ ክትልክ እዩ እንታይ መሲልክ ብዋጋ ዝሞያ ወይ ብዋጋ ጥበብ ክፃወቱ ንፍትኑ ብዙሓት ሰባት እዮም ዘለዉ ስለዚ ኣብዚ ኣዝዩ ጥንቃቕ ክትልክ እዩ እንታይ መሲልኪ ዘይደለካ ሰብ ክደልዮ ትርጉመ ይብሉ ትደዛ ክትርሐቀሉ ጥራ ይደለካ
1: እማ እንተ ኮይና ዳ ድውላ
0: እንታይ መፈሊጠናልክ ነ ንበዝሕ ግዜ ከምዚ ገለ ነገር ክደሊ ከላ ክድልያ ከለኹ ገለ ኣድውደለ ገለ ነገር ኣደልያ ትኾን ግደፋ ንግደፋ ከላ ንዓለን

0: 저 뭐 ብሓደኦም ምሳይላ
1: ትላ ገፅላ እቲ ምሕዳር ተተርፈስ ምሳይ ክንከስበሉ ግድ
0: ሓረየ ከ ግዜ ፈርእ
1: እቲ ከያ ድባ
2: ንሳ ናይ ኣርሞዛ ተረ ፀገም ጥራይ ዘለዎ
3: ሞሻዓይል ዶ ኣሪባ ትበላ
2: እወ ቁልጡፍ ከኣምር ነታ መኪናኻ ፅቡቅ ገይሩ እንዲ ዝፈልጦ
3: ሞበሎ ዳ ቐልጢፍካ ወዲኻ መፅኻ ማለት እዩ
2: እወ ፅፉፍ ከኣምር
3: መኖራያ ክድውለሉ ሞ እታ ናይ ፅባሕ መደብ ኣብ ቦታ እያ ዘለ ክብሎ
2: ሕራይ ፅቡቅ
3: ስማዕ ኣሎ
2: ኣብት
3: እዚ ቆልዓ ሚልዮን እንታይ ዝኾኑ ዘሎ
2: እንታይ ድ ገይሩ
3: እንደ እየ ኣካይዱ እዚኣ ክብሎ ይከኣልኩም ኩሉ ነገር ይሕውስውስ ዝብለን ዘሎ እቲ መጀመርታ ኣብ ስራሕ ክመፅእ ዝነበሮ ንጥፈትን ሕጅን ሰማይን ምድርኒ ኮይኑ ዘሎ
2: ውዒ እንዲ ኮይኑ ከዓ እንታይ ምኾን ገብሮ ኢልካ እናንተ ምክየን ሓወል
3: ኖኖኖኖ ካልእ ሳዕብን ከይመፀ ከሎ ገለ ግበር
2: ተረዲአካ ሕራይ
3: መኖራያ ክድውለሉ
2: ሕራይ ኣነ ድማ ነታ መኪና ከምፃ ከይዱ
3: ሃሎ
2: ኣንቲ ሰዲና እዚ ቆልዓ ዳ ቤቢ ኢሉ
0: ዶንጊምሽ ወል ኣነ ከይኹም ኹም ፀኒሐ
2: ናበይ ተኸይዱ
0: ማይክሊ ይኸዎ ፀኒሑ ሕጂ ግን ንመፅ ኸኑ ሓንሰብ ዘይፀንሐ
2: ዶ ሕራይ በለ ሕጂ ከኣደም እንታይ ድ ዝኾኑ ዘለኹ

0: ሕጂ ቀሪብና ኢና በቃ እቲአን ተድባል ተወዲእናን ዚአን ኣሳይመንት ሽኡ ብዛዕባ ግራጁዌሽን ኣገለጣሕና ንሓዘ ሰልና ሄይ ለኽዶ
1: ኣለኹ
0: ትራ ትሓስብላ
1: እንደይ ደኺመ ይመስለኒ ምሃን ሓቂ ክክልንቅን ከይዕረፍና ኢና ቀኒና ዝተገናግዐ ኮነከ ሓንቲ ክሊፕዶ ክርእኪ ሕጎስ ንዲኺ
0: ስፕራይዝ ኣይነክ ደርፊ እያ ኣና ሞዴል ኮይኑሉ ሰይና ናባ
1: ረአሊ

ክንደይ ፅቡቕ ይሓወይ ኣብ ፀገም እኳ ከምዚ ዝመሰለሲ እንተ ጢሞስ እንታይ መሰለት ነይራ። ኣየ መልክዕ ኣየ መልክዕ ናልባት ሓደ መዓልቲ ብኢደይ ተቐትትኸውን

0: ሓወ ኮፈለ ንምምፃእካ ኣዘ የ ዘመስግነካ
1: ዳሊ ክዳ ዘለካ ነ
0: ክንዘራረብ ደለ
2: ዛባንታይ
0: ቤንና ንዘራረበሉ ይኮነ ኣንሳብ ሰብ መፀና ኣለዎ

0: ما تاخذنا خموناتين ناي سيدنا قدام من قلنا نزل لي قدام
1: ሕጂ ኣነ ክዛረብ ዘይኮንኩ ፀዊሕኩም ናብዚ ልዕሊ ማን ንምንስሙና ንሕድሕኩም ልዕሊ ማን ንምና ንሕድሕድኩም ንስኩም ተፋለጡ ምሽ ፅቡቅ ከምዘ የለኹም ካ ትፈልጡ ይኹም ሰሊና ምስ ነገረትኒ ብጣዕሚ ሓሪቀ ስለዚ ክረኽቦም ኣለኒ ኢለ ስለ ዝሓሰብኩ ተተረኺብኩም ከዓ ገለ ነገር ከም ዝፍጠር ስለ ዝፈለጡ ከ ኣብ ፀዊዕኩም ዘለኹም ሕጂ ንስኹም ተዘራርቡ ግዜኹም ከይውዳልኩም ኣረ ኣነ ዝኸፍሎ እንታይ ከም ትወስዱ
2: ኣንሻሂ
0: በቃ ኣክለኒ ኣሰትእየ

ኩብራት ተዓዘብትና ናይ ሎሚ ትሕሶታት መደባት ሞዛይክ ኣብዚ ተዛዚምሎ ብዛቅረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃንና ብሓባር ፅኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜና ክንራኸብ ክሳብ ሽዑ ሰነቅነ ክኾነልና እናተመንኹ ምስ ተረፎ መደባት ኤርቲቪ ክገድፈኩም እየ ብወገነይ ብሮምሸት

0: በዓለይ ባ መፃወድያ መስፍንኣት ንፅላእተይሲ በዕለይ ምሕረድየይ ከራ ክቐብሎም ዝመዋቅዒ ወይ ብዓፊኒ ንድንጎይ ኣክለካ ሰዓት ኢኻኒ እኮ ወላ ድንጉ ንጓዓሞ መፅኻ ስማስከ ንስኻ
1: እንታይ ድሓንዲ ካልኣሰንካ በይናካ ዝዳርብ ጠኒሕካ
0: ዕድመ ንዓኸ ወላ ግና ጨርቀይ ከተደርብየኒ ያ
1: መናታ ኣነ
0: ንስኻ ዊ ኣብ ፀገምን ሽግርን ኣእታውየይ ምድንጓይ ከ ኣክለካስ ሞባይል ከ ክትዓጥቁኒ
1: እንታይ ሓኒ ንጓይ ዲኻ ቅድሚ ሰዓተይ ኮይ መፅካ ዘለኹ
0: ወይ እንደይ ሓቀኻ እንታ ሰዓት ባገና ፍርቂ ሰዓት እዩ ዘሎ ፍርቂ ዝተሪፍና ኣሎ እንታይ መገብር ኢልካኒ ዓቅለይ እንዲ ፀቢብኒ ሰባት ደው ኢሎም ካብ ውሽጥን ካብ ደገን እንታይ ተረኪቦ ምስበሉኒ እዛ ለይቲ ምልእቲ ለይቲ ድቃስ ስለም ከይበልኩ ሓዲረ መዓስየ ዝረኽቦ ኢለ ዝወግሐ መሲል ንኮ ተስእ መፅካ ዘሎ
1: ርኢኻ እቶም ክድውልልካ ዘምሰዩ ዝሓደሩን ናይ ትካልካ ነጠፊታት ዝረኣዩ ይኮኑ
0: እንታይ ዝረኣዩ ዳ
1: እንታ ፅናሕንዶ ኣነ ድምስ ሕማማ ይሓድር ኣነ ከኣነ ሓደ ክኢላ ተፃራፋይ እዛ ናይ ሓንጣል ዓርከይ ትካል ዛንዳ ዝማ ሓደ ዘብጣጥ ተካል ክሳዱ ንሓደ ሲራክ ዝበሃል ዕሱብ ልኢኹ ኣብ ቻነል በቲ ሓቂ ስለዝነቐፋ
0: ስለዝጨፍጨፋ ዶ ከይ ንቀፌታት ብላ ኣለኹ ስለዝጠቀና ስለዝፀለማ ስለዝመኖጭሻበሎቻ
1: እንታይ ምስ ኩሉ ሓደ እዩ ኣነ ከዓ ሓደ ዩቱበር ወዲዮ ርኢ ከለካ ናይ ሲራክን ናይ ትላኣኹ ዘብጣ ተስፈኣለምን ዓበራ ተኣፅኒዑ ዱልዱል ናይ ጨርፊ መደብ ግበረለ ኢለ ፖስት ስለዝገበርኮ ንዑ ዝረአዩ
0: ወይላ እቲ ንትካለይ ዘፀለመ ሲራክ ትፈልጦ ዲኻ
1: ኣንታ ስራ ክንኦኹ እዩ ንሱ ከምዚ ስፒከር ሕቶቦ እታ ማክሮፎን ሒዝዋ ዘሎ ግን ካልእ ሰብ እዩ ንሱ ከዓ ፈልጦ
0: ኖኖኖኖኖ ዝለኣኹ ዘፍጣት ኮነ ዕባራሲ የለን ብለካ እታ ንስኻ ብዛዕባ ትካለይ ፖስት ግበራ ዶ ዋላ ትዛረበላ ዝበልካኒ ኣንስሳ ሃዝያትኒ ዘላ ብለካ ኣለኹ እዚ የለ ብሓሶት ብዛዕባ ትካል ናሪኦ ዘየሎ ኣሎ ዶ ፅጋማያ ዶ ሃብጣምያ ከምዚኣታ ትካልዶ ምዕብልቲያ ዶ ዝበልናዮ እዩ ንዓያብ ፀገም እትኒ ዘሎ
1: ሕብርተይ እዛ እንታይ ደልያ እምበኣር እዚ ቆርበት የለስሉሲ ዶ ኣ ፀጉሪ የብቁል እዩ ዝበሃል መዋዕውዕ ሓቂ ዝመስለካ ዘሎ
0: ታንይ ኣይግድሰነን ይብለካ ኣለኹ ብዛዕባ እቲ ብሓሶት መዋዕውዕ ዝገበርናዮ ንዓና ተመሊሱ ወቂዕና ዘሎ
1: ኣታ ሕጂ ጭራ ነብሪ ስለዝሓዝና ንሰባት ብገንዘብ ዓሲብና ንሲራክ ንተለኣየ ኮይኑ ኣበራቶም ኣኻኺብና ፀልመ

0: عادي ماما
1: هراي اذا تلاقى سيراكي
0: هو
1: اذا لاقى خمن
2: اتصل عنده اذا اتشان البيت راح تسيراك زبها الزب بزعبان دازمام زو صور اخمودهم نزات كالنا حمدان لعلي زقبر زنا شون سي ايرخما
3: واي ناي سيراك داخل تسمون دي غيرو كن بزو حساب ايرهابلو قدم سالست كن ሓደ ምስግና ዝበሃል ሰብ ነቲ ሲራክ ብዛዕባ እንዳዝማማል ዒሉ ዝተዛረቦ ብፀርፊ ሰኒ ስለዝመለሰሉ
4: ሲራክ ድማ ትማሊ ዳግማይ ናይ መልሲ መልሲ ኢሉ ስለዝመለሰ ዓብ ርእስቲ ኮይኑ ውዒሉ
5: ርአያ ጉህየ ያዕኒ እቲ ምስግና ዝበሃል ብዘይ ኣፍልጦ ብዘይ መፅናዕቱ ይመሊስሉ
4: ልካ ዓለኻ ብዛዕባ እዛ ቤት ቁርስና እውን ኣፍልጦ ዘለዎ ይመስልኒ ጥራይ ንሲራክ ንምናእስን ነቲ ዝበሎ ንምዕናውን ብዘይ ፍሬኖ ዝተደገሰ እዩ
6: እሞ ከምዚ ትብልዎ ዘለኹም እንተኮይኑ ደኣ እቲ ምስግና ትብልዎ እውን ሱቅ ይኽብል ነይርዎ
3: ከመይ ኢሉ ሱቅ ክብል ሲራክ ዝበሃል ሰብኮ ብዛዕባ እዛ ቤት ቁርስና ሓሕማ ቀልዒሉ እኳ ተዛሪቡ
2: እወ ክብሪ ዋጋታትና ዋሕደ ስቤዛታትና ንረሳሓትና እውይ
7: ዋላ ዘይመቕልልነትን ግትርነትን ሰራሕተኛታት ንቀ
1: እንታይ ብዛዕባ ናይ ፓርኪን ኣሳሳይነት ከ ተዛሪብዎ
4: ምዝራብ ጥራይ ብዛዕባ ፓርኪን እሞ ሰብ መካይን ዝሰምዖም ስኢኖም ቢብ እናበሉ ክላ ክገብሩ ከለዉ መርዓውቲ ዝሓልፉ ዘለዉ እዮም ዝመስሉ ኢሉ
8: እንታይ እሞ በይነይኒ ናይ ፓርኪን ኣብ ክንደይ ክምቀንደሊኒ
6: ዋይ ኣታ እዚኣ ካ ተትኸውን እምበሪ ስታኪኒ ንስኻ ድኣ ምንታይ ክትምቀል ወደይ ወሪድ እኳ

0: ፀባሲ ፀሊም ክብሎ ሳይፀጉመውን እዩ
1: በል ሲራክ ንሻቅ ክገፃኸሉ እታ ሰራሕተኛ ስራሓ ገዲፋ ናብቲ ትካል ስለትኸይድ ዋላ እኹል ማይ ይሃሉ እቶም ተጠቀምቲ ንኣበሮ ማይ ከይክዓውሉ ስለዝኸዱ ሕማቕ ኢኻ ትርኢ እኳ ኢሉ
2: እዚያ ሰሓቅያ
3: ጫፍዓቂ
4: ምሕቃቅ ምሕቃቅሲ ከም ሽኮር ባ ግበረላ
3: ስቕበልክ ኣንስኻ ወ ተሓይኸ ቃንጫ ሽኮር
5: ሰባት ወዲቡ ኣብ ኢንተርነት ፖስት እዳግበረ ፀለመሰታ ሓይዝካ ዘሎ ተሳኣለም ዘፍጣጥ እወ ንሱ ከዓ ትካሉ ስለዝጠፈሸቶ ሪኢ ከለካ ነታ ብዛዕባ ትካልካ ኣጋዲና ዝሓሰነያ መዝሚዙ
6: እወ
5: ንትካልካ ብምንዳእስን ብምፅላምን ነቶም ዓማዊልካ ከዓ ንምስሓብን ዝገበሩ ሕሱር ሜላ ይብለካ
6: ኣይመስለንን ንሱ እንታይ ዓማዊል ስኢኑ ትካሉ ብዓማዊል ኣዕለቕሊቃ ዶተረፍዳ የለ
5: ኣንታ ኣይምሰልካ ሰብ ደ ይኣክለኒ ብ ተመስገን ደበል ስማዓ ዶ ናቱ ሚልዮናት ገዲፉ ኮእዩ ናይ ሰብሚኢት ዘቋመት
6: እሞ ተስፋ ዓለም ከብዲ ዒላስ ብዛዕባ ትካለይ ጉድለት ፅሬታ ትሕዝታዓ ኣቀባብላ ዓማዊላ ብዛዕባ ዘይርትዓዊ ዋጋታታስ ኣብ ኢንተርኔት ርኢካ ኣለካ ንዓያ ፀሊሙ ፖስት ኢሉስ ኣታ ንትካለይ ንዓይን ኣዕንዩ መስሓቅ ከምዝኸመኻ ተዛረብትን ሸረፋትን ክገብረንቻ
5: ኣንታ ወይ ኣነ ከዓ ርኢኻ ብምስግና ገይረ ንትካሉ መደረጋሕ ናይ ጨርቢ ንትካልካ ከዓ ብምንኣድ ከዓ ሰማይ ሰቂኢለ እያ
6: እሞ ንስኻ ፖስት ስለ ዝበልካዮ እዮም ብዙሓት ሰባት ፈሊጦም ንስና ምቅድሚ ክልተ ሰሙን እንዲ ፖስት ኢልዎ ናይ ኮ ብዙሓት ሰባት ካብ ውሽጥን ካብ ደገን እናደወሉ ኮ እሞ ኣቢሎምን ዘለዉ ኣታ እንታይ ትማል ኮ ኣነን ሞባይልን ቻርጂ ክሳብ ንውድእ ኮ እዩ ተደው ኢልኒ
5: ሪኤካታ ኣነ ፖስት ዝበልኳ ጠቂማ ማለት እዩ ዳሓርካ ምስግና ኮ ድዕድሚ ትሽሕ ቢወርስ እዮም ዘለዎ ንሳቶም ከዓ ናብ ኩሉ ሸር ስለዝበሮ ቃብቃዊ ኢላ ዘልካ ትካልካ
6: ኣንበሳ ኣነ ከዓ ነቲ ዘፍጣጥ ረኪቤ ከስምዐ
5: ማ ከይድካ ሽንቅላ ትውፅ ኣነ ድማ ንሲራ ክነቶም ዕሩክ ዝወዲበ ኣንፃር ዘይፍጣጥን ከብዲ ዓልባ ከብዲ ጅርባ ርኢካ ኣለካ ኣንፃሩ ደግ ናይ ፖስት ከም ዝብሎ ክገብሩ
6: እሞ ሕጂ ድኣ ኢድ ብኢድ ኩናት ተጀሚር ኣላ በላ በልድሓን ሕጂ ከይድ ሞ ክረክቦ ኣነ ንዘፍጣጥን ስ ይብለካ ኣለኹ መን ኢካ ትብሎ ዞ በቲ ላዕሊ ዝታናኽቱ ዘለዉ ሩስያን ዩክሬንን ኮይና ኣለና በ
5: በቃ ርኢካ ካብ ዓበቅካ ትኾና ደፍ ንዩቲበራትን ውርያት ሰባትን ወዲብና ርኢካ ኣላ ክንተሃናኮ ጥራይ
6: ንደራገም ወ ድሕሪ ብእንጀራይ ምምፆም እንታይ ደሊካ ሕጂ ኩሉ ሚሳይላተ ይብለካ ኣለኹ ናብ ሲራክ ንተስፋኣለም ክቐኒዕ ይብለካ ኣለኹ ሂም ጅም
5: ሕጂ ፅቡ ጌርካ ሒዝካ ዘለካ እሞ ኣነ ሰባት ክውድብ ተደ ኮይነ ንሳቶም ከዓ ርኢካት ናይቲ ሓሳብ ናይቲ መዘርግሒ ገንዘብ ስለዘድልዮም ገንዘብ ክትቅርበለ ኢኻ
6: እሞ ታብ ኢንተርኔት ተጣቢቓ ትውዕል ጓልሓ ወይሲ ከምዚ ናይ ምስግና ምግባር ክስእን
5: ከምዓንደለካ
6: ሰሚዕካ ጥራይ ስኻ ብትትካል ምፃ ብለካ ኣለኹም ራዳዳ
5: እወ ርኢካ ብዘይግዛዕ ደሰብ ግዛእ እኳ ዝበሃል ነዛ ፀለመኻ ብፀርፍን ብሓሶት ኢነና
6: ዝተኻኸለብእሾክ
5: ብእሾክ
6: ኣድኻቕሰን ብለካ ኣለኹ ጥራይ ስኻ ምፅ ብለካ ኣለኹ ክንባሃሊና ኣድኻ ጥራ ኣድኻ በዓለ ኣለኽዎ ዘሎ
5: ካብ ደላይ ስራሕ ምኳን ፈጣሪ ስራሕ ክከውን ጥራይ ዘለካ እዚ ኣገርካ ስራሕካ ትፍጥር

0: ስምዑ ዶ እሞ ከምዚ ትብልዎ ዘለኹም ትኮይኑ ኣ ብዛዕባ እዛ ትካል እንታይ ፅቡቅ ተዛሪቡ ማለት እዩ?
1: ብዛዕባ እቶም ኣብ ክሽነ ይስርሑ ፋታን በርገራትን ግና ሕማቅ ኣይተዛረበን።
0: ብዛዕባ እተን ከብረ ምንጭዋ ፓኒሎ ምስራሕ ክሕግዛ ቀሪበን ዘለዋ ኣናፁ ብዛዕባ እቶም ክሕክዮ ክዝውዕሉ ሃማማታትን ድዳዓትን ከ ኣይገጠሙ
1: እንታይ ኣብ ሳልሳይ ክፋል ከምኡ ንክብል ኢልካ ሞ ስኢልካ ንሲራክ ዘይተሰደሉ
0: ትጉሽተት ዋ ምናልባት ፅባሕ ንጎኾም ተኢሉ ክወስኹም ሰተ ሂቦ ትብሉ
2: ሰራሕ ኣነስኩምን ድሕሪ ኢሉ ካብኡ ፈሊና ኣይክንርእካን ኢና
1: እሞ ንኩላ ይረኻኺብላ በለኒ
3: እሞ ትጌጋ ኮነ ይዓምናዩ ዓምና ኣብር ትካል ሒዙ ክንዲዘስቅጥ ከምዛ ጥዑ ንቤት ቁርስ እንዳዝማ ማንም የለን ዝቐድማ ብትሕዝተ ፅሬታ ኣናብለን ዳቱታ በቃባብላ ጋሻ ንወሳቶ ኣጠፍሻ እንዳበለ ኣድቨርታይ ስለ ዝገበር ኮ
4: ከይስተራ ሲግተራ ሙሉእ ብምሉእ ምስተደከራ ዳሓርየን ፀርፅራ ዝበሃል ኮ ንከምዚ ሓይደ ዳ ሓይደ

0: ለያ ሕመጽእን ኣስራ
1: ዋይ ብራራር ወደ ግጥም ዳ መፍተተይ ባዕለይ ደሚላ ኣላ ብናቶም ካራ ኣምዕቶም ይትርተራ ምስ ኣተው ኣብ ሽግር መከራ ንኹላ በብተራ ይስዕምዋ ኢደ እግራ ራ ራ ራ
2: ረአይኑ ረአይኑ እኮ ሕጉኡን ሕጉኡን እያ ትምፅእ
3: ብዛዕባ ማክያቶይከ እንታይ ዶ ተዛሪብ እዩ
2: ዋይ ብዛዕባ ዕስማን ከ ካብ ናይ ሕጂ ፍሉ ጥጥዋ ሓምስ ፅግቦ ትጥዕምን ተፅግብን ኮይኑ
4: እቲ ዘገሪ መጀማዕት ከ ሰባት ሕማቕ ነገር ክርኢ ከለዉ ንክነቕፉ ይጓየዩ ፅቡቅ ንሕርዮም ከ ይዕመቱ የስቅጡ ትምብሉ
2: ከ ኣብዚ ግዜ እዚ ኣብ ኩሉ ሞያ እዚ ኣ ተሳዒና ዘለና ከምቲ ኣብ ምንቃፍ ንህወኮ ስለምንታይና ኣብ ምድናቅ ከምኡ ዘይንህወ
3: እዋ ሓደ ሃያስ ንበሎ ነቓፊ ኣቐዲሙ ዝተዓዘቦ ፅቡቕ ነገር ዝነግር ነይሩ እንተኮይዱ ኮ ነቐፌታት ዘቕርበሉ እዋን ከዓ ኩሉ ሰብ እዩ ዝቕበሎ
1: ኣንታ ግን ነገለ ነቐፍቲ ኮ ፀሊም እምበር ፃዕዳ እከለ ይብሎ
5: ኖኖ ዝበዝሕ ሰብ ክነኣድ ክምጎስ ክድነቕ እምበር መን ኣሎ ንነቐፌታ ሓንጎፍ ሃይሉ ዝቕበል ክንነኣድ ከለና ኣፍ ልብና ክንቀፍ ከለና ኸ ኣፍንጫና እንዲና ንነፍሕ ንሓቅስ ንላሕ ተፀላባ
2: ልከ ከምዚ ሓደ ተምሃራይ ኤን ተወሲዱ ኤን ፅያ ክብል ፀኒሑ ኤፍ ተወሲዱ ኸ ኤፍ እምበር ሂቦምኒ ዝብሎ እኳ እዩ
5: ልክ ኣለኺ ገለገለ ሰባት ነቐፌታ ሽብጢ እዩ ኣብ ስራሕካ እቲ ቀንዲ ሓጋዚ ንሱ እዩ ክብሉ ፀንሑ ሞኒ ምስተነቐፉ ግና ቀርኒ ውፅኦም ክዋጉዮም ዘንደዱ
2: ሞ ካብ ቀርኒካ ምስ ሓልን ክትዋግኣሉ ምላይንሲ ንዝኣመሉሉ ነቐፌታ ትም ኢሎም ዘይእርቡ
4: ኣብዚ ግና ሓንቲ ሓቅላ ገለ ነቐፍቲ ንህባት ሰባት ፍሉጣት ውርያት ንሕር ኮይኖም ንዕም ንሕር ነቒፎም ሲ ኣብ ደረጃኦም መፂሖም ዝመስሎም ኣለዉ
1: ሳሕ ነቲ ውሩይ ዝነቐፈ ነቲ ንፉዕ ዝዘለፈ ነቲ ህቡብ ዘናሸዎ ነቲ ሰለብሪቲ ዘዕነወ ዳ ተባሃሉ ካሃቡ እኳ እዮም ዝደልዩ
5: እወይ ገለ ኣዝዮም ውሕዳት ኣይሰኣኑን እድዮም ግና እቲ ንፉዕ ሰብ ነተን ሓገዝቲ ዝኾና ነቐፊትኦም ተጠቒሙ ንፀርፎም ፀማም እዝኒ ሂቡ ንቅድሚ ዳኣሉ ክምርሽ ዘለዎ እምበር ተነቒፈ ኢሉ ከንፀርፅርን ንምምላስ ምህዋክን ኣይማዕብልናን እዩ
3: ልካ እቶም ኣኻልብ ይነብሑ እቲ ገመል ግን ስጉሙ ይቕፅል ትብል ምስላ ዘይዘግሩ
2: ጌጋ እዛ ምስላ ብዘያ ቦታ ኣይኮነትን ሓደ ሓደ ግዜ እውን ኮ እቶም ኣኻልብ ነቲ ገመል ኣብ ሸኾንኡ ነኺሶም ከምዘይንቀሳቀስ ገብሮ ክእሉ እዮም
5: ኣነ ካብቶም ኣድነቕቲ ተመሲሎም ንሰባት ብትዕሊት ወጢሮም ኣብ ህጉም ዘእትዉ ነቶም ሓቀኛታት ነቐፍቲ እየ ዝመርፅ
4: ላዝም ወረነቶም ብነቐፌታ ትምህርትን ልቦናን ዝህቡና ኣብ ክንዲ በልማማ ንፀልኦም ንፈርሆም ከም ዓንቀፍትና ንሪኦም ኣመስጊና ነቶም ሃነፅቲ ነቐፊቶም ድማ ኣብቲ ንስርሑ ስራሓ ሲ ክንጥቀመሉ እዩ ዝግባእ

0: ናሙና እናበልና ምን ካብልብ እዚ ንሕና እውን ከምናታቶም ንትካላቶም ኣፀሊምና ንትካልና ከዓ ሰማይ ዝሰቅል ፅሑፍን ስእልታቶም ፖስት ዘይንገብር
1: ሓቂ ክጓይ ክናይ ሃይማኖት ግና ካብ ፅሑፍን ስእልን ከምቲ ንሳቶም ዝገብርዎ ተረዲእ ክሎ ኣነ ባድላይ ሸምሺመ ጎረሮ ያፅርየ ሓሳባት ካብኹም ተቃጢበ ኣብ ላይፍ ወፅአ ሸክስያን ጃህራን ፈኸራን ወሲኸ ተኸሎም ኮኒ
2: ሓቂ ከምዲኻ ግና ዛክሽነና ወላ ሓንቲ ትሕዝቶን ፅባቐን ስለዘይብላሲ ነዚ ኩሉ ዓጀውጀውካን ተሃዲድካን ኣርያኻን ብምንታይ ስእሊ ኢኻ ክትዕጅቦ
1: ዋይ እዚ ከየሸግረኒ ኣብ ናይ ካልኦት ኣብያተ ቁርሲ ክሽነ ተሓባበሩን ኢለ ስእልታት ወሲደ ሸይፍዎ እዚ መስል ክሽነና ትሕሶና ንህለኩም ንዑዳኽሉ ኣክሉ ተኸየፉ ተረዛዘቁ ኢለ ዋላ እውን ኣብቲ ፅሩይ ሻቐና መፂኹም ተናፈሱ ከመይ ድምፅን ሓሳባትን ከመይ
3: እንታይ ዓይነት ቋንቋ እዩ እዚ ንመድካ ክተስምዖ ደሊኻ ዘለኻ
1: ሃይ ኣብ ቤት ቁርሲ ኮ ወዲ ሽቁጂብ ፋራ መፂ ፋታ ፍትፍት ንሃኒውን ድመፁ ስዳናባን ይዳኽሉ ካብ ባራ ዝመፁ ቱሪስት ካምገብሩ ስለዚ እቲ ናይ ኣድቨርታይዝመንት ቋንቋ ሓብረጃዋይ ክኸውን ዘሎ እዝንትት
4: ሓበጀራዋይ ክብል ዘይከኣለ ናይ ዝስሑ ዘረባስ ንዓና እኳ ደይ ተረዳእና ነቶም ትግርኛ ዘይክእሉ ዳኣ ከመይ ኢ ክርድኦ
0: ኣዴዳበ ኣብ ሕጊ ኣድቨርታይዝ ኮ ዘረባ ዘይኮነሲ ኣዋናዋኒ ስእልታትን ፅሑፍን እዩ ዘድልዩ ስለዚ ኣነ ምስ ናይ ሰብቲ ሓሳብ ኣይሰማማዕኒ
5: ኖኖ ከምኡ ይኮነን ኣብ ገለገለ ትካላት ኣብ ኣድቨርታይዝ ጥራይ ዘይኮነ ዋላት ኣብ ትካሎም ዝስቀል ስእልታት ከይተረፈ ካብ ናይ ደገ ስእልታት ቀዲሖም ይሰቕልዎ ሞ
2: ሽዑ ከምዚ ኣባምፅሉ ወይ ተልካዮም ፈጠ የለን ካብ ዝኽእሉ ዘይንስኻ ምምሳልሲ ብትሕዝቶታቶም ዘይኮርዑ ወይ ድማ ከምቲ ሰቐልዎ ክሰርሑ ዘይፍትኑ
1: ዋይ ዘይከውን ከምቲ ኣብ ትካላቶም ተሰቂሉ ዘሎ ዘዎና እውን መጠጠጠጠጠጠጢሉ ዝተሳእለ ፒዛን ኣብ ገጅ ሶፍት ባንዳ ኣተወ በርገራትን ካበይ ከምቲ ወደለ
0: ወይ ደቀ ድፍረት እሞ ሃረይነት ዘለዎም ስኢሎም ከዘይጥቋዑ
1: ንዕባ ነቲ ናይ ባራ ስእል እናሸየፍካ ነቲ ከምሻሙ ዝሰርሕዎ ትሕዝቶኦም ክትእክሎ ስለዝደል
4: እዚ ዳኣ እሞ ብዘይ ዙርያካ ወለለለለለለላ ዘይዳስካ ከዓ ስለለለ ዝበሃል ብእዙ ደቂ ዘይናትካ ኣይናትካኒ እሞ በብናትኩም ጥራይ ዳኣ ክርዑ
5: በሉ እዚ ንወዲ ከምዝኒ ድማ ሕጂ ነዛ ትካልና ኣብዘይ ሽግራት እዩ መዛረብ ሰብ ኮይና ዘለና
2: ኣብ ኩላትና ነዚ ብመቕናቕንትና ዝወፀ ጠርፍን ፀለመንሲ ሓደ መልሲ ዝህብ ሰብ ተሳኢኑ
1: ዋ እንታይ ደ ክብል ፀኒሐ እስኹም እዶ ናይ ፀርፊ ቃላትን ሓሳባትን መግብን ሞ
6: ሽዑ ከንስኻ ኣብቲ ኩሉ ዝተብኣሉ ኢንተርነት ጌድካስ ከተምልሶ ማለት ድዩ
4: ኣታሞ እዚ ኢንተርነት ትብሎስ ኩሉ ሰብ ዝተፍኣሉን ኣበሩ ዝጉሕፈሉን ከምዝናተይ ሸቃቂ ማለት እዩ
7: ፅቡቅ ጌርክ ብኣብነት ኣሰኒኺ ገሊፅካ ይክመመድሃብ እዚ ናይ ኢሎም ቀና ጠቅማ ኢንተርኔት ከምኡ እዩ ዝመስል
0: ሓቂ ኸወ ቆሎጡ ጥቆ ከየብሉስ ቲክቶክ እናበሉ ክፋእን ትፋእን ዝደፍኡ ኣብ ክንዲ ትምህርታዊ መልእኽቲ ፀርፍን ዘለፋን ብምስማዕ ስልችው ኢልናታ
5: ኖ ከምኡ ይኮነን ማሕበራዊ ሚድያ ልክዕ ከምዚ ቡፈ መግቢ እዩ ዝምስል ዝተፈላለዩ ቁም ነገራትን ትምህርትን ክህልዎ ከሎ ገለገለ ሰባት ድማ ከምዚ ክበሃል ዝፀንሐ ንሕማቕ ንፀይቅን ይጥቀምሉ ስለዚ ኣብ ምርጫና ኢና ተጠንቂቕና ክነልዕል ዘለና እምበር ንኩሉኹም ክንኖ ዩ ንኽእልን ኢና ክንደይ ከዓ ከሎ ብዒድ ይዛረ
8: ስማዓስኪ እንታይ ሓድሽ ስለዝተረኸበ ኢኻ ጥበል ንጠብ ምፃእ ዝበልካን
9: መስን ብቋንቋ ኢብራይስጥ እኮ ሓድሽ ማለት እዩ ንዓኻ ዘርብሕ ንዓኻ ዝጠቅም ሓድሽ ሓበሬታ ሒዘልካ መፅ
8: ጭቡጦ እታሓቆም ባዮም እንዳዝብኢ ዓፅሚ ይሰኣንን ይኹም
9: ርክኻ ኣክብ እንዳንበሳ ዓፅሚ ይሰኣኖን እዩ ዝበሃል
8: ወይ ውሕዊ ሓቅኻ እንታይ ዝብል ስበኩሉ ኣፅሙ እኳ ይትቆራጥሙ
9: ሃህ ዝበለ መስፍን ኣይትቃለሶ ድርዳር ገንዘብ ኣኮልሶ ክበሃል ከትፈልጡ
8: ከምዚኣ ኣነ ሰሚዐ ኣይፈልጥን እየ ሃህ ዝበለ ኣንበሳ ኣይትቃለሶ ድርዳር ስጋ ኣኮልሶ ትብል ምስለ እየ ዝፈልጥ
9: ኣነ መስፍን ኣነ ዶ መስፍን ብቋንቋ ግሪክ እንታይ ማለት እዩ ኣንበሳ ማለት እኳ
8: ውሕ እንታይ ስምከየ ከም ነፋሓይቶ ትርጉሙ ይቀያይርዲ መስፍን ማለት ሓድሽ ማለት እዩ ይበልካ
9: ኣካ ንሱ ብቋንቋ ኢብራይስጢ እዩ
8: እንታ መሳፍንቲ ክንደይ ቋንቋ ዲኻ ትኽእል
9: ንዓይኒ መስፍን ኣብዚ ዓለም ዘለዎ ቋንቋታት ኣይሸግር
8: ሕራይ ሓንጣል ማለት ብቋንቋ ኢብራይስጢ እንታይ ማለት እዩ
9: ሓንጣል ማለት ብቋንቋ ኢብራይስጢ ዝለዓለ ክባጥ
8: ብዓረብ ዶይለከ
9: በርከ ለክባጥ ምኳንካ ትፈልጥ
8: ለክባጥ ቋንቋ ዓረብ ዶይኮነኒ ኣነ ዝብለካ ዘለኹ ሓንጣል እንታይ ማለት እዩ ይብለካ ኣለኹ ብቋንቋ ኢብራይስጢ
9: ብቋንቋ ኢብራይስጢ ተጠራጠረ
8: ብቋንቋ ግሪክ ክ
9: እንታይ ኩሉ

0: ከባቢኩምሲ ኣላሽ ከተብል ወይ ትኽእሉና እታ ወይ
1: ሓቂ ኣላማ ማዳም እዛ ናይ ኢንተርነት ኩናት ሕጂ ክንጅምር ኣለና
2: እወ ከይተዘርግ ከዓ ስለ ዘይፅሪ ኩላትና ኢደኢድካ ክንብል ኣለና ሓቂ
3: ኣይፋሉን ዋ ነዚ ምስራኣይ እኳ እዮም ወለድና ካብተን ዝዓብዳ ሲ ካዓብዳይ ርኢና ኢለን ዝዓብዳይ ገዳ ዝበሉ ደድሕር ዝሃለሉ ምህላል ሞ ነውሪ
1: ክላስቕልስኽልካ እዚ ናይ ኣጃውዝን ናይ ዘረትን ካልን ተረዲኡኩም ኣለ ክትፈለናይ በር
4: ኣይጠቕመናራሒስ እንታይ ገበረካትኩም ዘለካስ
1: ፅቡቅ ብዳዕዋ ድመፀካ ብቴሳ ተረዲኡ ክሎ ብኻስማ ድመፀካ ብሕልኮ ንዝጋ ቤት ንዳቅ ብሓንጎ ድመፀካ ከዓ ንሚካል ብእንግሊሽ ቾክ ትብላ ተረዲኡ ክሎ ብዓረብ ድመፀካ ከዓ ንዑስማን ቾክ ትብሎ ተረዲኡ ክሎ ብናይ ደቂ ሸቋቋ ከዓ ባዕለ ኣለኹ ንስኹም ከዓ ከምናይ ቲፎዞ ታታታታ ብወሩ ጀምዓ ንዳያሞ ኣንበሳ ስለል እንዳያሞ ላይ ሃቡን ይሸርበሎ ሸርበሎ
5: ላኪን እዚ ቁም ነገር ኮይኑ ኣይፈልጥን እዩ ወሬ ፍረይ የብሉን ክባል ኣይስማዕኩም እኒኹም
4: ናይ ባዓቂ ኣነ ምስ ለለ ምስ ዑስማን እየ ዘለኹም ካብ መምስ ተዛረቡ መም ዝዓፈሩ ምምላስ ብዓቕልን ብትዕግስትን ምስ ዓረይ ሓይሽ ባህሊ ድያ
2: ው ኣትስኽስ ምስ ለለ ኣለኹ ምስ እገለ ኣለኹ ክትብ ጥራይ መዓስ ክብሪ እሶ ትኸዲ
1: መሬት ኣራንሽቶ ምስ ተገምጠለት
2: ናብ ፅቡቅ ነገር ናይ ተሓዋውሶ ትረሓሳ ልዕላቶ ዘላ ነጥቡ ፅቡቅ እዩ መቸም ኣዛሚት ከዓ ውሻል ትብል ዓባየ ኩሉ ግዜ ኣብ ዝተላዓለ ክተ ኣነኮ ምስ ክስቶ ኣለኹ ክስቶ ዝበላ ብጣዕሚ እየ ዝድግፋ ይክትብ
4: ኣትናት ክግበር ብዛዕባ ናተይ ኣይገድሰክን ምስ ሓሳባት ይሰማማዕት ኮይኑ ዳ እንተክብል ደሪኹ
1: ኖኖ ኣባህለና ይተረደክ ሎ ምሻለ ከምዝ ኣብ ኣኼባ ገለናቶም ሓሳባት ዶ ይብሎም ኣብ ርስ እዛ ክስቶ ዝበላ ኣስሚረላ ኣለኹ ኣብዚኣ ክስቶ ዝበላ ሞ ክምልኣላ እዛ ክስቶ ዝበላ ፅቡቅ ፀኒሑ ኣነ ከዓ ኣብ እግሩ ሞ ክምልኣላ ገለ ዳበሉ ናቶም ሓሳባት ዶ ይብሎም ከምኡ ኣይትኮኒ ክትበሃል ደ
5: የጀማዓ እቶም ትደልዩ ፖስት ዝግበሩ ማላኪ ንሕና ከዓ ነቲ ዝመፀና ነቕፌታ ተረዲእና ኣብ ፖስት ኹም ገብርያ ንብለኩም ኣለና
3: ሓቂ ካብኣኻ ካብ ጉይ መዓል ክሳድ መሓዝ ኳ ዝበሃል
1: እዛ ቤት ቁርሲ ብናይ ፀላእትና ፀለመ ዓማዊን ምስተሳኑ ዓመና መፂ ብኳሌታ ናሓኒቁ ባራ ምስ በለና ሽዑራ ክበልና
4: ሞድሓ ንሕናስ ኣይንምልስኒና
2: በራሓት ኮይንኩም
3: ለባማት ኮይና እምበር
6: ባሃማት እምበር ኮንኩም
7: ኣትዋላ ገልዳማት ዘይትውስኽ እዮም
8: ሰሚዐክ እየ ዋላ ንስኺ ኩሉ ካትኩም ኣብዚ ዘለኹም ገልዳማት ስምዑ እስኪ እዛ ትካል እዛ ዓንጋሊትኩም ዩቱበራትን ካልኦት ሰዓብትን ብተገዳም ክዓፅዋ እናሓሰቡስ ስቕልኩም ትርኢ ኣለኹም
1: እዎ መልሲ ዝሓፈሎም ንፅረፎም ንቆጥቁጦም ተበልና ከዓ ኣብዚ ዘለዋ ኤልሳን ሙሳን ሓጎሳን ከዓ ምስና ዓበና ናክቃወ ማለት
8: እዩ ካልኦት ሓደሽቲ ሰራሕተኛታት እቲ የ
2: ኣርተዓምናንታይካ ዘይትሎም ዶ ንኣዛሚት ንዑስማን ንለለ እዩ
1: ከምኡ እንዲ ኣነ በቃ ተሓሪቀን ተፈሪሐን ዝሽም ሰባት ሕሱሱሱስ ይብ
8: ከምዚ ኣነ ኮይነ የ ዘለኩ ዘትኸውን እንታይ ምኾንካ
1: ንዓዲስ ገሄረ ይኸይድ ግዲ
4: ኣምና እዞም ሄለን ዝበለ ትካል ሰባት ፀላእ ትካ እዩ እዛ ትካል ወላ ተተዓፅወት ዝግድሶም ኣይኮነን
8: ኣታ እዛ ትካል ዘይኮነት ንመሰኩም ካብዚኣ ዘይኮና ንድረር ብፀለመኒ ዓፀውዋስ ኣይትከላኸሉና
3: ዓምና ኸምኡ ይበልና ኣክንዲነኒ ዝተፃሓፈ ምምላስ ነቲ ነቐፌታ ድ ዋላ ፀለመ ዝበሃል ዘሎ ንፈትሾ ኢና ንብል ዘለና
8: እዚ ነቐፌታ ዘይኮነ ምጥቃም ምፅላም ምንሻው ኤኮ መፅኻ ዶ ነቲ ዘፍጣት ተስፋዓሎም ረኪብከዶ
4: ረኪበዎ ዝበሃል ኢለን ኣጠንቅቀ መፅ ኣለኹ
8: ምጥንቃቕ ዘይኮነ ምሕናቕ እዩ ዘድልዮ ብዛዕባ እቲ ናይ ዩቲዩብ ፅሓፍሎም ገለ ዝበልኩ ክኸታ ጌር ክፅሒፍ ክዶ
4: ኣብኡ ሞ ይፅሕፍኒ
3: ስለምታ
4: ሃወቦይ ክልተ ዓይነት መቐፍቲ እዮም ዘለዉ እቶም ሓደ ናይ ነዳቃይ ማንካ ሒዞም መፂኦም ንጉድለታትካ ተነኮ ዝገብሩልካ እቶም ካልኦት ድማ መስበሪ እኒ ዓብ ማሳ ሒዞም መፂኦም ብርእስኻ እናፈለፁ ዝቕትልካ እዮም
8: በሊ እዞም ክትብልዮም ዝፀናሕኺ ከምቶም ተሓስቲ ማሳ እዮም እናቕተሉና ስቕኢልና ንርአ
4: እወ ነዚኣ ምምላስ ማለት ባዕልና ንትከልና ብነብሰ ቅትለት ትንፋሳ ክምሕላፍ ማለት እዩ
2: ዋ ዘይከውን ንስክልዕልዮም ምህርቲ ስለዝኾንክ ዘይትምልስሎም ግዳ
3: እንታይ ክትብል ከም ዝደለየ ዘይተዛርባ ግዳ
4: ገለገለ ሰባት ኣብ ፌስቡክ ቲክቶክ ኢንስታግራምን ካልእን ሃጠቆጠቡ ፀርፍን ዘረፋን ፖስት እናገበሩ ነቲ ክብር ዕንኦም ናኣተሉ ክመላለሱ ክሪኦም ከለኹ ብጣዕሚ እዮም ዘደንግፅ
1: ንሕና በ ትካልና ብቤላቤሎ ምስዕፀዋ ነደንግፅ
4: እሞ ዞም ንትካልና ዝነቐፉ ኮ ዋላ ገለገለ ሓስወት ሃልዎ ብዙሕ ግን ሓቅነት ኣሎ
1: ከመይ
4: ኣነ ንነፍሰይ ንትካለይን ከም ዝፍትሽ ገይሮምን እዮም ናብታ መቐናቕንትና ዝኾነት ቤት ቁርሲ ከይደ ፅሬቱ ዝተሓለወን ትሕዝቱ ፅፉፍን ምቁርን ዋጋታት ድማ ኣዝሩ ተዓብ እዩ ኮታ ምዛ ቤት ቁርስና ከወዳድሮ ከለኹ ኣዝየ ኣሕፊረ
9: ርኢኻ ዓመና ነቲ ዝመፀልካ ነቐፌታ ኣብ ክንዲ ብዓይነት ፅልእ ምርኣይ እቲ ዝበሃል ዘሎ ሓቅነት ምርግጋፅ ዝበለፀ እዩ
4: ስለዚ ሓወቦይ ነቶም ክምልሱ ልካ ብላዕ ሂብካዮም ዘለካ ተቐላጢፍካ ኣቋርፆ በሎ።
8: ስለምንታይ?
4: ምክንያቱ ተመሊሶም ተመሊሱ እዩ ንዓና ክወቃዕና።
8: ከመይ ገይሩ?
4: እዛ ትነቕፈና ዘላ ቻነል 3,000 ሳብስክራይበራት ከም ዘለዎ ኣረጋጊፅ ኣለኹ።
5: ጠይብ መረባሕት ብዙሓት እዮም።
4: እዮም ኣይኮነን ድማ።
8: ከመይ
4: ንበል እዛ ናቕፌታ ምስተዘርግሐት ናይዞም 3,000 ፍርቆም ከፊቶም ኣኾኑ። ካብቶም 1,500 ዝኸፈትዋ ድማ እቶም ፍርቆም እታ ተግድሶም ጥራሕ ገይሮም ወፅኦም ነታ ናትና ናቕፌታ ከም በብወስ ገይሮም ኣኾኑ።
6: ሪኢኹ 750 ጥራይም ድዎማ ማለት እኳ እዩ።
4: ኣይኮኑን።
8: ከመይዳ
4: ካብቶም 750 ሰባት ድማ እቶም ፍርቆም ከይተረዳእቶም ትትሕዝቶ ሓሊፎም ኣኹን።
1: ችልበል ናብ 375 ብላትልካ።
4: ካብቶም 375 ድማ እቶም ፍርቆም ኦይ እዚ ዝፀለመ ኢሎም ከይኣመንዎ ሰጊሮም ኣኾኑ። ካብቶም ዝተረፉ 187 ሰባት ድማ እቶም ፍርቆም ተረዲኦሞን ኣንቢቦሞን ከለዉ ሕጂ ግን ድሮ ርሲዖም ኣኾኑ።
6: ሪኢኹም ዳርጋ ዜሮ ተሪፎም።
4: እወ ኣነ ድማ ነዚ ኣርስትኻም ብሓድሽ ከፊተ እዚ ኣብ በትሪ ሓቂ ተፃሒፉ ዘሎ ብዛዕባ ትካልና ነቐፌታ ሓሶት እዩ ንድሕሪ ኢለ ሰባት ድማ ነዚ ምሰንበብዎ ኣብ በትሪ ሓቂ ድኣ እንተዶ ተፃሒፉ ኢሎም ከም ብሓድሽ ከም ዘብዋ ንገብሮም ኣለና ማለት እዩ።
6: ሪኢኹም እታ ነቐፌታ ዘቐረበት ቻነል ከዓ ሳብስክራይበራት ንክትረክብ ትሕገዛ ኣላ ማለት እዩ።
4: ብድሕሪኡ እዞም ተሪፎ ዝነብሩ ተስዓ ናይ በትሪ ሓቂ ተኸታተልትን ምዞም ናይዚ ሓዳሽ ቻነል ሳብስክራይበራት እንተወሲኹም ኣሸሓዶ ንቕይሮም ኣለና
5: ካለ ሚክሳ ወረ እታ ተርሲዓ ዝነበረት ዛዕባ ብሓድሽ ቃውቃው ነብላ ንበር።
4: ስለዚ መልሲ ምፅሓፍ ንፀላታ እንሂብካ ከም ፍቁ ንምባል ዶይኮነን።
8: ፅቡቅ እንዲ ክዘለኺ ግን ኣብ ቻነል በትሪ ሓቂ ዘለዎ ርኢ ከለኺ ፍርቂ ናይቶም 187 ልዕሊ 9 ዝኾኑ
4: ፅቡቅ ትሕቶ። ንሳቶም ድማ ነቲ ዝተባሃለ ነቐፌታ ክረጋግፁ ናብ ዝምትመፁ ንሕና ድማ ነቲ ዘለና ኩሉ ጉላታት ኣሪብና ፅቡቅ ጌርና ብምስትንጋት ነታ ከተፀልመና ዝሓሰበት ቻነል በትሪ ሓቂ በትሪ ሓሶት ከም ትበሃል ጌርና ንዕወተላ።
8: እሞ ብዝተፈላለዩ ሰባት መልሲ ክትፅሕፍ ካብ ምፍታንሲ እንታይ ትገበርና ሓይ
4: ትምባል ሓይሽ እወ ምስቃጥ
6: ሪኢኹም ካብቲ ምባል ዝዓብን ድምፁ ዝስማዕን የለ
7: እወይ ብልሒ እወይ ብልሒ ንእሸኽ ብእሸኽ ምንቃስ ትበሃል ዳ ኣይከርዝዕ
8: እዋይ ልቦና እዋይ ልቦና ንቲ ሚካል ጓለ ይረትዕክኒ እንዲ ክዳ ነዛ ትካል ጥራይ ዘይኮንክ ካብ ምዕፃዋድሕንክያ ዋላ ትርኢ ከለኽ መስፍን መልሲ ከፅሑፈሎም ኢለ ክቦ ዝሓሰብኩ 6,000 ኣቕፋ እውን ኣድሕንክዮ
5: ዓምና መምክን እዛ ጉዳይ እዚኣ በዓል መስፍን ስራሕ ንክረኽቢሎም ንተስፋኣለም ኣእሚኖም ዝጀመርዋ ኸኑ
1: እዋይ መስፍን ዳብል ኤጀንት ካብ ዓምናን ካብ ተስፋኣለም ክቃጥዕ ሓሲቡ ማለት እኳ።
4: ስለዚ እዞም ዝበናዮም ልዕሊ 9 ዝኾኑ ናይ በትሪ ሓቂ ተኸታተልቲ ነቲ ነቐፌታ ክረጋገፁ ምስ መፁ ከመይ ኢልና ንፅናሐዮ
6: ኩላ ዘ ዝግባእ እንተ ገይረ ኣ ትካል ፀፊፋ ማለት እዩ።
5: ያ ጀማዓ ክርክር ኣነ ከዓ ንፍሉይ ፅቡቅ ገይረ ኣብሲለ ቀማት ተማም ገይረ ኢት ከም ትቆርፅም ክገብረ
7: ኣምና ኣነ ከዓ ነታ ሸቃቀይ ሙሉእ ጨቢለን እንትኸፅርያ ልሊ ደሎ በረእኪና ደሎ ኣብዚ ኣቢልካ ዳ ግዛእ ኣለ ኢኻ
8: በሊ እቲ ዋጋታት ናይ መይኑ ትሕቲ ናይ እንዳ ተስፋ ዓለም ዝርዝር ዋጋታት ጌርኪ ኣፅሕፊ እየ ንዓውታ ብስቕታ
1: ብስቕታ ትም የብል ሕትም።

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ፣ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም? ኣብ ዘለኹምስ ሰላምን ጥዕናን ንምንኤልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳሎ ክልተ ሰሙናዊ መደብ እዩ። ንሎሚ እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕሶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባ ትኩሮ ፍረ ፃዕሪ እቲ ብዕለት 20 ክሳብ 21 ናሓሰ 2026 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቖ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ፡ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍእሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን ምግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝጽበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብ ዝዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን ምግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት

ኣባላቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርሶኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም።

0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
1: እቲ ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መፅናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቃቅቲ ከም ዝቀርቡ ነቶም ዝቀረቡ ወረቃቅቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዝቀረበ ወረቃቅቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኮም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታዊ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብከምዚ የብርሆ።
1: ብልካት ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራሕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 2015 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ መስል ወራቅቲ ንክህቡና ከዓ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ብኡ መሰረት ተጀሚሩ ስራሕ። ብድሕሪኡ ከዓኒ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከይድና መሻርክቲ እውን በፂሕና። ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወረቐት ክንቅበል ጀሚርና እቲ ወረቐቲ እቲ ኣብስትራክት ንብሎ ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ተጀሚሩ እቲ ስራሕ ማለት እዩ።
0: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃብተ ሚካኤል እውን እታ ሽማግለ መፅናዕታዊ ወረቓቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሕን ጎስጓስን ንጥፈታት ከም እተኻይደ ይጠቀስ።
2: ሓፈሻዊ ጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ጌርና። ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና፣ ናይ ኣብስትራክት ምድላው ነርና፣ ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ። ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለዉ ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለዉ 183 ወራቅቲ ተቐዲሞ ኣብ ሓምሎይ ክፅልልና
0: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቃቅቲ ነዊሕ

0: ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
1: ናብዚ ዋዕላ እዚ ዝቐርቡ ወረቓቕቲ ፀዋዒት ወይ ከዓ ኮል ፎር ኣብስትራክት ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ዋላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቓቕቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቐት ንቕርቡ ብመሰረት ዝተዋህቦም መብርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረ እውን ስለ ዘይኮኑ ፍፃሪ እውን ስለ ዘለዎም ብክኢላታት በብዓውድ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ሪቪወርስ ተላኢኹ።

0: ኣብዚ ተጠቐምናሉ እንታይ ኢና ጌርና እቲ ዝቐረበ ወረቐት ሙሉእ ወረቐት ኣይኮነን ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና እዚ ኣብስትራክት ንብሎ ማለት እዩ እዚ ሕጂ መጀመርያ ከባቢ 183 ወረቐት መፂእና ካብ ዝተፈላለየ ከምዚ ዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቐቲ ከባቢ 183 መፂእና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ ምክንያቱ ኩሉ ከተቕርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣቅርቡ ጥራሕ ስለዝበለ ንታይ ወረቐት ስለዘይንፈልጥ ናይ ረቪው ወይከዓ ናይ ምማይ መስርዕ ኢና ተጠቂምና ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ይምመ እንታይ እንታይ የማልእ እንታይ ከኣማልኡ እንተኮይኑ ዩ ክሓልፍ ዝኽእል ዝብል ቀጥዒ ጌርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዘጋጣሚ ከመዝግኖም ደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩሉ ሰዲዱ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብዩ ኮይኑ ከዓ ተመሚ መፂእና ማለት እዩ
1: ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና
0: እዋ ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትብገስ ከለካ ብድሆ የጋጥመካ እዩ ንዑ ግንዳሰገርካያ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቕቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቕረብቲ ወራቕቲ ምናልባት ብወገና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብ እውን ቅሩብ ግዜ ወሲድና ነርና ድሓር ግን ንዖም ሓቢርና ነቲ ናይ ብድሆ ፀገም እውን ፈቲሕና ኢና ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይታሽሚ ይኮንና ምክንያቱ ልክዕ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዚ ናይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይ እዩ ካበዩ እዚታት ንእክብ ኣብዚ ምድንጓይ ነርና ግን ብዝኾነ ተበዲሁ ኣብ ዝበፅሕ ነበር

0: ዓመተ መዓልቲ ዘድልዩ መሳልጥያታት ሕትመታት ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተኻይዱ ነይሩ።
1: ተራዩንን ንዋና ጓኖን
2: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅን ከላ
0: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ተን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይን ኣከባብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይን ኣከባብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን፣ ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ ኮርፖሬሽን ዘርኣትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለወት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ ሓለፍትን ክኢላሃትን ኣባላት ሚኒስትሪ ሕርሻ ወከልቲ ሓለፍትን ዝምልከቶም ክኢላሃትን ክፍሊ ሕርሻን መሬትን ዞባታት ወከልቲ ማሕበር ሕርሻው ንግዲ ደቂ ኣንስትዮ ኤርትራ ሓርሶትና መስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ ምድባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይዚ ዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 23/1 ናሓሰብ26 ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተኻይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተኻየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ

0: ተሳተፍቲ ናይቲ ዋዕላ ኣተባባዓይ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስዳድ ኢልካ፣ ኣብ ግዜ ወላቲ ኢቫሉሽን ምስተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ዳኣ ከምዝኮይና ገለ። ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኮነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ዝደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም። ኢብን ምናልባት ከም ተወሳኪ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂኡና ይኸብ ደገ በቲ ተጠቐምናሎ ኣገባብ ናይቲ ፖስተር ምስዳድ ብዓት ተገዲሶም ንስም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል እዩ ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና። ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚኡ ከዓ እቲ ዘሐጉስ ነገር ክቅፅል ዘለዎ ከዓ ክተባባዕ እንዘለዎ ንብል ማለት እዩ።
3: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናን እንድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅ ተቐሪቦም እዮም ነዚ ዝምልከት ተቐሪቦም ዘለው ኣብ ኖ ሸከፍ ኣብ 3 ክፍሊ እዩ ዝቐርብ ዘሎ ወይእዚ ወረቃቅቲ እዚ ኣብ 3 ክፋል ከፋፊሉ ቀርብ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ዜርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክ ሆልደርስ ነዚ ወረቀት እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነስ ወከፍ ዝቀርብ ወረቀት ናይ ሓቂ ተኸተልን ዝካየድ ዘሎ ምርድዳእን ምስራኢካ ክንዲምንታይ ይጠቃምነ

0: ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኺቦም ዝደልይዎ ነገር ክውከሱ ክእሉ እዮም ማለት እዩ። ቀንዲ ከመወከስን ከም መደብን ክተሓዘሉ ዝኽእል ንክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
1: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰ ሰብ ከበብ ዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኾነ መድረኽ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ እተመርፁ ክኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዕደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእስያት ብዓብኡ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወረቀቶም ዘቕርብሉ መድረኽ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃእ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ተሳተፍ ተቐቢልና።
2: ወይዘሮ ስዬ ኣብ መወዳእታ ኣዋሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ ሰለስተ ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስግን።
1: ንኩሎም ኣዋሃቲ ዝዋዕላ ዕውት ንክኸውን ተወፍዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡውን ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
2: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተመራመርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍለይ እዩ። እዚ ድማ ንቐጻልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግጽ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ እዚ ንሎም ኣዳሊናዮ ዝነበርና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃና ፅናቕፌታ ምስ ዝህልወኩም በዚ ኣብ ታሕቲ ቀሪቡ ዘሎ ኣድራሸና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነእ ንኹልና ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ

0: ግንባር ውጫሌ ተፈጢሩ ሳሞራ ናይ ዝግንባር ደብረ ታቦር ኮይኑ ሓየሎም ናይ ውጫሌ ኮይኑ ዋላ ንሕና ክልተ ክንክፈል ተገዲድና ሓደ ክፋል ንውጫሌ ኸይድና ሓደ ክፋል ኣብኡ ተሪፉ ሕጂ ኣነ ካብቶም ውጫሌ ዝኸድከ ከይድና መጥቃዓት ገርና እንደገና ኣብ ሕጂ መጥቃዓት ገርና ክሳብ ሃይቂ ኸይድና ድሕሪ ንሕና ኣ ፀኒሕና ካብኣ ተኸላኺልና ካብኣ እንደገና ንውጫሌ ተመሊስና ካብ ውጫሌ ንሕን ኣብ ደብረ ታቦርና ደይብና
1: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ እዚ መጥቃዕቲ እዚ ምስተፈነወ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ጠጠዋቢሎም ከም ብሓድሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይሲ ናብኡ ይመለስ ተባሂሉ
2: ደብረታቦር ናይ ኩሉ መእሰሪ ሰ በዚ ባህር ዳር ኣሎ በዚ ከዓ ደሴ ኣሎ ኣብ ማእከል ድሕር ኣሎ ኮይና ደብረታቦር ጥሪሓታ ዝበረኸት ደብረታቦር ንሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ ንቕጣ ዝገበራ ሃፀይ ቴድሮስ እዩ ደብረታቦር ሰ ናይ ሃፀይ ቴድሮስ እያ ነራ ዩ እዞም ናይ ራስ ዓሊ ምስ መፁ ከዓ እዞም ናይ ወሎ ከዓ ኣብኣ ኮፍ ኢሎም እዚ ኣዝያ ወሳኒ እያ
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: ካብ ስሪንቃ ንውጫሌ ካብ ውጫሌ ንሃይቂ ካብ ሃይቂ ንደብረታቦት ካብ ደብረታቦት ንሰሜን ሸዋግን ኣብ መንጎ ዝ ከለና እዚ ሰረቀ ብርሃን ትብሎ ኤርትራ ውን ናይ ክፍለ ሰራዊት ዝበነ ማለት እዩ ብሎሚዮም ሰኣተና ብደሴ ዓፅቕና ማለት እዩ እንጂ ብምሉእና ጀበይ ነሩ ጠርናፊና ሽዑ ጀበ ፀውዒዩ ብድሕሪት ሓደ ክፍለ ሰራዊት ኣቲና ስለዘሎ ዓፂና በዚ ዘሎም ብትግራይ ናይ ኣኻኺብና ከዓ ክነጥቁ ኢና ኣብዛ ኣለም ከተማ ምስ በለስና ዳረጋ ሓንቲ ሩባ ኩላክና ተኣኪብና ኩሉ ናይ ወያነ ሰራዊት ኹን ኣፅዋር ኹን ታንኩ ኹን ትትማርኸ ኩሉ ብሓንቲ ኣኪቡ ሓያል ውጊእ ነይሩ ፅድፊ ነይሩ ካብ ሓንቲ ስንጭረ እዮም ወፅኦም ፀላእውን ሽዑ ዝማርኹም ገሊኦም ኣቃፂሉ ውን ዝተኣጉዶ ገሊኦም ውን ሓያል ፅድፊ ስለዝነበረ ናብቲ ፀድፊ እዮም ከይዶም ኣዚፍዎም ድሕሪ ብዙሕ መረብራብ ግን እቲ ፀላእ ተደምሲሱ እቲ ዝነበረ እውን ሓላፊ ተማሪኹ ማለት እዩ
5: ብደሴ መፅኡ ቲ መስመር ኩሉ ሰራዊት ንሰሜን ሸዋ ዳኣተወ እታ ብደሴ መፅያ ንመረኛ ንወረኢሉ ተኣቲ ፅርግያ ሓፂዋ ማለት እዩ ስለዚ ብኣርባዕተ ቦታታት ይወፊሩ ካብ በዓል ጅሁር ንበዓል ክላሽ ገይሩ ብክወፍር ካብ በዓል ሰሜን ሸዋ ንበዓል ንወረኢሉ ከኣቱ በቲ መፅ ከዓ ብደሴ መፅ ከዓ ነቲ እንታይ ገርዋ እዩ ማለት መን ዝመፅ ዘሎ ሕጂ ሳሳይ ክፍል ጥሪ ስለዚ እዚ ዓፂዎ ከዓ መልሹ ንሕና ከዓ ከም ብሓድሽ ተመሊሽና ከዓ ንው ክንከላኸሊልና ከዓ ተመሊሽና ንካራምሽግ ኣብ ካራምሽግ ትብልና ኣብቲ ካራምሽግ በቲ ሰብ ዝገብሮ ነበረ መጥቃዕታት እቲ ቦታ ከም ብሓድሽ ክንከላኸሉ ይከኣልና ናይ ክልተ መዓልቲ ካብ ዕለት 25 26 27 ኣብ ውዒልና 28 ካብኡ ኣዝሊቕና ብሓድሽ ንሓውሲ ከተማ ዴራ ትበሃል ቦታ ናይ ጎጃም

0: ናብኣኣቲና ኣብኣ ምስኣተና ዕለ 30 ምስኮነ ከዓ ብድሕሪት ተዓፂቦም ስለ ዝነበረ በዚ ኣፅዋር ክትሕዝልናኢኹም ኢሎም ንገሊኦም ገለ ኣባላትና ብኡ ተጠውዮም ብድሕሪት መፅኦም ገለ ብረታት ኣፅዋራት ሒዞም ከዓ ነቲ መስመር እንታይ ገርሞ ማለት እዩ ከፊቶሞ
1: ካቢ መራኸቢት መስመር ዕጥቂ ስንቂ መፅእ ነይሩ ዳሓር ሓድሽ ግንባር ሓድሽ ሓሳብ ይመፅእ ሳልሳይ ክፍሎ ጦር ካብ ደሴ በዚ በዓል ጉጉፍቶ በዓል ካቢ ገይሩ መጥቃዕቲ እናገበረ ቀስ እናበለ ቀስ እናበለ ንዓና ኣብ ሓደ ንምንጥማር ንበዓል ወሮ ኢሉ ይመፅእ ኣብ ወሮ ኢሉ ምስ መፅእ ሕጂ ገለ ክፋላት ናይተን ሓይልታት ናይ ወያነ ብቅድሚት ምሳና ነበራን ብኡ ፀንሓን ብበጠሎንታ እንዳተኸላኸላ ብዝኾነ እንዳቆሰላ ፀኒሐን ነቲ ክፀብሮ ስለዘይከኣለ ሕጂ ኣለም ከተማ ስለነበርና ብረትና ሒዝና ሕና ንማረኛ ንመፅእ ማለት እዩ ኣብ ማረኛ ኮይና ዝከኣለና ከዓ ንትኩስ ንካራ ምሽግ ንከይሰግራ ዝኣኽልና ኢና ንትኩስ ግን ብርቱዕ ሒሉ ስለዝነበሮ ሞተራይዘር ስለዝነበረ እሞ ቲዝዓበየ ነገር ከዓ ትዕጥቅን ስንቅን እውን ንባዕሉ መስመር ስለዝተቆርፀ ምጉዳል ንከይመፅእ ተባሂሉ ነታ ማረኛ ድላይ ይግበር ተባሂሉ ብወጠለንታት ጥራሕ ምክልኻል እናተገብረ ይፅናሕ ተባሂሉ ንሕና ካብኡ ዘሊልና ንጎጃም ኢና ንኣቱ ኣብ በዓል ዴራ ሬማ ዝበሃል ኮማንዶና ዋላ ንሕና ኣብኡ ንዕርፍ ሓደ ቁርብ እዋን ሞንታይ ሓይሽ ትበሃል ሓደ ርእቶ ይመፅእ እሞም ዘለና የ ንሕና ቀርቂሩ ከብ ከጥፋእ ናይ ዕጥቅን ስንቅ እውን የለን ስለዚ ገለ ግበሩና ሻዕብያ ይበሃል ማለት እዩ እሞንታይ ግበር በዚ ጌርኩም ብጎጃም ጌርኩም ዝግበር ክንገብረልኩም ብእግርኹም ኬርኩም ንፋስ መውጫ ኺዱ ብንፋስ መውጫ ኣፅዋር ክመፃኩሚት መስመር ስለ ዘለሱ ኣፅዋር ብኡ ተቐቢልኩም ንስኻትኩም ናይ በዓል ባህርዳር ዝነበራ ክፍለ ሰራዊትዋትን ገለን ብኡኩም ሓይሊ ፈጢረን ክመፃ ዝብ ዘሎ ክፍለ ጦራት ከዓ በዚ ቅድሚት ጌርና ነዚ ሳልሳይ ክፍለ ጦር ኣብታ ማረኛ ኣብኣ ዓሪዱ ንነዊሕ እዋን ጠጠው ኢሉ ኣብኣ ስለ ዘሎ ነዚ ክንድምስስ ተባሂሉ ሞንታይ ዳ ክንገብር ተባሂልና ፃዕዳ ኣብርሃለይ ክፍለ ቴክኒካል ስታፍ ዝብለካ ፈረስ ሂቦምና ማለት እዩ ንዑ ፈረስ ሂቦቦ ንሕና ናእሽትኢና ናይ 6 መዓልቲ ጉዕዞ ብእግርና ፀባ ኒዶ እናሰተና ብጎጃም ጌርና ብቆላታት ንንፋስ መውጫ ንኣቱ ብፅዋር ፀንሓና 4 ሰብ ኢና ማለት እዩ ኣፅዋር ፀንሓና ኣፅዋርና ተቐቢልና ከዓ ከምን ብሓድሽ ከም በቲ ዝመፀናየ ጌርና ከዓ እቲ መስመር ዝበልኩካ ዝመፀናየ ጌርና ከዓ ንኣቱ ካብኡ መጥቃዕቲ ይጅመር ብርቱዕ ክፍለ ሰራዊት እዩ ዳርጋ 11 ክፍለ ሰራዊት እየን ተሳቲፈኖ ናይ ወያነ ንዕኡ እናፀፍዓ እቲ መስመር ሕጂ ካቢ ዝበሃል እንዳተታሕዘ ድሕሪኡ ንወረኢሉ ገፅካ እንዳኸድካ ንካራምሽግ ኣብ ካራምሽግ ብዙሕ ግዜ እዮም ንምክልኻል ኢሎም ንምፍታን ኢሎም ፅዒሮምሉ ብጣዕሚ ፀድፊ ስለ ዝኾነ ሳልሳይ ክፍለ ጦር ተፃዊትሎም እዩ ብዙሕ ክሳራታት ኣጋጢሞዎም እዩ ብዶሽካ ብገለ ከዓ ብኣጋር ስለዝኾነ እውን ክወፅዎ ይክእሉን እዮም ክሳብ ኣብዝባን ምስ በፅሑ እውን ክስታይ እዮም ዝገብሮም ብዙሕ ኣብኡ ሃሲሎም እዩ ዳርጋ 12 24 ሰባት እውን ምሩኻት ሒዙ ዳርጋ 12 ምሩኻት እውን ቁስላት ዝተወግኡ ምሩኻት እውን ሒዙ ይፀኒሑ ንዕ ዝመጥቃዕቲ እንዳሓየለ ምስገደት ናህና ፅዋር እውን ናይ ቢኤም ናይ 122 በቲ ብነው ዘሎ ብኣለም ከተማ ዝፀንሐ በቲ ዘለዎ ናይ ቦምባታት ዕጥቂ ንማረኛ በዚ ድሕሪ ዘሎ ምስ ብዙሓት ክፍለ ሰራዊታት ናይ ወያነ ከዓ በዚ ወረኢሉ ጌርና ንክሳድ ዛ ካራ ምሽግ ሃሪምካ ንማረኛ ዝኾነ ነቲ ፃፅዋር ጎልጎል እዩ ነቲ ፅዋር መከላኸሊ ዝበሃል እውን የብሉን ብመዳፍዕ ምቹ እዩ ንክትሃርሞ ኣብኡ ዝነበራ ታንክታት ሞተራይዝድ ኢለካ ኣለኹ ሳልሳይ ክፍለ ጦር ታንክታት ባዕሉ እዩ ዘመሓድር መዳፍዓት ባዕሉ እዩ ዘመሓድር እዚ ረሻሻት ባዕሉ እዩ ዘመሓድር ኩል ሞርታራት ባዕሉ እዩ ዘመሓድሮ ብሓደ ኣዛዝ ማለት እዩ ኣብ ትሕቲ እዩ ከምዚ ክርስቶስ ደደለ ይገለ የብሉን ብሙሉእ እዚ ግዳጅ 30 መካይን ዝኾነ ሒዝዎን ዝመፀ ናይ ሰራዊት ናብኡ መጋዓዕዚ ተማረኛ ብኣፅዋር መድፍዕ ጥራሕ ዘይተኣደነ መድፍዕ ብድሕሪ በቲ ተዓሽ ተኸዲኖዎ ዝፀንሑን በዚ ሒዝናያ ዝመፀናን ብመዳፍዕ ክሳብ ኢድካ ትርብርብ ክሳብ መልሓስካ ትርብርብ ብዙሕ ተኽሲ እዩ ኣካይዱ ሽዑ ምፅዋር ስኢንዎ ነተን ታንክታት ኣብ ፀድፊ ኣፅሊፉ ነተን 30 መካይን ኣውቶቡሳት እየን ናይ ግሊ ብግዳጅ ዘምፀን ኣቃፂሉ ረሻሻት ኣፅሊፉ ሓንቲ ተማሪኻ ብረት ዝበሃሉሉ ኣብዘይብሉ ትምክሕተኛ ስለዝነበረ ንብምሉ ኣብ ፀድፊ ኣቐሚጡ ብኣጋር ጥራሕ ካብታ ማረኛ ንወገን ሰመናዊ ምብራቅ ብፀድፊ ንበዓል ጅሁር ንክሰግር ኣብ ፀድፊ ኮይኑ ብኣለም ከተማ ከዓ ኣይተታሕዘን ኣሎ ትሕቲ ናህና እዩ ዘሎ ማለት እዩ ሕጂ ንሱ ከዓ ሰልፊ እዩ ተንብኡ ዝነበራ ሰራዊት ናብቲ ዓሚቕ መስኣተወ ንሰንብኡ ከርዲነን በዚ ዝነበረ ነታሕቲ ወሪደን ኣብቲ ጎልጎል ናይ ክልተ መዓልቲ ኣጋር ብኣጋር ኩናት ተኸይዱ ኣብኡ ኣነ ሰዳድ ኣውያት ዘይብሉ ሳልሳይ ክፍሎ ጦር ኣብኣይ ፀንት ኣርባዕትዮም ኣዘዝቲ ናይታ ክፍሎ ጦር ሰረቕ ብርሃን ዘለዎም ይማረኹ ነቶም ምሩኻ ማሪኽዎም ዝነበረ ጥዑያ ሰባንን ቁስላት ኣብ ገዛ ነበሩ ናኦም ኣቃፂሉ ነቶም 24 ሰብ 12 ሰብ ኣብ ገምጋም ኣሲሩ ዓይኖም ሸፊኑ ረሺኑ ብሂወተና ማፅዲፉ 70 ሜትሮ እዩ ኣብኡ ይኸይዱ ንቁልቁል ወሪዱ ንሱ ምስተታሕዘ ከዓ ኣብዚ ይምፃእ ተባሂሉ ብላንድ ክሮዘር ገይሮም መቐልኦም ጠበልበል እናበል ወሲዶሞ ማለት እዩ ንሰረቐ ብራ ምስ ራብዓይ
0: ኣብኣታ ኩናት ናይ 10 መዓልቲ ድያ ገሊ ተኣክብ እትኾን ተኻይዳ ኣብ መጨረሻ ኣብኣታ ተታሒዙ እቲ ሰረቐ ብርሃን ኣብ መሃል ሜዳ ሕጂ ዝዛረብ እዚ መኒስ ሰረቐ ብርሃን ኣብቲ ግንባር መፅኡ ኣነ ዝነብር ኩሉ ሕጂ እንታይ ድብል ሕጂ ኣብኡ ንሻዕብያን ወያነን እዩ ክሳይ ትገብር ዝገልፆም ሻዕብያ እዚ ንዝንብልጫ ኣለዎም ወያነ ከዓ እዚ ንዝድኽመት ኣለኩም ይብ ኩሉ ደብዳብ ናይ ሞርታር ናይ ከቢድ ብረትን ካብ መን ኢና ተማሂርና ይብል ካብ ሻዕብያ ሻዕብያ ሲ ከም ከቢድ ኢዶም እዮም ዝፈጥዎ ነቲ ኣፅዋራት ሞርታር ተሰኪማ ኣብ ጎቦ ደይቦም ድላዮም ንገብሩካ ንከቢድ ብረት ከዓ ሓንሳ ደብዳብ ምስ ጀመረ ብፍላይ ታርጌታት እንተ ረኪቦም ዕድላዮ ምዃን እዮም ክትወዳደር ዕድላዮ ምዃን እዮም ስለዚ ከምዚ እናበለ ነቲ ናይ ብልጫታት ናይ ህዝባዊ ግንባር ንህዝባዊ ግንባር ኣዝዩ ክሳይ ትገብር ሱ ዘድንቓ
2: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና ምናልባት ተሓይሊ ዋሕዲ ክህልዎ ክእል ኹን ሓንሳ ንደብረታዊ ትኸይድ ሓንሳ ንደስ የመፅእ ሓንሳ ከዓ ሰሜን ሸዋ እዚ ኩሉ ፃድፍ 130 ኪሎሜትር ተሪፎና ኣዲስ ኣበባ እዚ ኩሉ ፃድፍ ይኸይዱ እቲ ሓደ ሽግር ዘጋጥመና ሕጂ እቲ ግራድናህና ተሰኪምካ ዝኸይድ ኣብ ጎ ትኮስ እዩ ቦምቡ ብምባብኦም እዩ እዚ ሕጂ ንፀላኢ ኣሰንባድ እዩ መሃል ሜላ ክሰግር ትኾንካ ክንደይ ፀድፊካ ፀዲፍካ ትኸይድ ማለት እዩ ሕጂ ነዚ ቡምባል ተስከመልካ ትደሊ ንሕና ሻሙቆናን ብረትናን ጥራይና ክንሕዝ ንኽእል ኣብ መጠረሽታ ሓንቲ ጋንታ ሰዲዶምና ሓንቲ ጋንታ ሰዲዶም ከዓ ሳውንድ ብያ ጋጢሟ ንሕና ካብቲ ክሳራ ወፂና እንደገና ብድሕሪት ናብ በዕል ሓየሎም ወፂና ጥራይ ሓንቲ ቦምባ ተኩስልና ከረግዝ ሰራዊትና ጥራዮም ዘለካ ሕጂ ቡምባ ኤም ኣብቲ ቦታ ከይዱ ነቲ ፀድፊ ሰጊሩ ብን መፅያ ብኦም ክድር ብማኪና ማለት እዩ ሓደ ቆሉ ምሰንድናሎም ቁርቢ ረጊኦም መሃል ሜዳ ተታሒዛ ንሕና ከዓ መሃል ሜዳ ድፋዕ ክንሕዝ ግበኣልና ኣጋጣሚ ሓንቲ መስርዕ ናይ 74 ከቢድ ብረት ነቲ ብኤምን ነቲ 122 ንእዝዝዎ ስለ ዝነበሩ ንሕና ነተን ሰለስተ ግራ ጥራይና ንእዝ ስለዚ መሃል ሜዳ ከይንኾን ብኤም ሒዞም ኣብ መሃል ሜዳ ማለት እዩ ንሕና ወዲ በረ ዘለና ከዓ ንኣለም ከተማ ተመኒስና ማለት እዩ ከቢድ ብረት 74 ከዓ ብውሕልቲ ሓይሊ ነቲ ብኤምን ነቲ 122 ንእዝ ስለ ዝነበሩ ፅቡቅ ውፅኢት ይምፅልና
3: ንሕና ክልተ ብኤም ነይሩ 222 ሚሜ 285 ሚሜ 3 ግራድ ናይ ኮማንዶ ናይ ወያነ ከዓ ገለ ረሽራሻት ገለ ነይሩ ሕጂ ኣብ ዕለት 10 ተፀፊዑ ንድሕሪ ተመሊሱ ብቐጥታ ንሕና ንወልድያ ተመሊስና ካብ ወልድያ ኣይ ቀነናን ነቲ ጀሚርና ዝነበርና ክንፍፅም ናብ ግንባር ደብረታቦር ተመሊስና ስለዚ ሽዑ ሓደ ሓበሬታ መፅ ይብሉ ኣለወት ወዲ ምናና ውን ሓለፍቲ ነይሮም በዓል ኣብርሃም ሓየሎም እዩ እቲ ነገር ኣበጊስዎ ዝያዳ ብረታት ክንዓጥቕ ካብቲ ሒዝና ያፀናሕና ንኣብነት 422 ሒዝና ነርና ክልተ ወሲኹምና 485 ሜትር ሕጂ በጠቃላሊ 10 መጥፍዕ ክልተ ብኣምን ኮይኑሎ ማለት እዩ ሒዝናዮ ሕጂ ንዓና ዝሕግዙ እታ ባህሊ ናይ ወያነ በዓል ኣበበ እያሱ ዘለዎ ሂቦምና እንደገና ገብረ ዝሓዞም ከ 50 ዝኾኑ ሰባት ነይሮምና
1: ሕጂ ሓየሎም እቲ መጥቃዕቲ ቁሱን ውን ኣይነበረን በዚ ግንባር ደሴ እውን ጌና እቲ ግንባር እውን ስለ ዘሎ እቲ ግዜዊ መጥቃዕቲ እዮም ዳ ርጊኦም እምበር እቲ መጥቃዕቲ እውን ክመፅእ ከምዝኽእል ስለ ዝፈለጡ ብኡ ቁልጡፍ ስጉምቲ ወሲዶም ከግፍሑ ኣለዎም ንባህር ዳር ገጾም ብኣብ ኣርሒቃኻ ሓድሽ ግንባር ክኸፍትለዎም ከርህቡ ኣለዎም ሕጂ ኣይፀንሐን ኣብ ምድላው ፀኒሕና እሞ እዚ 4 ብረት እዚ እኹላት ኣይኮነን ንሓና ኣድማዕቲ ይኮኑን ሕጂ 622 መድፍዕን 485 ሚሜን 2 ቢኤምን 12 መድፍዕ ሓዙልና ብጀኹም ይመፅእ ኣብ ክንደይ እዚ ሕጂ ኣብ 8 ሰብ ማለት እዩ ኣብ 8 ሰብ እንታይ ንኹን ከመይ ገርና ነካይዶ ከመይ ጌርካ ኦፕሬት ትገብሮ

0: ኢልካ ብዙሕ ትኽትዕ ተኻይቱ በቃ ብዝኾነቲ ኒሕ ስለ ዘሎ ጥራሕ ዓቕሚ ሰብ ደኣ ጉልበት ደኣ ይሃቡና እምበር ዋላ ሓንቲ ፀገም ተባሂሉ ክልተ መድፍዕ ወሳኺ 122 485 ሚሜ መፅእ ክልተ ቢኤም ይመፅእ ኣብኡ ኣባላት ይህቡና ካብቶም ናይ መክ ካብኡ ተማሂርና ባህልቲ ይህቡና ከም ዝብለካ ሓይሊ ንፈጥር ናይ ባህሊ እያሱ ትበሃል ናይ ህዝቢ ባህሊ ትበሃል ከዓ ንሳ ከዓ ንጉልበት ክትሕግዝ ከዓ ይህቡና ማለት እዩ። መጥቃዕቲ ይጅምር መጥቃዕቲ ተጀሚሩ ዘይተኣደነ ቡምባታት እዩ ተተኩሱ ታርጌትድ ኩሉ ኣድማዓ ስለ ዝነበረ ተታሒዙ ስለነበረ ንምቁፃሩ ንምእላይ እውን ኣፀጋሚ ስለዝነበረብራኸ ገዛእ ስለ ዝነበሮም ብዘይ ቀል ዓለም ሓዊ ክሳብ ዝመስል እዩ ተኽስታት ተኻይዱ
1: እቲ ሓደ ካልእ ኣማራፅታት ናይ ውሽጢ ኢትዮጵያ ናይ ምእታው እዩ ኣቢሉ እንደገና ንወረአሉ መፂና ወረአሉ ብምምፃእ ንከራምሽ ግን ማራኛን ዝተባሃለ ቦታ ኢና ንውሽጢ ክንኣቱ ተገዲን እዚ ከራምሽ ግን ማራኛን ዝያዳ ንውሽጢ ኣዲስ ኣበባ ከባቢ ዘለዋ ወረዳት ክቐርብ ዘኽእል መስመር ስለ ዝኾነ እዮም ስለ ንመሪፆ ሞ ኣብ ከራምሽ ኣብ ማራኛ ዓብ ውግኣት ተኸይዱ ኣብዚ ውግእ እዚ ብደረጃ መካናይዝን ናሕና መካናይዝ እዩ ነይሩ ብደረጃ ናይ ኮማንዶን ናይ ግራድ ሞርታራትን ትኩስን ናሕና እዩ ነይሩ ስለዚ እቲ ኩናት ማራኛ ዝበሃል ዓብ ውግእ ኣብ 9 ወርሒ 4 ከባቢ ዝተኸየደ እዩ ብኡ መጠን ካልእ ወረዳ ናይ ሽዋ ማለት መራቢት ዝበሃል ወረዳ ካብ ማራኛ ሰጊርካ ሓደ ዓብ ሩባ ኣዝዩ ዓብ ሩባ ሰጊርካ ናብ ኣለም ከተማ ስለ ዝእቶ ብካልእ ኣዘራርባ ኣለም ከተማ ማለት ካብ ኣዲስ ኣበባ ዝቐረበ ቦታ ኮይኑ ግን ኣክንዲ ነቲ ቐንዲ መስመር ደሴ ኣዲስ ኣበባ ንናይ ባህር ዳር ኣዲስ ኣበባ መስመር ዝቐረበ ቦታ እዩ እጂ ዝያዳ ናብ ውሽጢ ሽዋኣት ኢና ኣለና ማለት እዩ ኣለም ከተማ ክተሓስኪ ኢሉ እዚ ናይ ኣለም ከተማ ዓብ መጥቃዕቲ ህላዊ ናይ ህዝባዊ ግንባርን ናይቲ መካናይዛት ኣሃዱ ዝፈጠሩ ዓወት እዩ ምክንያቱ ቦታ ክእቶ ኣይክእል ነሩ በቲ ኣቋዋና ይሃደ ስለዚ ቀሊል ሓገዛ ይነበረ ማለት እዩ ኣብ ወርሒ 4 ከባቢ ድሮ ካብ ኣለም ከተማ ተበጊስና ደራ ዝበሃል ናይ ኦሮሞ ቦታ ክንወርድ ክኢልና ብኡ እዚ ኣለም ከተማን እቲ ካልእ ምትእሳሩ ምስ ሎሜ ዝተባሃለ ካብ ጎጃም ንኣዲስ ኣበባ ዝኣቱ መስመር እዩ ስለዚ ሃንደበት ብኣለም ከተማ ፀኒሕና ናብ ሎሜ ዝበሃል ቦታ ዓብ ውግእ መሰከልና እዚ ደብረ ጉራቻ ፕላትዩ ወይ ከዓ እዚ በሪኽ ቦታት ናይ ንኣዲስ ኣበባ ዝኦቱ ኢና ንመፅእ ዘለና ማለት እዩ ስለዚ ህዝባዊ ግንባርን ናይ ኢህኣደግ ሓይልን ናብ ዝዓመቐ ክፋል ናይ ጥቓ ኣዲስ ኣበባ ኣትሎ ማለት እዩ ኣብዚ ወቅቲ እዚ ኣብ ሎሜ ዝተካየደ ውግእ ግን ንደርግ ዓብይ ዘሰንብድ ስለ ዝነበረ ናህና ሃላዎ ናብኡ ስለ ዘረጋገፀ መዳፋዕትና ንሎሚ ካርም ክኣሉ ማለት 110 ኪሎ ሜትር ጥራሕ ንኣዲስ ኣበባ ኣቅርብ ኣሎ ማለት ስለ ዝኾነ ልዩ ሃይል ናይ ኣዲስ ኣበባ ቤተ መንግስቲ ዝነበረሉ ብርጌድ ከይተረፈ እዩ ናብ ሎሚ ክወፍር ተገዲዱ ስለዚ ሎሚ ዋላ እኳ መዓልታት ትተሓዝ እምበር እቲ ዝነበሮ ስምባለ ካብ ዘሎ ኣኻኺቡ ንሎሜ ክነብላ ክግድፈና ክኢሉ ኣብ መጨረሻ ኣብ ኣለም ከተማ ንውሕ ድበለ ግዜ ክፀኒሕና እዚ ሕጂ እቲ ካልኣይ መድረኽ ናይ ውሽጢ ዝኣተናሉ ማለት እዩ
0: እለት ሓደ ወርሒ 3 ወረታ ተታሒዛ ብድሕሪኡ እቲ መሓንቆ ተፈጢሩ ካብ ጎንደር ዝመፀ መሕለፊ የለ ብባህር ዳር እውን ካብኡ መፅኻ ንድሕሪቲ ነይሩ ብድሕሩ ኣብ ክልተ ተመቂልና ትመከናይዝብ ገለቲ 85 ሚሜ ዝሓዙ ንጎንደር ገፆም ኣምሪሖም ንበዓል ዓዲ ዘመን ገለ ንሕና ከዓ ንባህር ዳር ገፅና ከይድና ኣብቲ ከባቢ ባህር ዳር ሙሲት ብቕልል ዝበለ እያ ተታሒዛ ብዝኾነ ብዙሕ ዝሃልክ ናይ መጥቃዕቲ ኣይነበሮን ንዓ ሒዝና ንባህር ዳር

0: ክንስጉም ዓይነት ይተሓሲቡ ትቢንቶ ግን ፀላኢ ብራዕዲ ኣፍሪስዎ ኣጋጣሚ ምስ ፈረሰይ ኣብቲ ከባቢ ቢንቶ ኢና ንሕና ዓዲድና ከባቢ ጣና ሃይቅ ዝበሃል
1: ረታ ተታሒዛ እቲ መስመር ናብ ክልተ እንታይ ገይሩ ማለት እዩ ሓደ ሃሙሲት ንባህር ዳርገፁ ሓደ ኸን ኣዲስ ዘመን መንገዲ ጎንደር ከምዝከባሃፈል ኮይኑ ማለት እዩ ስለዚ ኣብዚ እውን ንሕና እንታይ ና ኮና ተከፋፊልና ማለት እዩ ክልተ ብርጌድ ንጎንደር ክኸዳ ከለዋ እቶም ክልተ ብርጌድ ናይ ወያነ ማለት እዩ ንባህር ዳር እቶም መካናይዝ እውን ብኸም እያ ተከፋፊልና ማለት እዩ ስለዚ እቶም ገሊና ንባህር ዳር እቶም ገሊና ከዓ ሃሙሲት ክሳይ ኣቢልና ማለት እዩ እዚ ናይ ሃሙሲት ምስ መፅሕና ኣዲስ ዘመን ምስ መፅሕና ወያነ እንታይ እዮም ሓንቲ ተጠቂሞም ቀፂሎም ንኣዘዞ ትበሃል ኣዘዞ ኣብ ሓደ ስንጭሮ እያ እታ ከተማ ናብኣ እዮም ዝኸዱ ኣብኣ ክኸዱ ከሎ ሓደ ስልቲ እንታይ እዮም ዝጠቂምሉ ነቲ ሰራዊቶም ኣብ ማኪና ፅዒኖሞ ብምሉእ እተን ክልተ ብርጌሲ ኣብቲ ማኪና ሰቂሎምን ብምሸት ብለይቲ መብራህቲ ብሊዖም ትኽኢሎም ኮይዶም ሕጂ ፀላኢ እንታይ መሲሉ ናቶም ሃዲሙ ዝመፅደሉ ናብ ገፁ ድመፀሉሎ በቲ እቲ መጥቃዕቲ ምስ ኮነስ ሰራዊቶም ድመፀሉሎ መሲልዎም መብራህቲ በሊዖም ትኽኢሎም ኣትዮም ሓየሎም መሪሕዎም ኣነ ዕጂ ምስ ሓየሎም ኣለኹ ማለት እዩ ሓደ 120 ናይ 85 ሚሜ ሓደ ባትሪ ሒዘ ናብኡ የ ዳኣትሎ ኣለኹ ማለት እዩ ትኽድሚ ኣብቲ ዋርዲ ኣትና ኣብቲ ዋርዲ ኦም ዝኣተና ሓየሎም በዕሉ ውረጅ ኢሉ ክፈተው ኢሉ እቲ ወዲ ሓኛ ምስገም ዝተዘሎ ሰኢሉ ክፍታ ቢሉ ትምሓራይ እና ካብቶም ኣባላት ኣብሩዳ ኣቢሎ ኣዚ ኣብ ዝእሰርዎ ኢሉ ትኽኢሉ ኣትዩ ማለት እዩ ትሰራዊቶም ሕጂ ኣዋያ እታ ፊት ንፊት እያ ስንጭሮ እያ እታ ጎባ እያ ኣታ ጎባኣት እዩ ንዓይ እንታይ ይብለኒ ሕጂ ሓየሎም እማ ኣብዚ ብረትካ ኣብዚ ክትኽል ይሃብለኒ ኣብኡ ማለት እዩ ፊት ንፊት ሓየሎም ኣብዚ ክትከል ይክእል እዚ ኣጋር ሰራዊት ኣይኮነኩም መድፍ እዩ መድፍዕ ናቱ ሰራርሓ ናቱ ስልጢ ናጠጣቅም ኣለዎ ሕጂ ንሕና ምፅኢድና ሳብስ ክንተኽሎ ይንኽእል ኢና ቦታ ብረት ኣይረኣና መትከሊ ብረት ኣይረኣና ዝኾነ ናብ ገፅና ክንተኽሎ ዚ ሞታ ሰዓት ኣኸል እያ ኣብዚ ትገበርካ ጌርካ ግበረ ኣሎና ኣብኡ ከለና ዕሊል ናብቲ የማነ ፀጋም ናይቲ ግራት ቆዖ ከዓ ስለ ዝነበረ ክንሪኦ ኢልና ተፈተና ብዙሕ ክሳ ይረኽቡና ቦታ ይረኽብና ጎላጎል እቲ ኣፃድፍ ኮይኑ ከም ስንጭሮ ኮይኑ ምዉት መሬት ኮይኑና ብዝኾነ ግን ኣብኡ ከለና ተኽልና እዮ ኣብኡ ተኸላቢልና ዳርጋ ብቐጥታ ብተንሽድና ንሃር ነርና ኣብ ውሽጢ ክልተ ሰዓት ደይተኣክል እታ ኣዘዞ ተታሒዛ ማለት እዩ ስለዚ እዞም ንባህር ዳር ዝኸዱ ከዓ እቲ ናይ በዓል ሃሙሲት መስመር በቲኽዎ ስለነበረ ታቢንቶ በቲኽዋ ስለነበረ ንባህር ዳር ክኣትዉ ይከኣሉን ኣብ መጨረሻ ግን ኣብኡ ኮይኖም ደብዲቦም ንባህር ዳር ምስ ደብደቡ ሓንቲ ነፋሪት ከማ ኣብኣ ነራ ልክ ምስ ደብደብላ እታ ነፋሪት ክትስእን እታ ቡምባ ክትዓልብን ሓንቲ ኮይና ኣጋጣሚ ግን እታ ነፋሪት ከይተሃርመት ከይዳ ኣብ ልዕሊ ሰራዊት ናይቲ ፀላኢ ግን ብዙሕ እንታይ መፂ ማለት ናይ ሞራል ክሳራ ኣጋጢሞ ማለት እዩ ድሕሪ እዚ ሓድሽ ናበይና ንተመልሽና ንባህር ዳር ንመንሽሙ ተመልሽና ማለት እዩ ንእናት ማውጫ ኣብ ንፋስ ማውጫ ተኣኪብና ኣብኡ ዕሪፍና ፀኒሕና ኣብ ንፋስ ማውጫ ከለና ሓድሽ ሕጂ እንታይ እዮም ዳሓስቡ ዘለዉ እዚ ናይ ግንባር ደቡብ ወሎን ሰሜን ሽዋን መጥቃዕቲ ክካየድ እዩ ተባሂሉ ዕለት 17 ናይ ወርሒ 3 ኣብ ንፋስ ማውጫ ከለና ይሕበረና ማለት እዩ ስለዚ እዚ ምስ ተሓበረና ንሕና እውን ክንገብሮ ዝግባአና ነገር ኩሉ ነገር ምድላዋትና ኣፃፊፍና ማለት እዩ ተዳሊና ብድሕሪ እቲ መጥካዕቲ ማዕሲት ጅምርሉ ዕለት 25 ናይ ወርሒ 3 እቲ ግንባር ጉጉፍ ዝበሃል ደቡብ ወሎ ዝበሃል ይጅምር ናብኡ ንክትከይድ ሕጂ በዚ ናይ በዓል ደብረ ዘቢጥ በዓል ኩን ገለ ዝበሃል ቦታ ኣሎ ኣብ በዓል ኩን ኣላጊስ ከዓ ንየማን እናደገስ ኣላጊስኪ ኸ ንታሕቲ ወርድ ንታሕቲ ትወርድ ኣፃድፍ እዩ ሕማቕ እቲ ቦታ ናይ ጥልያን ቀደም ናይ ፍራስ መንገዲ ዝነበረ እዩ በር ክሳ ይነበረን ስኑ እዩ ፅርግያ በ ፅርግያ ድባል ኣይነበረን ኣብ መጨረሻ እቲ ካብ ሰዓቲ 5 ንጎሆ ዝተጀመረ ዕለት 25 ወርሒ 3 ሰዕ 6 ምሸት ንበዓል ካቤ ትበሃል ነታ መስመር ደሴ እዚ ወሮ ኢሉ ትመፅእ እሳተ ዓፅያ ማለት እዩ እዚኣ ምስ ዓፅበት እቲ ብምሉእ ኣብኡ ዝነበረ ሰራዊት ዳርጋ ውሑድ እዩ ብኣጋር ሰራዊት ወፂኡ ብገለ መውፅ ረኺቡ ንበዓል ኮምፕሊቻ ድኸደ እምበር እቲ ኡ ዝነበረ ብምሉእ ዳርጋ ምዉትን ቅሰሉን ምርኹን እዩ ኮይኑ ኣብኡ ዝነበረ ክፍሎ ሰራዊት ከዓ ሓደ ናይ ክፍሎ ሰራዊት 26 ክልተ ብርጌድ ነይረን ናይ ኮማንዶ ብርጌድ እውን ክልተ ብርጌዳት ነይረን ሓደ ባትሪ ቢኤም ሓደ ባትሪ 122 ሓደ ዙ 23 ሻምቡቁ 4 ዙ ከዓ 2 ሻምቡቁ ማለት እዙ 23 ሓንቲ ታንኪ ኒአ ናብኡ ዓሪደን ነረን ማለት እዩ እዚአን ዳርጋ ብምልአን

0: ዝተመርሃን ዝተቃፀላን እዮም ኮይነ ነብኡ ካብኡ ስትወፀ ክሳይ ይነብረን። ስለዚ እታ መስመር ናይ ደሴ ንወረኢሉ ትምፅእ ንሰሜን ሸዋ ትወስድን ተካቢ ትበሃል ተታሒዘ ማለት እዩ ዓፂማ ተቐዳማይ ክፋል ሕጂ ኣብ ዝተዓፅዩ ብዓወት ናይ ሂወደግ ይዛዘን ኣብዛ ካራምሽግ ትበሃል ቦታ ብዙሕ መስዋዕቲ ብዙሕ ደም ክፈሳብዙሕ መስዋዕቲ ክኽፈላ ብዙሕ መንእስያት ኣብ ካልቕ ዝግብኦ ዝነበረ እቲ ንሃና ኣበርክቶ እንታይ ገይሩ ማለት እዩ ክንደይ ሂወት ኣድሒኑ ማለት እዩ ክንደይ መስዋዕትን መጓዕትን ከጋጥም ዝግብኦ በቲ ስልቲ ደብዳብ ናይቲ ምድፍእ ብኡ ጌርና ንሰለስተ ዓወትና ኣሉ ናይ ብሓቂ ኦማ ክሳጊሮም ወያነ ብዙሕ እዮም ተሓጉሾም
1: ኩሉ ምስ ወዳኣና ኣብ ወልድያ ነይሮም ኤርትራውያን ኣብ ሰሙን ኣብ ሰሙን ይሓርዱልና ነይሮም ኣብኡ ዝነበረ ናይ ህዝብና ድልት ኣብኡ ዝነበረ ናይ ህዝብና ኣወንታ ከዓ ክትገልፆ ኣይትኽእልን ኢ ንኳዕ ተቃለሱ ነዚ ህዝቢ እዚኢኻ ትብል ክንምለስ ከለና ነቲ ወያነ ኣይተፈለናዮምን ዝብለካ ዘለኹ ክንምለስ ከለና ወልድያ እየ 23 ትበሃል ኣዋድያ መፅሓና ንዓ ንሕና ተመሊስና ኦሬዲ 23 ከዓ ብብርጌዳ በጥር ንፍታ ከዓ ተረኪባትና። ስለዚ ካብ ኩናት ናይ ወያነ ካብ 88 ስጋብ ናይ መጨረሽታ ኣይተፈለናዮም ብፍላይ ዝኣሃዱና እዛ 73 ብርጌድ ወያነ ፅውዕናዮም ኣይተፈለናዮም እንዳርጋ
2: ብድሕሪኡ ካብ ኣሎም ከተማ ንካልእ ዝዓበየ ዕማም ኢና ንምለስ ናብ ወልድያ ጉቡእ ዝኾነ ውዳቤታት ድሕሪ ምግባር እቲ ንጎጃም ገፅካ ምኻድ ካልእ መስርሕ መፅእ ማለት እዩ እዚ ንፋስ ማውጫ ጋይንት ወለኳ ቅድሚኡ ከድናየ እንተንብር ደብረ ታቦር ተታሒዛ ናይ ጣና ጀቕዛ ከስግር ስለ ዘይከኣል እቲ እስትራቴጂ እውን ኣዝዩ ንትሽዑ ዝነበረ ናይ ወያነ ሓይሊ ምችኡ ስለ ዘይነበረ ካብ ደብረ ታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረ ታቦር ኩናት ፈሽብሉ ነይሩ ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳርን ዘሎ ንውሱን እዋን ክንቀፃፀሮ ክኢልና ነርና እንደገና ምላስ መፂ ማለት እዩ እዚ ድሮም መካናይዝድ እውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ ትወፍር ቴድሮስ ዝበሃል መፅእ ማለት እዩ
3: እዚ ከምዚ ኢሉ እንከሎ ህዝባዊ ግንባር ነቲ ኣብ ደቡብ ወሎን ሰሜን ሽዋን ጎንደርን ዝካየድ ዝነበረ ግስጋሰ ሂወደግን ህዝባዊ ግንባርን ንምሕጋዝ ኣብ ምዕራብ ኢትዮጵያ ክፍለ ሃገር ወለጋ ምስ ግንባር ሓርነት ኦሮሞ ብምትሕብባር ሓድሽ ግንባር ክኸፍትን ዓቕሚ ውድብ ግንባር ሓርነት ኦሮሞ ንምሕያልን ዝዓለመ ሓደ ቦጠሎኒ ኣሃዱ ፓራ ኮማንዶ ናይ ክፍለ ስራይ ሳን ሓደን ምስ ውሃብቲ ደገፍ ስልያን ሃንደሳን ውድብ ካልኦት ክፍልታት ውድብን ዝርከብዎ ፍሉይ ሓይሊ ኣብ ወርሒ መስከረም 1990 ናብ ምዕራብ ኢትዮጵያ ልኢኹም
4: እቲ ድሓርቲ ዝተገብረ ናይ ወያነ መጥቃዕቲ ብሓፈሽኡ ድሕሪ እቲ ኣኼባ ብ ሰንዓፈ ንገበሩሉ መሪሕነት ናህናን ናይ ወያነን እዛ ኢሳያስዩ ካብ ዓደቀይ ሓበጊስና ኣነ ወዲ ፈረጅ በስፋንክኤል ሸሪፎ እቲ ዛብኡ ዝግበር ኩናት ብኣና ክምራሕ ንሕና ወያነ ኦሮሞ ሱዳን ሎጂስቲክ ክቅርብ ወያነ ክልተ ብርጌድ ሰለስተ ብርጌድ ከምፅእ ኦሮሞ ዘለዎ ኣቕሚ ክሳትፍ ንሕና ከዓ መካናይዝንን ሃንደሳን ስለያን ሒዝና እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ ኣብዚ መደብ እዚ ግን ኣነ ቀዲመ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራክበና ተስፋ ክኤል ሸሪፎ ከዓ እስታፋት ክቕሙሎም ኣብቲ ደጀን ናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ ኣነ ውሽጢ ምስኮትኩ ንዳውድ ረኪበዮ እቲ መደብ ተዓዲልና ማእኸላ ሽማግለ ሌሙ ድብልዎ ኣብኡ ክፀንሐካ እዩ ምስኡ ኮንካ ክሰርሕ ተባሂሉ ሓደ ቦጠሎኒ ኮማንዶ ናህና ወደብርሃ ፍሳሒ ሒዝዎ ዝነበረ ሓደ ጋንታ

0: ናይ ሃንደሳ ወደምሳስ ዝሓዞ ሓደ ጋንታ ናይ ስለያ ኢብራሂምን እዚኦም ጠርኒፉ እዮ ኸይደ። ናይ ኦሮሞ ቋንቋ ተርጓሙ ከዓ ሞኩርያ ነይሩ ምሳይ እስ ትርጉመሉ እዩ ነይሩ።
1: ግን ዳኣ ምስ ተወድአ ኣብ ወርሒ ሸውዓተ መወዳእታ ናይ ፓራኩማንዳ ኣሃዱ ቆም ስለተባህለ ከምኡ ስለ ዝቆመ ኣነ ካብቲ ኣሃዱ ናብታ ናይ ክፍለ ሰራዊት ፓራኩማንዶ እየ ተቀይረ ወፅኦ ማለት እዩ። ኣብ ማይ ውዒ ኩሉ ምድላዋትና ምስ ወዳእና ንባፅሊ ከይድና ኣብ ገርብሶም ናይ ፓራኩማንዶ ትምህርቲ ናይ ባሕሪ ናይ ገለ ስልጠናታት ወሲድና ኣብ መጀመርታ ናይ ኣባ መፋርቅ ናይ ወርሒ 9 ንኢትዮጵያ ኢና ከይድና ካብ ባፅዒ ተበጊሽና ብመስመር ናይ ኣፋዕበት ገርና ዛራ ተሰነ ኢናኣቲና ናብ ተሰነ ምስ ኣተና ኣብኡ ሓንቲ ጋንታ ናይ ስለያ ውድብ፣ ሓንቲ ናይ ሃንደሳ፣ ሓንቲ መጥባሕቲ ኣሃዱ ናይ ማእከላይ ሕክምና ፀኒሐና ናብኡ ዩሳና ዝጓዓዛ ዝኸዳ እየን ማለት እዩ። ኣብኡ ከዓኒ ወዲ ፈረጅ ተስፋ ኪኤል ሸሪፎ ዝሓምዳን ፀሓይ መኮነን ፀኒሖም ናብኡ ሕቢ መንሽ ኣብቲ ሰነ ኣብኡ ኣኼባ ተገይሩና እቲ ኣኼባ ንምዕራብ ወለጋ ክንከይድ ምዃንና ሱዳን ኣቢልና ምዕራብ ወለጋ ክንከይድ ምዃንና ሓበሬታ ተዋሂቡና እቲ ቀንዲ ተልእኾ ሓደ ኣብ ወርሒ ሓደ ኣብ ወርሒ ክልተ እምበረ ወርሒ ክልተ 91 ብምዕራብ ወለጋ ሓደ ግንባር ክኽፈት መደብ ነይሩ። ንሱ መደብ ከም ዘሎ ተሓቢሩና ንሱ እንታይ እዩ ንሕና ናይ ወያነ ሱዳን ብሓባር ብኡ ሓደ ስራሒ ትስራሕ ምኳኑ እዩ ተሓቢሩና። ምክንያቱ ንሱዳን ተንዳገራንግ ዝበሃል ብኡ 10 ግዜ ዋላ ቅድም እንዳሰብዓ እውን ብዙሕ ክስታይ ገይሮም ሞ ኣዳኺሞሞ እዮም። ግን ቀፃል ፈተነታት በዓል ኩምሩክ ኣቢሉ ፈተነታት ይገብር ስለ ዝነበረ ስርዓት ሱዳን ከዓ ክህሉ ስለ ዘለዎ ስርዓት ሱዳን ተዘድልዩ ከዓ ንዓና ሓዲስ ክስታይ ንደርጊ ዝደጋገፍ ስርዓት ተመፅኡ ሶራ ኤርትራ ኮይኑ ዋላ ነቲ ናይ ህዝባ ወያነ ሓርነት ትግራይ እንታኻትብሉ ሓደጋ ስለ ዝኾነ ስርዓት ሱዳን ክህሉ ኣለዎ። በቲ ካልኣይ መንገዲ ከዓ ፀላኢ ኣብ ኩሉ ግንባራት ክስታይ ምልዎ ሓይሉ መሊእዎ ክትፋ ኣቢሎ ንክትሰርሓሉ ትኽእል ሃጓፋት ዘይብሉ ገይርዎ ኣብ ርሑቕ ኣብ በዓል እጓዴን ሪዘርቫ ነይርዎ በዓል 31 32 33 ዝበሃሉ ንዝተፈላለዩ ናይ ስፓርታክያ ናይ ፓራኮማንዶ ኣሃታት ኣብ በዓል እጓዴን ኣብ በዓል ኪሎማ ኣብ ዓሰብ ሪዘርቫታት ነይሮሞ። ስለዚ ሓደ ነዚ ዝበልናዮ ኣብ ሱዳን ዘሎ ስግኣታት ምእላይ እዩ ማለት እዩ። ካልኣይ ነቲ ብምዕራብ ሓደ ግንባር ክፊትካ እቲ ሪዘርቫ ናይ ሓይዲ ፀላኢ ግንባር ክኽፈተሉ ከም ዘለዎ ምግባር እዩ። እንተ ደኣ ንሱ ግንባር ተኸፊቱ ከዓ ካብ ግንባራት ናይ ግድን ሪዘርቫ ክገብር ስለ ዘለዎ ሓደ ተልእኮ ንሱ እዩ እቲ ዕላማ ነይሩ። ከም ሳልሳይ ነጥቢ ነቲ ግንባር ሓርነት ኦሮሞ ክዓቢ ከም ዘለዎ ምግባር እዩ ማለት እዩ። ሕጂ ተዋህበና መወዳእታ እንታይ እዩ ደርጊ ወዲቑ እዩ። ሕጂ ልክዕ እቲ ናይ ኦሮሞ ሓይሊ ሓደ ተወዳዳሪ ዝኾነ ሓይሊ ክኸውን መታን ክዓቢ ከም ዘለዎ ኣብኡ ከይድና ከዓ ስልጠናታት ከነካይድ ከም ዘለና ተዕሊም ኣካይድና ድልዱል ዝኾነ ሓይሊ ክኸውን ከም ዘለዎ እዩ ተልእኮ ተዋሂቡና ማለት እዩ። ስለዚ ከምኡ ጌርና ወርሒ 9 ኣብቲ ኣጋ መወዳእታ ትኸድና ካብ ተሰነይ ተበግሽና። ሕጂ ንሕና ናይ ፓራኮማንዶ ኩሉ ስልጠናታት ናይ ከቢድ ብረት መምህራን ኣለው። ጋንታ ናይ ከቢድ ብረት እውን ምሳና ከይዳ ነርያ ናይ ካብቲ ክፍለ ሰራዊትና ወዲ ምግባር ዝሓዛ ሕጂ ኣፅዋር ዝምህሩ ኣለውና። ሃንደሳ ዝምህሩ በዓል ወዲ መን እዮም ዝበዎ እዮም ምሳና ከይዶም ወደምሳስ ዝበሃሉ መራሓይዲ እዮም ከይዶም ሃንደሳ ኣለው። ስለያ ኣለዉ በዓል ጊደሁን በዓል ዮናስ ዝበሃሉ መራሕቲ ሓይልታት ዘለዎም እዮም። እቶም ሕክምና በዓል ተኸስተረኣያ እዮም። ሕጂ ኩሉ ናይ ሕክምና ናይ ሃንደሳ ናይ መንኻትብሉ ከቢድ ብረት እንታኻትብሉ ኢና ክንመር ኢና ኸይድና

ብሄራር ድሪስ ወኣድረሶት ኩሎም ሰብ ሽርከትናዮም ተረት ምንማማ ቦም ለሕሳል እንደ ጸብጣ ለዋል ላኪን ሙደርስ ከም ሰልቱ ኩለላል ኣምራ ኣማንታ ተረት ሙደርስ እት ምህሮ ኣካዴምያት ሌጣ ለትበጥር ይኮን ዓዳት ወሰዋልፍ ለወርስ ወኣደብ ለጸብጥ እብህግየ ብትክት ሙደርስ ኣካን ዋልዴን እንደ ገብኣ እት ብንየት ኣጃል ሳልሓም እመሰባል ለከድምቱ ኣንሳይት ገብአት መንገብህየ ሕርመት ሰበታ ለሐሰት ፍግሪት ከምሰል ትትረከብ እሙርቶ እተቕሊም ቅብለት ባሕር ቀያሕ ዲመጃል ኣድረሶት እግለ ከድማ ኣንሳት ለገብአት ኣትናያት ህየ እግል እሊ ለትኣክታ

መምህር ጀሚላ ኢስማኤል አህመድ ሉዘባ ጊዳ መምህር ጀሚላ ኢስማኤል አህመድ ሉዘባ ጊዳ

ትሕዝቶና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣሎና። ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ኣብ ናይ ዕረፍቲ ግዜኹም ንምዝናይ ነዛ ቀፂላ እተቐርብ ደርፊ ከም መኽፈቲ መሪፅናልኩም ኣለና። ንሎሚ መሪፅናያ ዘለና ደርፊ ናይ ቀዲም ድምፃዊ ሳሚ ብርሃነ ክትከውን እያ። ድምፃዊ ሳሚ ብርሃነ ብዓይነቱ ብዙሑ ናይ ፍቕሪ ይኹን ሃገራዊ ደርፍታት ናብ ህዝቢ ዘቕረቦ ስራሕ ኣዝዩ ብርከት ዝበለ እዩ። ንሕጂ ቀሪብናያ ዘለና ደርፉ ፍቕራዊ ደርፊ ኮይና ማዛይ ማዛይ እትብል ካብተን ተዘከርቲ ስርሑ ኢና ኣብ መኽፈቲ ቀሪብናያ ዘለና ብኣ ክንጅምር ኢና። ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክመለሰኩም እየ። ምሳና ሕበሩ።

መደብ ህርመት ኣህዱላ ዝፈለመት ደርፊ ድምፃዊ ሳሚ ብርሃነ ተኸታቲልኩም ክቡራትን ክቡራንን ተኸታተልቲ ህርመትን ሕጂ እውን ቀሪብናየን ዘለና ደርፊ ንምልላየ ደጊመ ተመሊሰ ዘለኹ ሓንቲ ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ እስማኤል ዓሊ ምስ ሊድያ ዓንደ ብርሃን ኣብ 225 ዝደረፍዋ ደርፊ ማንታ ልበይ እትብል ደርፊ ክትከውን ከላ ካብኣ ቀፂላ እትቐርብ ደርፊ ናይ ድምፃዊት ዲና ተኽሊ ብርሃን መፃኹ እትብል ኣብ 225 ዝደረፈታ ደርፊ ክትከውን እያ። እዛ ደርፊ ብተዓዘብቲ ምርጫ ዝመረፅናያ ናይ ሎሚ ሰሙን ደርፊ እያ ክትከውን። ኣቀዲማ ከምታ ዝበልኳ ናይ ክልተ ድምፃውያን ሃገርና ደርፊ ማንታ ልበይ ክትህልወና እያ። ተኸታቲለን ድሕር ምቕራብን ሕጂ እውን ደጊመ ክምለሰኩም እየ። ምስ ትሕዝቶ መደብ ርመት ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዓድም።

ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀሪብናን ዘለና ደርፊ ማሳዊኖ እትብል ብክልተ ድምፃውያን ሃገርና ዝተደርፈት ደርፊ ብረሺድ ሑሴን ምስ ሉሉ ዝደረፍዋ ደርፊ ክትህልወና። ካብኣ ቀፂለ እውን ናብ ድምፃዊት ገዲም ድምፃዊት ሄለን መለስ ክንሰግር ኢና። ካብ ናይ ሄለን ንሎሚ መሪፅናያ ዘለና ደርፊ ኩሕላይ ሰገን እትብል ክትከውን እያ። እዛ ደርፊ ኣቐዲምና ዝተፈላለየ ትሕዝቶ ዘለዎ ናይ ኣልያ ስራሕ ማለት እዩ ተዓዚምና ነርና። እዛን ሕጂ ቀሪብና ዘለና ኣብዚ ዝሓለፈ እዋን ድምፃዊት ሄለን መለስ ደጊማ ናብ ህዝቢ ዘቅረበቶ ሸው ነታ ደርፊ ዝደረፈታ ማለት እዩ ንሕጂ ቀሪብና ኣለና። ኣቀዲማ ማሳዊኖ እትብል ደርፊ ኢና ክንጋብዘኩም። ተኸቲላ እውን ኩሕላይ ሰገን እትብል ደርፊ

ደጊምና ተመሊስና ኣለና። ክቡራትን ክቡራን ተኸታተልቲ መደብር መት ትሕዝቶ መደብር መት ስለምክታልኩም ኣዝየ እንዳመስገንኩ ንምክታልኩም ሕጂ እውን ደጊመ ብክብሪ እየ ዝዕድም ዘለዋና ደርፍታት ከላልየኩም። ሓንቲ ናይ መንእሰይ ድምፃዊ ኣሌክ ተወልደ ደርፉ ኣብዚ ሒዝናዮ ዘለና ዓመት 226 ዝደረፋ ማለት እዩ ዘይኢደይ እትብል ፍቅራዊት ደርፉ ክትከውን ከላ ካብኣ ቀፂላ ናብ ድሕሪት ክንምለስ ኢና። ናብ ገዲም ድምፃዊ ኣክሊል ፎቶ ተፈኖ ካብ ደርፍታቱ ንሓንቲ ቀሪብና ኣለና። መሬት ዓደቦ እትብል ካብተን ተዘከርቲ ዝኾና ደርፍታቱ ናይ ሜዳ ደርፊ ማለት እዩ ወላ እውን ኣቦለኛን ካልእ ነዛ ደርፊ ደጊሞ እንተነበረ ኣክሊል ፎቶ ተፈኖ እዛ ንሕጂ ቀሪብናያ ዘለና ግን ኣብ ሜዳ ዝደረፋ ደርፊ ኣክትከውን ተኸታቲለን ክኣርባየን

ገዲም ድምፃዊ መሓመድ ሕመድ ቲታ ክቡራትን ክቡራን ተኸታተልትና ብብዳዊት ደርፊ ዘቕረቦ ናብ ህዝቢ ደርፍታት ሃገራዊ ይኹን ፍቅራዊ ኣዝዩ ብርከተ ዝበለ እዩ። እዛ ንሕጂ ቀሪብናዮ ዘለና ሃገራዊ ደርፊ ክትከውን ኣብ ኒውየር ኮንሰርት ኣብ 2018 ሓዱሽ ዓመት ዝደረፋ ደርፊ ክትከውን ከላ ካብ ቀፂላ ናብ ድምፃዊ ዳዊት ተክለሰንበት ሽላን ክንሰግር ኢና። ናይ ዳዊት እውን ቦታ እንዳሃብኒ እትብል ፍቅራዊ ደርፊ ኢና ቀሪብናልኩም ዘለና ኣብ 2025 ደጊሙ ዝሰርሐ ስርሑ ማለት እዩ። ኣቐዲማ ታብ ብዳዊት ደርፊ ናባኹም ክትቀርብ እያ። ተኸቲላ እውን ቦታ እንዳሃብኒ እትብል ናይ ድምፃዊ ዳዊት ተክለሰንበት ሽላን ደርፊ ናባኹም ክትቀርብ እያ።

ክቡራትን ክቡራንን ተኸታተልትና ኣብ ትሕዝቶ መደብር መት ሰሙናዊ ፍቕራዊ ሃገራዊ ዘመናዊ ባህላዊ ደርፍታት ኢና ናባኹም ንቐርብ። እዛ ንሕጂ ቀሪብና ዘለና ደርፊ ኣቐዲምና ማለት እዩ ፍቕራዊት ክትከውን እያ። ካብ ቀፂላ እውን ሃገራዊ ደርፊ ኢና ክንጋብዘኩም። ፍቕራዊት ደርፊ ድምፃዊት ሰማርያ ዮሃንስ ከማልሳ እትብል ናይ 221 ደርፋ ክትከውን ከላ፣ ካብ ቀፂላ እውን እታ ሃገራዊት ደርፊ ኣብ 35 ዓመት በዓል ናፅነት ሃገርና ዝተደርፈት ክትከውን ከላ ሓበን ውሉዶታት እትብል ሓቢሮም ድምፃውያን ሃገርና ዝደረፍዋ ቃል ኣብ ተወልደ መድህን ረዘና ኣለም መልኣካ ኣብርሃም ምስ ኣብርሃም ኣለም ኣቢ ሓቢሮም ዝደረፍዋ ክትከውን እያ። ኣቐዲማ ከምቲ ዝበልክዋ ፍቕራዊት ደርፊ ድምፃዊት ሰማርያ ዮሃንስ ናባኹም ክትቀርብ እያ።

ሕቶታት መደብር መትናብ ምዝዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውን ስለ ዝኣኸለ ኣብ ምዝዛም ቀሪብና ዘለና ደርፊ ናይ ድምፃዊ ሳልሕ ዑመር ያፋዶ እትብል ምስ ጉጅለ ባህሊ ሓሬና ዝደረፋ ናይ ሳሆ ደርፊ ክንጋብዘኩም ኢና። ናይ ሎም ሰሙን ትሕዝቶ መደብር መት እውን በዛ ደርፊ ኢና ክንዛዝም። ክቐርብ ዝፀንሐ ኣዛ ናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልካ ሰዓት ክኸውን ምረኸብና። ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላም ጥዕናን ንኹልና።

ንሕጂ እውን ቀሪበ የን ዘለኹ ደርፍታት ከላልየኩም እየ ክልተ ደርፍታት ክህልዋና የን ናይ ድምፃዊ ኤርሜያስ ክፍለዝጊ ኣብ 2021 ዝደረፋ ኣብ ኣለኹ እትብል ፍቅራዊ ደርፎ ክትከውን ከላ ካብኣ ቀፂላ ናይ ግዲም ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ፀጋኒት ኣካለይ እትብል ተዘካሪት ደርፎ ክንጋብዘኩም ኢና።

ሕቶታት መደብርመትና ብምዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውን ስለ ዝኣኸለ ኣብ ብምዝዛም ቀሪብናያ ዘለና ደርፊ ናይ ድምፃዊ ሳልሕ ዑመር ያፋዶ እትብል ምስ ጉጅለ ባህሊ ሓሬና ዝደረፋ ናይ ሳሆ ደርፊ ክንጋብዘኩም ኢና። ናይ ሎም ሰሙን ትሕዝቶ መደብርመት እውን በዛ ደርፊ ኢና ክንዛዝም ክቐርብ ዝፀንሐ ኣዛ ናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኸብና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

0: ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን።
2: መደብ ስነ ፍልጠት።

ይገብር። ቁፅሪ ሓደ ጥዑያት ኣስናን ዝበሃሉ ከመይ ዝበልዮም። ክልተ ሕሙማት ኣስናን ከ። ቁፅሪ ሰለስተ ነስናና ዘድልዩን ዝጎድኡን ምግብታት ኣየኖት እዮም። ቁፅሪ ኣርባዕተ ከመይ ጌርና ኣስናና ነፅሪ ወይ ንምውፅ። ቁፅሪ ሓሙሽተ ኣፅፋርና ንምንታይ ይጠቕሙና። ቁፅሪ ሽዱሽተ ኣፅፋርና ብምንታይ ክነሕፅሮም ይግባእ። ቁፅሪ ሸውዓተ ፅሬት ኣፅፋር ንምንታይ የድሊ ዝብሉ ክኾኑ እዮም። ጥዕና ኣስናንኩም ሓልው። ኣስናን ኣብ ውሽጢ ኣፍና ይርከቡ። ዝበላዕናዮ ምግቢ ንምሕያኽን ንምድቓቕን ንተረርቲ ምግብታት ከዓ ኣብ ምምንጫትን ምግሃፅን ኣዝዩ ልዑልን ወሳንን ተራ ይፃወቱ። እዚ ማለት ብዘይ ኣስናን ብስሉጥ ኣገባብ ምግቢ ክነሕቅቕ ኣይንኽእልን ኢና። ኣስናን ምስ መልሓስ ብምውህሃድ ንጹር ቃላት ኣብ ምፍጣር ልዑል ተራዮም ዝፃወቱ። ኣስናን ቅርፂ ገጽና ሓልዮም ሰብኣዊ መልክዕ ክህልወና ይሕግዙ። ክምስ ክንብል ከለና ከዓ ጽባቐና ንምድማቕ ይሕግዙና። ኣስናን ኣብ ላዕላይን ታሕተዋይን ምንጋጋና ተሰኪዖም ይርከቡ። ምንጋጋ ንኣስናና ገጥ ኣቢሉ ሒዝዎም ይርከብ። ፍርቂ ክፋል ናይ ኣስናና ብጭዋዳ ይሽፈን። እዚ ጭዋዳ እዚ ከዓ ግርፃን ተባሂሉ ይፅዋዕ። ብግርፃን ተሸፊኑ ዝርከብ ክፋል ስኒና ከዓ ሱር ስኒ ይበሃል። ልዕሊ ግርፃን ወፂኡ ንሪኦ ፃዕዳ ክፋል ስኒና ከዓ ብኢናመል ዝበሃል ተሪር ሽፋን ዝተኸለለ እዩ። ኢናመል ንኣስናና ኣመናፃ ዓዲት ኮይኖም ንኽረኣዩ ይገብር። ብዝሒ ካልሽምን ፎስፎረስን ዝበሃሉ ማዕድናት ከዓ ይርከብዎም። ህላወ ናይዞም ማዕድናት ከዓ ንኣስናን ኣመና ከም ዝተሩ ይገብር። ብተወሳኺ ኢናመል ኣብ መላእ ኣካላትና እቲ ዝተረረ ክፋል እዩ። ሰባት ኣብ ዕድሜና ክልተ ዓይነት ኣስናን ነብቁል። እቲ ቀዳማይ ህፃን ኣዋርሕ ምስ ኣቁፀረ ቀስ ብቐስ ክበቁል ይጅምር። እዚ ዓይነት ስኒ ናይ ፀባ ስኒ ተባሂሉ ይፅዋዕ። ህፃን ሳልሳይ ዓመቱ ክረግፅ ከሎ ብምልኦም ፀባ ስኒ ይበቕልሉ። እዞም ቀዳሞት ኣስናን ማለት ናይ ፀባ ስኒ ብዙሖም 20 እዩ። እቶም ካብ 6 ዓመት ንድሓር ነቶም ቀዳሞት ኣስናን ስዒቦም ዝበቕሉ ኣስናን ከዓ ቀወምቲ ወይ ከዓ ነበርቲ ኣስናን ይበሃሉ። እዞም ኣስናን ስሞም ከም ዘነፅሮ ክሳብ ንመውት ምሳና ዝፀንሕኦም። ብዙሖም ከዓ 32 እዩ። ኣብ መጀመርታ 20ታት ዕድሜና ከዓ ሙሉእ ብሙሉእ ይበቕሉ። ቁፅሪ 3 ጥንቃቐ ኣብ ኣስናን። ጥዕና ኣስናን ደቂ ሰባት ኣብ ዝምገብዎም ዓይነት ምግብታት ናይ ፅሬት መስርሕን ይምርኮስ። ሽኩራውያን ምግብታት ኣህሊኽና ካብ ምፅርራይ እንተቦኺርና ኣስናና ቀስ ብቐስ እናዓነዉ ይኸዱ። በዚ ከዓ ጥዑያት ዝነበሩ ኣስናና ዘይጥዑያት ይኾኑ። ዘይጥዑያት ኮይኖም እውን ስቓ ይብሉን። ኣስናን ከቐንዝወና ይጅምርን ብሕማም ኩርምቲ ንሳቕን። በዚ ምኽንያት ኣስናና ካብ ምብእኻኽ ክሳብ ምሽራፍን ምርጋፍን ይበፅሕ። እዚ ከዓ ንመልክዕናን ሰሓብነትናን የጉድሎ። ጥዕና ኣስናን ዝሕልው ምግብታት ፀባ፣ ኣሕምልትን ፍረታትን እዮም። ጥዕና ኣስናን ዝጎድኡ ምግብታት ከዓ ሽኮራውያን እዮም። ከም በዓል ካረሜለ፣ ብሽኮቲ፣ ሌካሌካን ቾኮላታን ክንጠቅስ ንኽእል። ዕንወት ኣስናን ከይመፅእ ሽኮራዊ ምግብታት ካብ ምህላኽ ንቆጠብ። እንተበሊዕና ከዓ ኣስናና ብግቡእ ክነፅርዮ ኣለና። መዓልታዊ ድሕሪ ምምጋብና እንተፅሪናዮ ክሳብ ብሂወት ዘለና ጥዕንኡ ሓልዩ ክኸይድ ይኽእል። ስለዚ ምስጢር ጥዕና ኣስናን ኣብ ፅሬት እዩ ዝምርኮስ።
ኣብ ቆልዑ ኣብ ምጉራፍ ኣስናን ልዑል ጥንቃቐ ክግበር ይግባእ። ስኒ ኣጸቢቑ ንቕንቕ ከይበለ ክጐርፍ ኣይግባአን። እዚ ምስ ዘጋጥም እቲ ስኒ ብሓይሊ ይጐርፍ ስለ ዘሎ ምጅላዕ ናይ ግርፃን የጋጥም። እዚ እቲ ብድሕሪኡ ዝበቁል ስኒ ግርፃን ተጀሊዑ ደጋፊ ስለ ዘይረክብ ብግቡእ ክዓቢ ኣይክእልን። ኣብ ኣስናን ዝእከቡ ርስሓት ቀንዲ ጠንቂ ምቡኽባኽ ኣስናንን ረኽሲ ግርፃንን እዮም። ኣብ ኣስናን ተቐርቂሩ ዝተርፍ ምግቢ ጀርምታት ብፍጥነት ከም ዝባዝሑ ይገብር። ብብዝሒ ሽኮራዊ ምግብታት እውን ጀርምታት ብብዝሒ የፋሪ። እዚ ምብልሻው ኣስናን ምቑሳል ግርፃንን የስዕብ። ስለዚ ጥዕና ኣስናና ንምሕላው ዝሕግዙና ኣገባባት እዞም ዝስዕቡ ይርከብዎም። ቁፅሪ 1 ኣስናና ንጉሆን ምሸትን ብራሽን ኮልጌትን ተጠቂምና ንሕፀቦ። ንክልተ ደቃይቕ ዝኣክል ክባዊ ምንቅስቃስ እናፈጠርና ነፅርዮ። ዳሕረዋይ ክፋል ኣስናና እውን ክፀሪ ይግባእ። መልሓስና ግርፃናን ትንሓግናን እውን ቀስ ጌርና ነፅርዮ። ኣብ መወዳእታ ከዓ ማይ ጌርና ኣፍና ንጉፅጉፆ። ብራሽና ሓፂምና ከዓ ኣብ ፅሩይን ውሕስን ቦታ ነቐምጦ። 2 ፍሎስ ወይ ከዓ ፈትሊ ብምጥቃም ዝተቐርቀረ ተረፍ ምግቢ ንኣልዮ። ድሕሪ ምምጋብና ኩሉ ግዜ ኣብ መንጎ ኣስናና ዝተቐርቀረ ምግቢ ከይህሉ ምፍታሽ ንምርባሕ ጀርምታት ዝዓግት እዩ። ንጥዕና ኣስናና ከዓ ወሳኒ ነገር እዩ። ክንገብሮም ዝግባአና ጥንቃቐታት ቁፅሪ 1 ክንምውፅ ከለና ግርፃና ንኸይጅላዕ ንጠንቀቕ። 2 ኣስናና ንኸይህሰዩ ተረርቲ ነገራት ክንሰብረሎም ኣይግባእን። 3 ኣዝዩ ውዑይ ወይ ኣዝዩ ዝሑል ነገር ሃንደበት ዘይምውሳድ፣ እዚ ንኣስናን ሓሳይ ስለ ዝኾነ ክነዘውትሮ ኣይግባእን። ቁፅሪ 4 ኣስናን ብፈሓም ኣይንፋሕፍሕ፣ እዚ ንኢናመል ክቐራርፎ ስለ ዝኽእል እዩ። ኢናመልን ተተቐራሪፉ ኣስናና ኣዝዮም ተነቀፍቲ ይኾኑ። ቁፅሪ 5 ኣሲድ ዝበዝሖ ወይ ከዓ ሽኮራዊ ምግቢ ብብዝሒ ዘይምውሳድ። ኣፅፋር ኣብ ጫፍ ክፋል ኣፃብዕቲ ኢድን እግርን ይርከቡ። ኣፅፋር መጠናዊ ትሪ ይውንኑ። ኣፅፋር ከም ፀጉሪ ርእሲ እናሓደሩ ይበቕሉ። ስቕ ኢልና እንተተዓዚምናዮም ከዓ ብዝተጋነነ መገዲ ክነውሑ ይኽእሉ። ርስሓት ናይ መሓስ ተኽእሎ ከዓ ይህልዎም። ስለዚ ኣፅፋርና ከይነውሑ ክነሕፅሮም ይግባእ። ጥቕምታት ምሕፃር ኣፅፋር ቁፅሪ 1 ካብ ምስባር ኣፅፋር ይከላኸለልና። ነዋሕቲ ኣፅፋር ንመስበርቲ ቁልዓት ስለ ዝኾኑ ምስ ተሰብሩ ንቓንዛን ንረኽስን ቁልዓት ንኸውን። ቁፅሪ 2 ብቐሊሉ ርስሓት ንኸይእክቡ ይዓግት። ነዊሕ ፅፍሪ መፋረዪ ጀርምታት ይኸውን። በዚ ከዓ ጀርምታት ምስ ንበልዖ ምግቢ ተሓዊሱ ብቐሊሉ ኣብ ሰብነትና ይኣትዉ፣ ንሕማም ከዓ ንቃላዕ።

0: ንጥዕና ኣፅፋርና ሓጋዚ እዩ። እምበኣር ከስ ንጥዕና ኣስናንን ኣፅፋርን ማእከል ስሕበቱ ዝገበረ ናይ ሎሚ ምድላዋትና እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ። በዚ ዘቕረብናልኩም መደብ ዓጊብኩምን ገለ ትምህርቲ ቐሲምኩምን ክትኮኑ እምነትና እዩ። ኣብ ዝቕፅል ምድላዋትና ብዝተፈለየ ናይ ስነ ፍልጠት ትምህርታዊ መደብ ክሳብ ንራኸብ ደሓንቀኒ ኢልና ንፋንወኩም።
1: ንኣስናን ዘድልዩን ዝሃንፁን መግብታት ኣይኖት እዮም?
2: ንኣስናና ዘድልዩ መግብታት ዳ ከም ኣሕምልቲ፣ ፀባ፣ ፍሩታታትን።
1: ፅቡቅ። ንኣስናና ዝጎድኡ መግብታት ከ ኣይኖት እዮም?
2: ብሓፈሻ ኩሎም ሽኮራውያን መግብታት ንኣስናና ይጎድኡ እዮም። ሽኮራውያን መግብታት ክንብል ከለና ከዓ ከም በዓል ሌካ ሌካ፣ ቢሽኮቲ፣ ቸኮላታ፣ ካራሜላ ከዓ።
1: ዋው ብጣዕሚ ንፍዕቲ። እስከ ኣስናና ኸ ከመይ ጌርና ኢና ክነፅሪ ወይ ክንምውት ዝግባኣና?
2: ኣስናና ብጥንቃቐ ኢና ክነፅርዮ ወይ ከዓ ክንምውፆ ዝግባኣና። ንክልተ ደቃይቕ ዝኣክል ክባዊ ምንቅስቓስ እናፈጠርና ነፅርዮ። ነቲ ዳሕረዋይ ክፋል ናይ ኣስናና እውን ከይረሳዕና ክነፅርዮ ኣለና። መልሓስና እውን ብግቡእ ክነፅሪ ኣለና። እዚ ፍሎስ ዝበሃል ኣሎ ምሽ ከምዚ ፈትሊ ተጠቂምና ከዓ ክነፅርዮ ንኽእል ኢና። ኣስናና ከዓ መወፅ ብምጥቃም እውን ክነፅርዮ ይከኣል እዩ።
1: ብጣዕሚ ንፍዕቲ። ፅቡቅ ተረዲኡ ኩሎ። እስከ ሕጂ ኸ ኣፅፋርና ንምንታይ ይጠቕሙና?
2: ኣሃ ኣፅፋርና ደኣ ኮ መጀመርታ ፅፍርና ኣብ ጫፍ ናይ ፃብዕትና ዝርከቡ እዮም። ጫፍ ናይ ኣእዳውና ንኣጋርናን ከዓ ይሽፍኑልና። ነገራት ከዓ ንምቕራፍ ይጠቕሙና።
1: ብጣዕሚ ንፍዕቲ። እስከን ኣፅፋርና ኸ ብምንታይ ክነሕፅሮም ይግባእ?
2: ኣፅፋርና ብዝኾነ በላሕቲ ነገራት ክነሕፅሮም ኣይግባአን እዩ። ስለዚ ድማ ብመስደድ ፅፍሪ ክንሰዶን ክነሕፅሮን ኣለና። ኣፅፋርና ብኻራ ወይ ብላማ ወይ ብዝኾነ በላሕቲ ነገራት ክንሰድድ ኣይግባአናን እዩ።
1: ፅቡቅ። ብጣዕሚ ንፍዕቲ። እስከ ሕጂ ከዓ ናይ መወዳእታ ፅሬት ኣፅፋር ንምንታይ እዩ ዝጠቕመና?
2: ፅሬት ኣፅፋር ደኣኒ ካብ ምርባሕ ናይ ባክቴርያን ጀርምታትን ይከላኸለልና። ባክቴርያን ጀርምታትን ከዓ ኣብ ፅፍርና እንተ ደኣ ተፋርዮም ብዙሕ ሕማማት ከምፅኡልና ይኽእሉ እዮም።
1: ኣብሮ ብጣዕሚ ንፍዕቲ ንፍዕቲ።

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩን ኣብራን ዕቃበ ከባብን።
1: መደብ ስነ ፍልጠት።

ሰላም ሰላም ፍትዋት ተምሃሮ ከመይ ኣለኹም? እዚ ብሚኒስትሪ ትምህርቲ ዝዳሎ ትምህርታዊ መደብኩም መደብ ትምህርቲ ሕሳብ ናይ ቀዳማይ ክፍሊ እዩ። ንሎም እምበኣር ሒዝናልኩም ቀሪብና ዘለና ምዕራፍ ሓደ ንኡስ ኣርእስትና ሕንፃፃት ይኸውን። እምበኣር ከስ ፀፅቡቅ እንዳተመነኹ ናብ ትምህርትኩም ከብለኩም ሰናይ ምክታል።

ኧረ ከፈሉ ኣራይ ናይ ቁጥሪ ጥራስኩም መፅሓፍኩም ንርሳስኩም ኣውፂኹም ኣብ ቅድሚኹም ቀርቦ ኣራይ ኩልኹም ጥራስኩም ጠሪስኩም መፅኹም ዶ ደይጠረስኩም ኸ ኣለኹም ሓደ ንፍዑ ተማሃራይ እንታይ ክገብር ዘሎ ጥራዙ ጠሪዙ ርሳሱ ፀሪቡ ናውቲ ትምህርቲ ድበሃል ከም በዓል ቦርሳ መደምሰስ መጥረብ ኩሉ ከዓ እንታይ ይገብር ኣሎ ብግቡእ ክሕዞ ኣለዎም ብግቡእ እንድሕን ሒዝዎ ከ እንታይ ይኸውን መምሃራን ወለዱን ይፈትዎ ስለዚ እንታይ ክገብር ኣለኩም እዞም ጥራስኩም ዶ ይጠረስኩሞ ጠሪስኩሞ ምፅፅዋ ራይ ዶ መጥረብ ካለኩም ዶ የብልኩም ኣራይ ተዘየብልኩም ግን መጥረብ የብናልኩም ብላማ ከይቱ ፀርቡ ምክንያቱ ብላማ ክፀርቡ ከለኹም እንታይ እዮም ትኾኑ ስሒትኩም ኢድኩም ክትሃርምዎ ትኽእሉ እዮም ኢድኩም ድሕር ሃርምኩም እንታይ ትኸውኑ ደም ትወፁ ደም ድሕር ወፂኦም ካ እንታይ ትኾኑ ቃንዛ ገብረልኩም ይኽእል እዩ ስለዚ መጥረብ ተዘይብልኩም እንታይ ትገብሩ ንማማ ወይ ንባባ ገዛ ምስከድኩም ፅረቡልና ትብልዎም ራይ ዶ ንፋዕ ትማሃሮ ራይ ሕጂ እንታይ ኸርእኩም ርሳስ ከመይ ጌርካ ይፅረብ ርሳስ ትፀርብ ከላ እንታይ ትገብር በቲ ሓንቲ ኢድካ እንታይ ትሕዝ መፅረብ በቲ ሓንቲ ኸ ርሳስ ሽዑ እንታይ ትገብሩ እዚኣ ምሻላ ታኸባብ ኣባይ እቲኹም ርሳስኩም ትፀርብዋ ክልተ ሰለስተ ግዜ ምሰዘርኩማ ኣውፂኹም ትርእዋ እንድሕር ተፀሪባላ ተቋርፅ ተዘይተፀሪባ ኸ ትቕፅሉ ብዙሕ ግዜ እንድሕር ኣዚርኩማ ግን እንታይ ከም ትኽእል ርሳስኩም ተጓራርሻ ከይፀሓፍኩምላ ክትውዳእ ስለ ትኽእል ኣብቲ ዘድለይኩም እዋን ጥራይ ትፀርቡ ማዓፂኹም ዘድለይኩም ርሳስኩም ምስ ጎርሻት ወይ ከዓ ምስ ጎደመት በዛ ዘረእኹም ኣገባብ ጌርኩም ትፀርቡ ራይ ዶም ከዓ ተምሃሮ ራይ ሕጂ ናብ ትምህርትና ክንቅፅል ተቐዳሜታ ርእስና እንታይ እያ ኣሃዛትን ሕንፃፃትን ቅድም እንታይ ኢና ክንርኢ ሕንፃፃት ሕንፃፃት ኣብ መዋለ ህፃናት ከለኹም ዓመ ተማሂርኩም ዶ እዋ ሕጂታ ክትገብሪ ኢኹም በቢ ሓደ እንዳወፀኹም ከጌርካ ትሰኣል ብኸመይ ከምኡ ተባሂላ ሽማ እንዳወፀኹም ኣብዚያ በቢ ሓደ ክተርእዩን እዩኹም ሓራይ ዶ

0: ኣረ እዚኣ እንታይ ዓይነት ሕንፃ ዝበሃል ብኸመይ ከምኡ ተባሂላ ከመይ ጌርካ ትሰኣል መና ለወፂ ዝነግረና እዚኣ ዓራይ ነዳ
1: እዚኣ ተኺላ ዝነበርና ትኾን ሕንፃ ትበሃል።
0: ፍዕቲ ጣውዕሎ እንታይ ኢላትና ነዳ እዚኣ ትኪላ ስለ ዘላ እንታይ ትበሃል ኢላትና ትኩል ሕንፃ ተባሂላ ትፅዋዕ። ኣራይ ካልኤይቲ ንርአ ራእይዋ ምን ኣሎ እዚኣ ብኸመይ ከምኡ ተባሂላ እንታይ ሽማ ብኸመይ ጌራ ትሰኣል መን ኣሎ ነግረኒ። በረኸት ኣረይ በዓ ጣቁዕሉ እንታይ ኢልና በረኸት እዚኣ ተጋዲማ ደቂሳ ስለ ዘላ ጋድም ሕንፃ ዝትበሃል ኢልና ከመይ ጌራ ከም ትሰኣል ከዓ ኣርእና ኣሎ። ሳልሰይት ንርአ እዚኣ እንታይ ዓይነት ሕንፃ ዝበሃል ብኸመይ ከምኡ ተባሂላ ከመይ ጌራ ትፀሓፍ መና ኣሎ ነግረኒ። ቤሊንዳ
1: እዚኣ ቀሊና ስለዘላ ቀሊና ሕንፃ ትበሃል።
0: ከምዚ ጌርካ ትጣቁዕላ ኣራይ ቤሊንዳ እንታይ ኢላትና እዚኣ ቀኒና ስለ ዘላ ቄናን ሕንፃ ትበሃል ኢላትና ከመይ ጌራ ምሳኣልካ ርያትና ኣላ። ኣራይ ንቐፅል እዚኣ እንታይ ዓይነት ሕንፃ ፃላ ምን ንግርን እንታይ ትበሃል እዛ ሕንፃፅ ኣራይ ኣበሳሬት
1: እዚኣ ተለውያ ስለ ዘላ ነዋይ ሕንፃ ትበሃል።
0: ፍዕቲ ጣቁዕሎ ኣብ ሳሪት ካ ኢላትና እዚኣ ተለውያ ስለ ዘላ ለዋይ ሕንፃ ትበሃል ኢላትና ኣራይ

0: ኣለኹ። እዚኣ እንታይ ዓይነት ቅርፂ ኣለዋ? መን ይነግነኒ? ሓረይራይ
1: እዚኣ ብከቢባ ስለ ዘላ ክዲ ወይ ቀለበት ትበሃል። ዘይርከ ቃርፅሕ
0: ኣራይ ንፈዕ ኣጣውዕሉ ኣራይ ነዚኣ ድመስሉ ስእልታት ኣለዉ ዶብ ገዛና ነዚ ንመስሊ ቅርፂ ዘለዎም መናሎ ዝነግረኒ ሕራይ ብያቲ ፍዕቲ ሉቃስ ሳንቲም ቤሊንዳ ኩዕሶ ነዳ እንክሊል ሰማርያ ካቲም ሰናይ ሰዓት ብራወ ሄርሜላ ናይ እዝኒ ንፍዕቲ ኣይ ንፋዓ ትኩሎም ናብሶም ኣጣቑዕላ ፋዕ እዚኣ እንታይ ዓይነት ቅርፂ ኢደ ኣለዋ? ቀለቤት ወይ ከዓ ከቢብ ቅርፂ ኣለዋ። ሕራይ ንቐፅል። እዚኣ ከታይ ዓይነት ቅርፂ ኣለዋ መና ኣሎ ዝነግረኒ ሕራይ ሉቃስ
1: እዚኣ ተሰባሚረስ ዘላ ስማ ሕንፃት ትበሃል።
0: ንፋዕ ጠቕዕሉ ሉቃስ እንታይ ኢልና እዚኣ እንታይ ትበሃል ኢልና ስብርባር ሕንፃፅ ብኸመያ ስብርባር ሕንፃፅ ተባሂላ ተሰባቢራ ስለ ዘላ ስብርባር ሕንፃፅ ኢልና ንፅዋዕ። እዚኦም ክንሪኦም ፀናሕና እንታይ እዮም? ሕንፃፃት ትበሃሉ። መጀመርታ ዝራናያ ሕንፃፅ እንታይ ነራ? ትኹል ሕንፃፅ፣ ካልይቲ ኸ ጋድም ሕንፃፅ፣ ሳሰይቲ ቄናን ሕንፃፅ፣ ራብዒቲ ሓምሸይቲ ቀለቤት፣ ሻድሸይቲ ስብባር ሕንፃፅ ተባሂሎም ዝፅውዑ እዚኦም ሕንፃፃት እዮም። ሕጂ ሕራይ እንታይ ከም ተማሃርና መሆን ደግሞራን ባሓድሽ ቅድም እንታይ ተማሂርና? ሕንፃፃት ተማሂርና። ቀዳሚት ዙራ ናይ ሕንፃፅ እንታይ ነይራ? ትኹል ሕንፃፅ ከመይ ጌርካ ፀሓፍ? ትኽ ጥራይ ምሾ ሓንቲ ትኽ ድበለት ሕረ ጋድም ከ ንጎኒ ድደቀሰት ሕረ እዚኣ እንታይ ዓይነት ሕንፃፅ እያ? ቄናን። እዚኣ ኸ ለዋይ። እዚኣ ቀለቤት። እዚኣ እንታይ ዓይነት ሕንፃፅ ትበሃል?

እምባርከ ስፍትዋት ተምሃሮ ናይ ሎሚ ትምህርትና ኣብ ሰዛዚሙኣሎ ተረዲእኩም ክኸውን እውን ተስፋ ይገብር። ዝመፅእ ትምህርትና ብዛዕባ ኣሃዛት እዩ ክኸውን። ክሳብ ሽዑኡ ግን ሰናይ ናይ መፅናዕቲ ግዜ ይግበረልኩም።

0: ሓዳል ሃገር
1: ጉዕዞ ተጋዳሊት ዘውዲ ካበይ ናበይ ፃዕሪ ናብ ሓደ ጫፍ ንምብፃሕ ዝግበር ኩሉ ዓይነት መስርሕ እዩ። ፃዕሪ ብዘይድሌት እንትርፎ ሃልኪ ዘምፅኦ ዓወት የለን። ምኽንያቱ ናይ ዓወት ቀዳማይ መስርሕ ድሌትን ተበግሶን ስለ ዝኾነ። ተጋዳሊት ዘውዲ ድማ ነዚ ብኣጋ ብምርዳእ ተጸባይነት ብምጽያን ብሓርኮትኮቶምን ጻዕሮምን ንምንባር ካብ ዝበድህዋ ዜጋታት ሓንቲ እያ። ቂድሙኡ ግና ተጋዳሊ ዘውዲ መን እያ ንዝብል ሕቶ ክንምልስ።
2: ንዕብት ወለዶ ባህልናዩ ብተርታ እንኸዶ ኣብ ማሕፀንዩ ሰፊሩ ቋንቋርስቲ
3: ኣብ ማዕደጋ ናባእታ ቤት ትምህርቲ ጀሚርያ ካብ ቀዳማይ ስጋዕ ራብዓይ ካብኡ ንደቀ ምሃረ ወታደር ኣቦይ ስለ ዝኾነ ኣብ ተፈላለየ ቦታ ኢና ዓብና ኣብ በዓል ደቀ ምሃረ ስማራ ሰገነይቲ ማዕደጋ እንዳበልና ኢና ዓብና እጂ ኣብ ደቀ ምሓረ ከዓ ኣብ ራብዓይ ስጋዕ ሻልሻይ በፅሐ ካብኡ ኣገግር ስለ ዝኾነ ኣቋሪፅናዮ ማለት እዩ። ብድሕሪኡ ነስመራ መፅየ ናብ ሞይ ማለት እዩ ኣደይን ዓዲ ወሪዳ ጠርኒፋ ካብ ደቀ ምሓረ እንዳ መንግስቲ ኣብ ብጅምላ ምስተቆትሉ ንደቀ ምሓረ ንኸርባርያ ወሪዳ ንኩሎም ሒዛቶም ኣነ ከዓ ነስመራ ናብ ሞይ መፅአ ምስም ሞይ ቕመጥ ነይረ ደቕሎ ቕሩብ ግዜ ከዓ ስራሕ ጀሚረ ማለት እዩ ብቻር ካምባ
1: ዝኾነ ሰብ ብከባቢኡ ኮነ መቕርቡ ክፅሎ ባህሪ ዝፈጠሮ ነገር እዩ። ተጋዳሊ ዘውዲ ድማ በቶም ኣብ ከባቢኣ ዝነበሩ ውድባት መንእስያት ክፅሎ ይኹን እምበር ናይቲ ግዜቲ መንእሰይ ዘውዲ ቀሲና ስራሓ ኣብ እተፀፋፈሉ ዝነበረት እዋን ንሳ ግዳይ ትኾነሉ ሓደ ኩነት ተፈጥሮሞ ናብቲ ክትገብሮ ዝነበራ ናይ መወዳእታ ውሳኔ በፅሐት።
3: ብድሕሪኡ እንዳ ሰራሕና ከለና ሓፋሽ ውድባት ከዓ ተቢልና ማለት እዩ ተወዲብና እጂ ሃፍታኣብ ተስፋጤን ምሳ ሃፍታኣብ ተስፋጤን እዚ ናይ ዘባዊ ደቡብ ምሕዳር ምስ ኢና ንረኸብ ነርና በዚ ነይሩ በዚ ከባቢታት እቲ ስራሕና ከዓ ከመይ ነይሩ መሲል ከዓ ገንዘብ ናይ ዋህየታት ነብፅሕ ድኾነ ይኹን መልእኽቲ ከዓ ነብፅሕ ኣብኡ ከድና ከዓ ረሲድ ሒዝና ከዓ ናብ ዝንመፅእ ዝንበብ ተሎ ከዓ ማሕታደ መሪሕ ድዩ ፍፃሜታት ገለ ዓወታት ከዓ ሒዝና ንመፅእ ተን ዋህየታት ንህበን ኣሰናንቢበን እንደገና ከዓ ኣብኡ ንመልሶ ማለት እዩ። ከምኡ እንዳገበርና ከለና እዛ ዝረእኹ ኣብ ሰሜናዊ ሳሕል ተሳኢልና ያ ደለናይ ብራኡ የበል እሳ 78 ዳርጋ ወርሒ 7 ገለ ኸውን ተሓዚት ገንዘብ ናይ ማሕበር መንእሰይ ቆይሙ ነይሩ ሽዑ ግዜ ናይ ደርጊ ከሎ ማለት እዩ ገንዘብ ሒዛ ትወፅእ እንጂቲ ገንዘብ መጀመርያ ሒዛቶ ናባይ ሒዛቶ መፂኣ ንዘውዲ ረኪብ እያ ኢሎማ ንዓይ ረኪባሃኒ ኣነ ከዓ ንሊቆም ንበሃል ወዲ ቑሸቲ ፈዳይ ነበረ ንዑ ረኪብ እዩ ስዋ ሜዳ እትይዎ ማለት እዩ።
1: ብኤርትራዊ ዜጋ ንስለ ሃገር ዝተኸፍለ ረዚን መስዋዕቲ መቕለያ ኣይነበሮን። ከም በዓል ክብሮም ዝኣመሰሉ ውድባት ዜጋታት ዝወርዶም ዝነበረ ግፍዒ እውን ከምኡ። እቲ ዕድለኛ ዝኾነ ከም በዓል መንእሰይ ዘውዲ ድማ ካብ ጸላኢ ብምምላጥ ንኻልኣይ መስዋዕቲ ናብ ሜዳ ይጽምበር።
3: ሕጂ ኣነ ከዓ መሰለፊ ካብኡ ክብሮም ኩሉ ግዜ ከማ ናብ ገዜጣ ወፅኡ ክብሮም እዚ ወዲ ክብሮም ቀሺ ዘመን እንዲ ዝበሃል ሕጂ ሱ ፈዳይን እዩ ነይሩ ሕጂ ሱ ኣብ ካብዚ ዓብ ባንኪ ገንዘብ ከውፅኡ ከሎ ሰለስተ ሰባት ሒዞሞ እንዳወፅ ከሎ ብሎኮ ከረን ሓደ ካብቶም ሰለስተ ተታሒዙ ሕጂ እቲ ክብሮም ምስኦም ንረኸብ ስለ ዝነበረ ተፈሊጡ ማለት እዩ ሕጂ ንሜዳ ወፅኡ ነይሩ ሕጂ ንሜዳ ምስ ወፀ ዋህየታት ኩለን ደው ኢለን ኢሎም እቶም ናይ ክፍሊ ህዝቢ ከዓ እቶ ኢሎሞ ምስ ኣተወ ድሕሪ ክልተ ቐነይ ኣበይ ኣቱ ኣበይ ወፅእ ኣፅኒዖም ገዛና ኣቱ ስለ ዝነበረ ክብሮም ሰዓት 10 ሰሉስ መዓልቲ ኣብ ሹቅ ሒዞሞ ንክብሮም ማለት እዩ ክብሮም ምስ ሓዝዎ ንገዛና መፂኦም ሕጂ ኣነ ኣጋጣሚ ዕድል ገይረ ሰይቲ ወዶሞ ይፀዊዓትኒ ኣብ ገዛእ ከይደ ገዛና ከዓ ዓፋኝ መፂያ ዓፋኝ ምስ መፀት እታ ዋና ገዛ ርያቶም ገዛ ክፈትልና ኢሎማ ከፊታትሎም ዋላ ሓንቲ ዝረኽቦ ነገር የለን ሕጂ ኣበይ ንረኽባ ኢሎማ ኣብ ስራሓ ኢላቶም ንሳ ኣነ ስራሕ ከም ደይነበርኩ ትፈልጥ እያ ሳ ሕጂ እንዳወዶሞ ከም ድነበርኩ ስለ ድፈለጠት ቆልዑ ገይራ ፀዊዓ ትገብሩ ግዲ ነርኪ ኮይኑ ዓፋኝ መፂኦም ክነይሮም ትብለኒ ሽዑ ካብኣ ኣብታ ክንቸሎ ከማ ናይ ኣቶን ግልብጢለ ዕዳጋ ሓሙስ ከይደ ኖሞይ ነጊረያ ከምዚኣ ከምዚ ኣጋጢማ ኣላ ሜዳ ከይደ ገለ የብላ ሽዑ እዞም ሓፋሽ ውድባት ስለ ዝነበረ ዕዳጋ ሓሙስ ኣብአን ሓዲረ ኣብአን ምስ ሓደርኩ በዚ ማይበላ ፀጋ ንፅባሒቱ ማለት እዩ ንጉሆ ተስኤ ነዛ ማይበላ ገይረን ዓዱ ሰጉዶ ኣቱ ዓዱ ሰጉዶ ምስ ኣተኹ ኣብኻ ኢትዮጵያ እዛ ወፃእ ካብ ወፃእ መፅያ ድበልኩካ ኣብኡ ፀኒሓትኒ ኣብኡ እትገዝኦም ሓዲርና ብሎኮ ገይረ ኣነ ወፅእ ማለት እዩ ኣነ ዕድል ገይረ ኣይተተሓዝኩን ክብሮም ግን ተረሽሙ ማለት እዩ
1: ከምዚ ትከታተልዎ ዘለኹም ዛንታ ተጋዳሊት ዘውዲ ዛንታ ኩሉ ኤርትራዊ መንእሰይ እዩ ኣካላቱ ኣብ ውልቸር ኮፍ ዝበለ ናይ መሓውር ስንክልና ዘለዎ ናይ ኣዒንቲ ዕረት ዘጋጠሞ እንተዘይኮይኑ ካብ ኩናት ክእለ ዝደሊ ዜጋ ኣበደን ተጋዳሊት ዘውዲ ድማ ድሕሪ ተደጋጋሚ መውጋእቲ ኣብ ተበግሶ ኣብ ዝነበረ ጥምጥም ከቢድ ናይ ዓንዲ ሕቆ መውጋእቲ ኣጋጠማሞ ናብ ሕክምና ኣምርሐት
3: ድሕሪ ምስላፍና ከዓኒ እዚ ናይ ሰሜን ምንሳሓብ ኮይኑ ንሕና መጀመርያ ኣምባህራ ታዕሊም ጀሚርና ነርና ሽዑ ናይ ሰሜን ምንሳሓብ ምስ ኮነ ብናቕፋ ገርና ንዓራግኣቲና ማለት እዩ ዓራግ ኣብኡ ንዕለም ነርና እዛ ገንዘብ ሒዛ ወፀት ዝበልኩካ ኤልሳስዩ ሜንድያ ትበሃል እሳ ከዓ ቅድመይ ወርሒ ገይራ ስለዚ ፅንሐት ኣብታ ጋንታናት ኣብኣ ኣቲና ኣትያ ማለት እዩ ኣትያ ኣነ ኣትያ ይዎ እጂ ብሓንሳ ተዓሊምና ካብ ዓራግ ከኣኒ ተዓሊምና ምስ ወዳእና ረባዒ ወራር ተጀሚሩ ንሓይልታት ክስንክታለኒ ኹም ኢሎም እቶም ተዓለምቲ ኩላህና ንፋሕ ወሪድና ማለት እዩ ፋሕ ከዓ ስጋዕ ረባዒ ወራር ድውዳእ ኣብኣ ሰንኪትና ረባዒ ወራር ምስ ተወደአ መፂና ካብ ዓራግ ተዓሊ እዚ ተወዚዕና ንሳላሳን ሓደን ተወዚዕ ማለት
1: ተጋዳላይ ህዝባዊ ግንባር ንኩሉ ዝፀውር ንዘይንቡር ከም ንቡር ወሲዱ ዝሓለፎ ጉዕዞ ድማ ዛንታ ትማሊ ዝምስክሮ ሓቂ እዩ ኩሉ ከይዓጀቦ ድማ ኣብ ዓረብያ ኮይኑ በታ ዘለቶ ዕለታዊ ንጥፈተ የካይድ እዚ ኩሉ ድማ ንስለውፅሕ ህዝቢ እዩ
3: ካብኡ ከዓ ሓምሻዊ ወራር ኪና ተሳቲፈ ኣይተወጋእኩን ተበግሶ ግን ኩናት ነይሩ ኣብ ተበግሶ እግረይ ተወጊአ ነይረ ካብኣ ከ ሓወይ ምስ ተመለስኩ ከዓ ኣብ ጎላን ከለኹ ከቢድ በረ 81 ሃሪምኒ ማለት እዩ ዓንዲ ሕቆይ ካብኣ ንሓወልዕ ክንሕከም ከይድና ካብኣ ድሕሪ 3ለስተ ወርሒ ከዓ ንፖር ሱዳን ኣቲና ማለት እዩ
1: ተጋዳሊት ዘውዲ ንኩነታት መጓእታ ምስ ዝነበረ ሕክምና ብምንፅጻር ኣብ ልዕሊኦም ዝነበረ ሓልዮትን ተገዳስነትን ሎሚ ብከምዚያ ትገልጾ
3: ኩነታት መውጋእቲ ዓንዲ ሕቆይ እንድያ ከቢድ እዩ ነይሩ ኣወ ሕማቕ እየ ነይረ ሽዑኡ መጀመርያ በዚ ናይ ኤንቲጂቭ ገለ ኤድሰቲ ነይረ ኩሉ ነፍሰይሲ ንቀሳቀሲ ነይሩ ከቢድ እዩ ነይሩ ሓኪም ከማን ናተይ ፊዚዮትራፒ ሎም ዝምፅዎ ብርሃነ ሓየሎ ዝበሃሉ ሲ ዝያዳ ዳእልየን ነይሩ ከቢድ ከም ዝነበረ ወላ ሓፍ ክብል ኣይክእልን እየ ሓደ ግዜ ንኣብነት ክነግረካ እዚ ኣብ ሓወልዕ ከለና ነፋሪት ተኸሽፉ ተባሂሉ ክልተ ሰብ ውፅዓት ነርና በኣ ሕጂ እቲ ድሓ ንዳሓ እንደኾነ ሳዕ 6 ሰዓት 5 ውፁእ ተኸሽፈ እዛ ሓወልዕ ነፈርቲ ክመፃ እየን ገለ ተባሂሉ ንሕና ክልቴና ተሪፍና ውፅዓት ስለ ዝነረ ኣጋጣሚ ግን ነፋሪት ኣይመፀትን ብድሕርያ ድሕሪ 3ለስተ ወርሒ ንቦር ሱዳን መውቃዕቲ ተኮይኑ ከቢድ እዩ ነይሩ ዝኾነ ግን ኣብ ፖር ሱዳን መስከድና ግን ኣባላት ነይሮምና ናይ ባሓቂ ምዳኣልዩና ነይሮም እንዳንቀሳቀሱ ብካሊበር ዝበሃል ኣብዚ ሓፂን ገብሩልካ እንዳተንቀሳቀስና ዳርጋ ነብስና እንዳኸኣልና ባዕልና ዕለታዊ መናበብሮና ክነካይድ ኣብቲ ፖር ሱዳን ከለና ማለት እዩ ዝኾነ ነገር ሲ ዝኾነ ንጥፈታት ንነጥፍ ነርና እንጂ ዕለታዊ ከምኡ ክብለካ ከሎ መጎጎ ባዕልና ንስንክት ነርና ዋላ እዚ ሽጉርቲ ገለመለገለ ባዕልና መትርና ምግብና ንውፅእ ነርና ብፍላይ እዚ ሻደሻዊ ወራር ክተት ምስ ተባሃለ ኩሎም ቶም ኣባላት ዳርጋ ክቲቶም ስለ ዝነበሩ ባዕልና ምግብታት ንነዳሉ ነርና ማለት እዩ

0: ባህልና እዩ ማለት ሲ ህይወትና ሲ ብፆትና ሲ ህይወት እዮም ዝተኽሉና ነይሮም። ሕጂ ንኣብነት ኣብ ሓሊበት ነርና ዶክተር ሚካኤል ነይሩ ናና ዶክተር ማለት እዩ። በዓል ዶክተር ሚካኤል ለይትን መዓልትን ሽዑ ከዓ ክስታይ ውጋኣት ብብዝሒ ስለ ዝነበርና ለይትን መዓልትን ካብቲ ራእስና ኣይእለይን እዮም። ብሰንኪ መውጋእቲ ድስዋእ የለን ናልባሽ ማራ ዝበርትዖቱ ዘይኮይኑ ሕጂ ሲ ኣብ ሕክምና ኣብ ሜዳ ብዝለዓለ እዩ። ኣብ ፖር ሱዳን ከዓኒ ካብ ናይ ሜዳ ዝፈልዩ ከዓኒ ኣብኡ ከተማ ስለ ዝኾነ ዋላ ብሽክለታ ጌርና ክንኸይድ ንኽእል ስለ ዝኾነ ካብ ዓራት ስስ ኣብኡ ግን ኣብ ዓራት ዘይኮይኑ ካልእ ክትስ ኣይትኽእልኒ ኢኻ ብኤምቪጂን ገለተ ዘይኮይኑ ሕጂ ኣብ ፖር ሱዳን ምስ ከድና ግን ተንቃሳቂስና ነብስና ከምናኣሊ ካብ መጠን ላዕሊ እዮም ከማ ቶም ኣብኣ ድነበሩ ኣላይት በዓል እዚ እዮም ዝሰርሑ ንዓናሲ ከመይ ጌርና ነብስና ክኢልና ክንከይድ ከም ዘለና እፅዕሉ ነይሮም። ስለዚ ሲ ሕክምና ናይዚ ናይ ህዝባዊ ግንባር ነበረ መቸም ክጎፀ ይክእልኒ ፅቡቅ እዩ ነይሩ ማለሲ እሱ ተደይከውን ከዓ ሰብ ተመላሊሱ እዩ ብኪና ዳእቱ ነይሩ ሸለልትነት ነይሩ ተትኸውን ዋላ ተወጊእካ ተሰው ክትስዋእ ምኽኣልካ ብብዝሒ ማለት እዩ። ኣብኡ ግን ብዙሕ ድስዋእ ክማን ኣይትርእኒ ተወጊኡ ሓውዩ እኔ ድፋዕ ክኸይድ ምናልባሽ ኣጋጣሚታት ከምዚ ናህና እንተ ዘይኮይኑ ሓንድ ሕቦ ክንደይ ግዜ ተወጊኦም ዝተመላለሱ ኣለዉ። ምክንያቱ ብሰንኪ እቲ ተገዳስነት ኣብ ርእሲ ወጋእ ዘሎ ህዝባዊ ግንባር ናይ ሓቂ መቸም ህይወት እያ ትተክል ነራ ካኸል
1: ትብል እሞ ኪኖ እዚ ኣብኡ ዘጥረይዎ ተመክሮ ድሕሪ ናጽነት እውን ካብ ዝኾነ ከይተጸበዩ ብሓርኮትኮቶም ክነብሩን ምሉእ ጥዕና ክውንኑን ከም ዝኽኣሎም እያ ትገልጽ።
0: መበገስ እንታይ መሲልካ ሓደ እዚ ውድብ ክምህረካ ከሎ ነብስኻ ምኽኣል ሰብሲ ከመይ ገይሩ ነብሱ ክኢሉ ክኸይድ ከም ዘለዎ እዩ ድምህረካ። ሕጂ ንኣብነት በዓል በረኸት እቲ ድሰርሖ ነበረ ከቢድ እዩ ጥዑይ ከማን ብክብዶ እዩ ንዕኦም ግን ከም ቀሊል ገይሮም እዮም ድሰርሕዎ ነይሮም። ብሰንኪ ናቶም ኮማ ካሊበር ጌርና ንኸይድ ፓላሶ ኢና ንዲብ ነርና ኣነ ሕጂ እዎ ማእከለይቲ ገዛ እየ ነይሩ በዛ ሓፂን ፓላሶ ካሊበር ዝሰርሑልና ባኣያነ ንኸይድ ነይረ። ሕጂ ዋላ ኣብ ምግብና ከማን እቲም ኣባላት ይለውስልካ ባዕሎም ላፋ ገብሩልካ ኣብ ጣይታ ግን ባዕልና ንስንክት ነርና ኩላና ዞም ፓራላይዝ ተሰሪዕና ከምዚ ኢልና ሪጎ ኮይና ንስንክት ነርና። ኣብ ምግብና እዚ ፀብሒ ገለ መልካ ባዕልና ሽጉርቲ ቀርዲድና ፀብሒ ሓደ እዚ ሓኪም ምሳና ውፅነት ድስ ክስክተልካ ከውርደልካ እቲ ካልእ ግን በዓልና ፀብሒ ምሰርሖ ገለ ሕጂ መቸም ዋላ ሽቃቅ በዓልና ኢና ንሓፅብ ነርና ሕጂ ኩሉ ሲ በዓልና ኢና ንገብሮ ነርና። ውሕዳት ኣባላት ነቶም ደይክእሉ ገለ ኣልይዎም ነይሮም ማለት እዩ። ንዕና ግን ተንቀሳቂስና ፅዒርና ነብስና ክንኽእል ኮይና ማለት እዩ ብሰንኩም ብሰንኩም ኣብቲ ሓኻይ ምሳና ዝነበሩ ማለት እዮም ማላዮም ዶ ግደሱልና ዋላ እንታይ ሓሚምና ከይንስዋእ መዓት እዮም ዶካለክሉን እንታይ ቃሕ ብለካ እዮም ድብሎ ካብቲ ረኣስካ ኣይእሉ እዩ ተቃሕ ትብለካ እዮም ዝብሉካ። ስለዚ መቸም ነቶም ኣብኡ ዝነበሩ ሓኻይምና ናይ ባሓቂ ደመስግኖ ኣነ ሳሎኦም ኢና ስጋዕ ሕጂ ፀኒሕና።
1: ተጋዳሊ ዘውዲ ኣብ ፖርት ሱዳን እንከላያ ናይታ ኣካላት ዝኸፈለትላ ኤርትራ ናፅነት ተበሲራ
0: ሕጂ ሓፋሽ ውድባት መፂኦም ንሕና ሰማዕና ከለና ሓፋሽ ውድባት ናና ቤት ፅሕፈት ከዓ ነይሮም በዓል ሙስጠፋ ገለ ነይሮም ዞም ኣብኡ ድነበሩ ቤት ፅሕፈት ሰም ነጊሮምና ማለሲ እንታይ እዩ ዝረኣየካ ምስካ ቶም ስዋኣት እዮም ዝረኣዩካ ናይ ስዋኣት ጥራሕ የተሓሳስበካ ሶም ከይረኣዩ ከምዚ ኢሎም ንሕና ርኢና ወላ ንሰንክል እምበር ኢልና ሕማቅ ስማዓካ እንዲ በቲ ከዓ ትሕጎስ ኢኻ ናፅነት እቲ ዘራእካዮ ፍረ ክትፅዕል ከለካ ክትረኽቦ ከለካ ይሕጉሰካ እዩ። ናፅነት ንዓና መቸም ሂወት እንድያ ብሂወት ስለ ዝመፀት ብሂወት ኢልየድ ገፃን
1: ከም ተወሳኺ ኣቦ ኣነ ተጋዳሊ ዘውዲ ኣባል ፖሊስ ስለ ዝነበረ ኣብ ንእስነታ ናብ ዝተፈላለየ ቦታታት ናይ ምንቅስቃስ ዕድላት ነይርዋ እዩ። ስለ ዝኾነ ድማ ካብ ቀዳማይ ስጋብ ራብዓይ ክፍሊ ኣብ ማይ ዕዳጋ ካብ ራብዓይ ስጋብ ሻድሻይ ኣብ ደቀ ምሓረ ተማሂረያ ንሜዳ ወፅያ ኣብ 1995 ማትሪክ ትካፈል ዝኽኣለት ናይ ትምህርቲ ድልት ዝነበረ እውን እያ።
0: ኣብ ፖርት ሱዳን እንተኾንካ ሻድሻይ ክፍሊ ኣብ ሜዳ ተማሂርና ኣንዲና ሕጂ ኣብ ፖርት ሱዳን ከዓ ሻድሻይ ደይኮነ ራብዓይ ተመሊስና ኢና ተማሂርና ካብ ራብዓይ ክሳዕ ዓሰራይ ኣብ ፖርት ሱዳን ተማሂርና ኤክስቴንሽን ኣሕራ ናፅነት ኮይና ኣብዚኣ ከዓ ካብ ታሻዓይ ተመሊስና ንድሕሪት ስጋ 11 ማትሪካማን ተሳቲፈ ብድሕሪኡ ከዓ ንዕዮን ሰብኣዊ ድሕነትን ከዓኒ ኣብዚ ካብዚኦም ማስኮት ከዓ ኮምፒተር ኣሚሮምና ኮምፒተር ተማሂረ እንዳዕዮን

0: ውሃ ተማሂርና ኣብኣ ቀፃል ንሰርሕ ገርና 5-6 ዓመት ሰሪሕና ኣብኣ ውፅኢና። ካብኣ ከዓኒ ኣጋጣሚ ኮንቴነር ከዓ በፂሓትኒ ድኳን ገይረ ሓኮትኮት እንዳበልኩ ከዓ ነብር ኣለ።
1: ተጋዳሊ ዘውዲ በቲ መንግስቲ ዝሃባ ደሞዝ ጥራይ ክትናበር ኣይመረፀትን። ነቲ ናይ ኣተሓሳስባ ስንክልና ደኣ እምበር ናይ ኣካል ስንክልና የለን ዝብል ኣምር ደርዒ ብምውሳኽ ደኣ ነቲ ዝረኸበቶ ዕድል ተጠቀመትሉን ኣብ መዓላ ኣብዓለቶን።
0: ሕጂ እንታይ ድመሲልካ ሰርሕ ስለ ዝነበርኩ እንዳ እዮም ዝቀልሑ ካብኣ ምስ ወፃኹ ኣጋጣሚ ኣዚኣ ኩላና ተኣኪብና ካብ ፖርስዳን ደምፃ ናይ ኮንቴነር ነይሩ። ሕጂ እዚ ኮንቴነር ስንጠቕመሉ ገለ ተባሂሉ ሕራይ ተባሂሉ ዕጫ ንግበር ተባሂሉ ዕጫ በፂሓትና ናይ ብገንዘበይ ማለት እዩ ገንዘብ ከፊ ለላ 35,000 ሕጂ ኣነ ሓሲበ ምሻለካ ሰርሕ ስለ ዝነበርኩ ታ ገዛ ከፊልካ መዓስ መሪራኒ ነራ ኣጋጣሚ ከዓ ዕድል ገይረ ማለት እዩ። ሕጂ ከምኡ ከዓ ሓስብ ነይረ ኮፍ ኢለስ እንታይ ክገብር እየ ገሌለስ እየ ሓስብ ነይረ።
1: እወ ሓርኮትኮት ምባል ፅባሕ ፍርአ እትረኽበሉ ነፀብራ ውሽጢኻ እዩ። ነቲ ትበፅሖን ዘይትበፅሖን ትምርሾ ብዘገምታን ብናህርን ናብኡ ተቋምት ተስፋ ፅባሕ ኣብ ውሽጢኻ ኣሎ። ኣብ መወዳእታ ድማ ኣርኣያ ብምዃን ኣብነታዊ ትኸውን።
0: ከምዚ ትብሎ ደለካ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ሃለወኒ ማለት ኮንቴነር እንተ ትበፅሐኒ ከምኡ ከዓ ይምገበርኩን ከም ሓቂ እሳ ምብፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለ ደፍቀደልና ኣነ ከዓ በታ ዘለሃኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ካ እንዳፀዕርኩ ኣብኣ እንዳ ጫማን እንዳቑሕትን ገይረ ሰርሕ ኣለኹ። ሓፍቲ ያለሃኒ ከዓ እሳ ትሕግዘኒ ካብ ሽቕ ተምፃለይ ዋላ ኩነታተይ ተኣልየኒ ከዓ እዚኣ ሓፍቲ ኣለካ ሳላኤ ከዓ ስጋዕ ሕጂ ዘለኹ ማለት እዩ።

0: ንግዲ ናይ ኣእምሮት ሓሳብን ምንቅስቓስ ናይ ኣካላትን ካልእ ተወሳኽቲ ነገራትን ዝጠልብ ምሕደራ ዝደሊ ኣምር እዩ። ኣተሃናንፃን ኣብ መዓባብላን ተጋላሊ ዘውዲ ኣብ መዳይ ንግዲ ድማ ክሳዓብ ዘለዎ ዕዉት መንገዲ እዩ።
1: ሕጂ ኣብቲ ስራሕ ትኾንካ ነብሰይ ክኽእል ካብ ቅድምና ስራሕ ዝጀመርና ኣሰይ ሓደሰንንቲ ስራሕ ገለሲ ንድሕሪ ገለ ኣንፈት ፀኒሒካ ሲ ኣይሕድሰካኒ እታ ነብስኻ ምኽኣል ከዓ ባዕሉ ምሂረና እዩ ዝባ ጉመር ኣምሰረት ከዓ ንሄለኸ ፅቡቅ ኣለኹ ማለት ነብሰይ ክኢለ ካብ ገለ ቆሊሕ ከይበልኩካ ኣነብር ኣለኹ ማለት እዩ።
0: ከምዚ ክግለ ዝፀንሐ ንዝኾነ ነገር ከይፈተንካዮን ከይበፃሕካዮን ብማዕዶ ኣይክእሎን የ ኢልካ ኢድካ ምጥማር መሊስ እዩ ዘጠምረካ። ኪና ዓቕምኻ ዘሎ ክእለት ኣልሚሱ ፅባሕ ንትበፅሑ ጫፍ ዓወት መሳለል ኣልቦ ገይሩ ከዓ እዩ ተኪ ዝኽድነካ
1: ማለት ዕዮን ሰብኣዊ ድሕነትን ስለ ዝነበርኩ ቁሩብ ገንዘብ ነረናን በአን ተበጊሰ በአ እንዳስራሕና ከለና እዛ ሓፍተይ ንብረት ተምፅእ ኣነ ከዓ ብሒዘያ ፀንሕ ከምኡ ዳልና ምዞም መከፋፈልቲ ከዓ ተላሊና ማለት እዩ። እሶም ሕጂ ዋላ ናይ 20,000 ዋላ ናይ 30,000 የለቁሑኻ ሸየጥካ ክትዎም ሸየጥ ከዓ ከምኣ እንዳበልና ከምኣ እንዳበልና ስጋዕ እግርና ንድልል ከምኣ ጌርና ንኸይድ ነርና ማለት እዩ። ሕጂ ተቓሊስና ማለት ሽቶና ወቂዕና ንብለካ
0: ኣብ ሂወት ብዙሕ ላዕሊ ታሕት ኣሎ ንምንባር ዝግበር ቅልስ ሓደ ካብኡ እዩ። ነዚኦም ምስ በዳህካ ከዓ ብሉፅ ብምዃን ኣብነታዊ ትኸውን። ኣብ ማዓስከር ደንደን ዘለዉ ኣባላት ዕድላት ምስ ዝረኽቡ በታ ዘላቶም ሓርኮትኮት ብምባል ህወቶም ዝመርሑ ልቦዋ ዘየድልዮም ምዃኖም እያ ተጋላሊ ዘውዲ ትገልጽ።
1: ኣቦ እንታይ ድመሲልካ ሕጂ ብዝገዛና ሓፈሻዊ ክትሪኦ ከለኻ ዳርጋ ዝስንኩላብ ዘሎ ሓኾት ዘይብል የለን በብዓቕሙ ሕጂ ከም ኩሉ ስንኩል ማለት እዩ። ኣነ ልዕሊኦም ደይኮንኩስ ከም ኩሎም ስንኩላን ሓኾት ኢለ ነብሰ ይኽእል ኣለኹ። ሕጂ ንሰብ ብፍላይ ንደገ እንተኾንካ ምናልባሽ ደገር ኣለዉ ሰባት ጥዕያት ከለዉስ ኮፍ ኢሎም ዝውዕሉ እተኮይኑ እምበር ኣብዚ ዘሎ ሓቂ ደይተመፅዎም ደለኹም ኮይንኩም በር ድኾነ ስንኩል ኣብዚኣ ዘለና ሓኾት ደይብል የለን። እቲ ግዜ ገለ ዝኸብደካ ኣሎ ገለ ከዓኒ ገለ ኣሎ ናይ መጓዕቲ ከዓ ክብድብለካ ኣሎ ብሰንኩ ተተዓናቐፍቶ ደይኮንኩ ኣብዚ ገዛና ናይ ብሓቂ በዓል ዝበልከ ትርኢኸዮም ኢኻ ኣዎ ካልኦት ከዓ ደይ ተበርበረ ኮይኑ እምበር ኣለዉ ብዙሓት ብጉጅለ ኮይኖም ዝሰርሑ ገለ ኣለዉ ከማ እጂ

0: ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 5 ጥቅምቲ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም መራሕቲ ኤርትራ ግብፂ ሱዳንን ሶማልን ትማሊ ኣብ ከተማ ኣልዓለሜን ግብፂ ተረኺቦም ዘትዮም ፕረዚደንት ኢሳያስ ኣፈወርቅን ጀነራል ዓብዱልፈታሕ ኣልብርሃንን ኣብ ምስሪ ርክብ ኣካይዶም ያታ ወግዒ ኮንድራ ድምቀቱ ዓቂቡ ናብ ወለዶታት ንክመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ ህላው እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ነፂሩ ጀርመን ንዩክሬን ተወሳኺ ወታደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ ኣብ ኒጀር ግዳማዊ ምትእስታው ንዝመንቀል እዩ ሽበራዊ ተርዮታት ዘቃወም ሰላማዊ ሰልፊ ተኻይዱ ዝርዝር ዜና ኣብ ግብፂ ናይ ስራሕ ምብፃሕ ዝፍፅም ዘሎ ፕረዚደንት ኢሳያስ ኣፈወርቂ ትማልያ 4 ጥቅምቲ ኣብ ዝተኻይደ መራሕቲ ኤርትራ ግብፂ ሱዳንን ሶማልን ዝተረኸብሉ ርክብ ተሳቲፉ እቶም መራሕቲ ኣብ ህሉ ዞባውን ዓለማውን ጉዳያትን ንሃገራቶም ኣብ ዘገድሱ ዛዕባታትን ድሕሪ ምዝርራብ ሓብራዊ መግለፂ ኣውፅኦም ልኡኻት ሚኒስትሪ ዜና ዝለኣኽዎ ፀብጻብ ኣሎ ገርመስቀል ገረዝግሄር ካቅርቦ እዩ
1: ብዕድመ ፕረዚደንት ዓብደልፈታሕ ኣልሲሲ ትማሊ 4 ጥቅምቲ ኣብ ከተማ ኣልዓለሜን ግብፂ ሓበራዊ ርክብ ዘካየዱ መራሕቲ ኤርትራ ግብፂ ሱዳንን ሶማልያን ኣብ ህልው ዞባውን ዓለማውን ጉዳያት ምሕያል ኣብ መንጎ ሃገራትም ዝግበር ፖለቲካዊ ቁጠባውን ንግዳውን ምትሕብባር ከምኡውን ምምኽኻርን ምውሃድን ንምድንፋዕ ዘትዮም ፕረዚደንት ኢሳያስ ኣፈወርቂ ፕረዚደንት ዓብዱልፈታሕ ኣልሲሲ ጀነራል ዓብዱልፈታሕ ኣልቡርሃንን ፕረዚደንት ሓሰን ሼክ ማሕሙድን ኣብ ርክቦም ዞባዊ ርግኣትን ምትሕጋዝን ኣብ ምኽባር መትከላትን ዓንደታትን ኣህጉራዊ ሕጊ ከም ዝምርኮስ ብምጥቃስ ልኡላውነት ናፅነትን ግዛኣታዊ ሓድነትን ሃገራት ዞባ ከኽብር ብዝተፈላለየ ምክንያታት ኣብ ውሽጣዊ ጉዳያት ዝግበር ምትእታው ክውገድ

0: ከምኡውን ንሃገራውያን ትካላት ብምድጋፍ ፖለቲካውን ሰላማውን ፍታሕ ንግጭታት ክድፍእ ኣሉ ተረዳድዮም። ዞባዊ ምርግጋእ ንምርግጋፅ እውን እቶም መራሕቲ ሓበራዊ ፃዕርታት ምውሃድ ንዘላቂ ልምዓትን ብልፅግናን ምቹእ ባይታ ምፍጣር ናብ ምምልላእን ምትእስሳርን ዝመርሕ ቁጠባዊ ንግዳውን ባህላውን ዝንነታት ምዕዛዝ ከምኡውን ሓድነት ዕላማታትን ሓበራዊ ራእን ናብ ግምት ብምእታው ዝምድነታት ህዝብታትን ሃገራት ምድልዳል ኣገዳሲ ምዃኑ ተገንዘብ ተገንዚቦም። ፕሬዚደንት ኢሳያስ፣ ፕሬዚደንት አልሲሲ፣ ጀነራል አልቡርሃንን ፕሬዚደንት ሓሰንን ኣብ መወዳእታ ደገፎም ንሓንትን ስምርትን ሱዳንን ብሱዳናዊ መሪሕነትን ዋነትን ዝካየድ ፖለቲካዊ መስርሕ ብምግላፅ ተቃውሞም ንተመዓራራይ ዝበሃል ኣሃዱን ንዕሱባት ዝግበር ደገፍን ኣረጋጊፆም። ንሓድነትን ልኡላውነትን ፈደራላዊት ሪፓብሊክ ሶማልያ ዘለዎም ደገፍ ብምንፃር ኣብ ውሽጣዊ ጉዳያታ ንዝግበር ምትእታዋት እንተላይ ንሶማሊላንድ ኣፍልጦ ምሃብ ከም ዝቃወሙን ሃገራውያን ትካላታ ንምሕያል ከም ዝሰርሑን ገሊፆም። ኣብ መወዳእታ ድማ ንመትከል ሓርነት ባሕራዊ ምንቅስቃስ ከም ዝድግፉን ምሕደራ ቀይሕ ባሕሪ ነተን ዝዳወቦ ሃገራት ጥራይ ከም ዝምልከትን ብምንፃር ተመሳሳሊ ርክባት ኣብ መንጎ ኣርባዕትን ሃገራት ክቕፅል ተሰማሚዖም።
1: እዚ ከምዚ ኢሉ እንከሎ ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልዕላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልብርሃንን ትማሊ ሰንበት 4 ጥቅምቲ ኣብ ሰዓታት ድሕሪ ቀትሪ ኣብ ከተማ ኣልዓልሚን ግብፂ ርክብ ኣካይዶም። እቲ ኣብ ክልተኣዊ ዝምድናን ንክልቲአን ሃገራት ኣብ ዘገድሱ ዞባውን ኣህግራውን ጉዳያትን ምዕባለታትን ዘተኮረ ርክብ ኣካልን መቐፀልታን ናይቲ ዝምድናታት ኤርትራን ሱዳንን ኣብ ዝተፈላለየ መዳያት ንምድንፋዕን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያት ሓሳባት ንምልውዋጥን ኣብ መንጎ መሪሕነት ክልቲአን ሃገራት ዝካየድ ልሙድ ናይ ምምኽኻር ርክባት እዮም። ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልዑላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ አልብርሃንን ብዕድመ ፕረዚደንት ዓብዱልፈታሕ አልሲሲ ትማሊ 4 ጥቅምቲ ኣብ ከተማ ኣልዓለሜን ኣብ ዝተኻይደ መራሕቲ ኤርትራ፣ ግብፂ፣ ሱዳንን ሶማልያን ዝተረኸብሉ ኣኼባ ከም እተሳተፉ ዝፍለጥ እዩ። ናብ ካልእ ዜና ምስ እንሰግር ያታው ወግዒ ኩንድራ ድምቀቱ ዓቂቡ ናብ ወለዶታት ንኽመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ። ወኪል ኤሪና ቀዳዊ ተወልደ ዘዳለዎ ጸብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ።
2: ኣብ ብሔረ ኩናማ ብልዑል ክብርን መዓርግን ዝፅምበል ያታዊ ወግዒ ኩንድራ ዓመት መፅአ ድምቀቱ ዓቂቡ ናብ ወለድታት ንኽመሓላለፍ መላእ ሕብረተሰብን ኣካላት መንግስትን ብሓፈሻ ምስቲ ዓውዲ ቅርበት ዘለዎም ኣካላትን ዓበይቲ ዓድን ድማ ብፍላይ ቀላስትራ ክፃወቱ መተሓሳሰቢ ቀሪቡ። እቲ ያታዊ ወግዒ ብክልተ ጥቅምቲ ኣብ ዝተፀምበለሉ ኣጋጣሚ ተሳተፍቲ ንኤሪና ኣብ ዝሃብዎ ሓበሬታ ኩንድራ ኣብ እዋን ቀውዒ ዝካየድ ያታዊ ወግዒ ከም ዝኾነ እንተኾነ ድምቀቱ ካብ ግዜ ናብ ግዜ እናንቆልቆለ ይኸይድ ብምህላው ጉዱሳትን ሕብረተሰብን ልዑል ኣቓልቦ ክገብርሉ ተማሕፂኖም። ጽልዋ ዘመናውነትን ሸለልትነትን ዓበይቲ ዓድን ኣልታው ጽልዋ ካብ ዝፈጥሩ ዘለዉ ተርእየታት ምዃኖም ዝጠቐስቶ ምሃብ ትርኢቶ ብፍላይ ዓበይቲ ዓዲ ናብ መንእሰያት ናይ ምትሕልላፍ ግዴታኦም ይገብሩ ስለዚ የለዉ ናይ ሎሚ ዓመት ኩንድራ ብድምቀቱን ቁፅሪ ተሳተፍቱን ከም ዝነከየ ብምሕባር ክፍሊ ባህልን ስፖርትን ንዝጀምሮ ናይ ምዕቃብን ምትሕልላፍን ተበግሶ ካሕይል ከምኡውን ንትርጉምን ጽባቕን ወግዒ ኩንድራ ዘጉልሕ መድረኻት ክፍጠሩ ኣተሓሳሲቦም። ያታዊ ወግዒ ኩንድራ ኩንድራ ኮና ኩንድራ ታጉዳን ኩንድራ ሻታን ብዝብል ስያመ ብተመሳሳሊ ኣገባብ ዓመታዊ ኣብ ዓድታት ኮና ታውዳን ኩልኩን ዝካየድ ሓደ ካብቶም ኣብ ብሔረ ኩናማ ልዑል ክብሪ ዘለዎ መሰጥቲ ያታዊ

ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ጨንፈር ዞባ ዓንሰባ ምስ ጨንፈር ሚኒስትር ጥዕና ብምትሕብባር ን150 ወለድን ኣሌትን ኣባላት ማሕበር ፍልጠቶም ኣብ ኣተኣላልያ ስንኩላን ዘበረኽ ስልጠና ወዲቦም። እቲ ካብ 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ከረን ብሞያውያን ዝተዋሃበ ስልጠና ምልክታትን ሜላታትን ኣተኣላልያን ስንኩላን ኦቲዝም ዳውን ሲንድሮም ሰረራዊ መልመስቲ ብፆታዊ ርክብ ዝመሓላለፍ ሕማማትን ከምኡውን ሓድሕዳዊ ምብህባል ምስ ኣእምራውን ምዕባላውን ስንክልና ዝነ

ዝገብሩ ወገናት ኣብ ዝብሉ ዛዕባታት ዘተኮረ እዩ ነይሩ። ኣዳ እምበር ጨንፈር ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ወይዘሮ ገነት ሃብተ ኣብ ዘስምዐቶ ቓል ወለድን ኣሌይትን ኣብ ደቆም ዘሎ ባህሪ ናይቲ ሕማማት ኣለልዮም ኣብ ሂወቶምን ምዕባሊኦምን ዝሕግዞም ንጥፈታት ንኸካይዱ ከተባብዑን ንቕሓቶም ከበርኹን ኣዘኻኺራ ንኣገዳስነት ናይቲ ስልጠና ዝተቐሱ ሰልጠንቲ ተመሳሳሊ ስልጠናታት ብቐጻልነት ክውደብ ኣብ ማሕበር ዚኣተዉ ቆልዑት ከምዝኣትዉ ክግበር ኣፍልጦ ሕብረተሰብ ኣብቲ ስንክልና ንምዕባይ ጎስጓስ ክሕይል ከምኡውን ዝምድና ወለድን ኣሌይትን ምስ ማሕበር ክድልድል ዝብሉ ርእቶታትን ንቦታትን ሂቦም ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ተኸስተ ዘርኣይ ብግድኡ ሰልጠንቲ ንዝቐሙ ዝቐሰምዎ ኣገዳሲ ስልጠና ኣብ ባይታ ክሰርሕሉ ኣብ ከባቢኦም ንዘለዉ ብምጉስጓስ ድማ ናብ ማሕበር ከም ዝጥርነፉ ክገብሩ ተላብዩ ኣብ ዞባዓን ሰባ 1500 ምዝጉባት ኣእምራውን ምዕበላውን ስንኩላን ከም ዘለዉ ሰነዳት ማሕበር የመልክት። ኣብ ንኡስ ዞባ ፎሮ ዝርግሓ ኣብያተ ትምህርቲ ብ52 ሚታዊት ከም ዝዓበየ ከም ውፅኢቱ ድማ ተሳትፎ ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ወሳኺ ከም ዘርኣየ ሓላፊ ኣገልግሎት ትምህርቲ መምህር እስማኤል ዓሊ ብ2 ጥቅምቲ ኣብ ዝተኻየደ ኣኼባ ገሊፆም ብመሰረት ዝቐረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ተሳትፎ ተምሃሮ ኣብ ስሩዕ ትምህርቲ ብ27 ሚታዊት ኣብ መደብ ዓሬት ድማ ብ29 ሚታዊት ከም ዝወሰኸ ክፍለጥ ተኻይዱ ተሳተፍቲ ኣብ ዘካየድዎ ዘተ መስርሕ ምምሃርን ምስትምሃርን ንምሕያል ብውህደት ክዕየ ስልጠናታት ክሕይል ብኩራት መምሃራን መግቲኡ ክግበረሉ ከምኡውን ዝተረኽበ ብልጫታት ተዓቂቡ ንዝበለፀ ውፅኢት ክዕየ ዝብልን ካልእን ርእቶታትን ኣቕሪቦም ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቄሕ ባሕሪ መምህር ረሺድ መሓመድ ዑስማን ብግድኡ ኣብቲ ንኡስ ዞባ ዝምዝገብ ዘሎ ዕብየት መርኣያ ንቕሓት ሕብረተሰብን ዘይሕለል ፃዕሪ መምሃራንን ከም ዝኾነ ብምጥቃስ ብዝበለፀ ክድፋኣሉ ተላብዩ ኣብ ምምሕዳር ንኡስ ዞባ ፎሮ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ዘርእዝጊነ ማርያም ኣብ ዘስምዖ መዛዘመ ቓል መስርሕ ምምሃርን ምስትምሃርን ንምዕዋት ንሚኒስትሪ ትምህርቲ ጥራይ ዝግደፍ ስለ ዘይኮነ ኩሎም መሻርክቲ ብሓፈሻ ምምሕዳራት ከባቢ ድማ ብፍላይ ቀዳምነት ሂቦም ክሰርሕሉ ኣዘኻኺሩ ኣብ ንኡስ ዞባ ፎሮ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝዝርግሓ 97 ትካላት ትምህርቲ ኣለዋ። ኣብ ዞባ ማእከል ን9 ኣዋርሕ ብትልሂት ክስልጥኑ ዝፀንሑ 10 ደቂ ኣንስትዮ ዝርከብዎም 30 መንእሰያት ኣባላት ሃገራዊ ማሕበር ፅኡማን ኤርትራ ብ3 ጥቅምቲ ኣብ ኣዳራሽ ስኒማ ኣዝመራ ተመሪቖም ኣብቲ ስነ ስርዓት ኣቦ ወንበር ሃገራዊ ማሕበር ፅኡማን ኤርትራ ኣቶ ወልደ ሚካኤል ስእለ እቲ ስልጠና ቋንቋ ምልክት ምስ ህርመት ልቢ ብምስናይ ከም እተዋህበ ብምግላፅ ምስ ሃገራዊ ማሕበር ሙዚቀኛታት ኤርትራ ብምውህሃድ ዛጊት ኣብ ዞባታት ዓንሰባን ማእከልን ኣስታትእቲ 9 ኣባላት ከም ዝሰልጠኑ ሓቢሩ ነቲ ስልጠና ዝሃበ ገዲም ስነ ጥበባውን መምህር ትልሂትን ኣቶ ካሕሳይ ገብሪ ሂወት ብግድኡ ሰልጠንቲ ነቲ ስልጠና ንናይ ምግባር ዓቕሞም ብዘንፀባርቕ ልዑል ወኒ ከም ዝዛዘምዎ ኣረጋጊፁ ኣብ መወዳእታ ሰልጠንቲ ንዝቐሰምዎ ሞያ ዘጉልሕ ትልሂት ብሄራት ኤርትራ ንምርኢት ኣቕሪቦም ኣብ ዞባታት ማእከልን ዓንሰባን ዝርከባ ኣብያተ ትምህርቲ ካልኣይ ደረጃ ፃዕዳ ክርስትያን መባእታን ማእከላይ ደረጃ ዓዲ ፀናፍ መባእታ ማእከላይ ደረጃ ፊንላንድ ሚስዮን ማእከላይ ደረጃ ሰንበል ከምኡውን ኣብ ከተማ ከረን እትርከብ ማእከላይ ደረጃ መጋርሕ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ ምርመራታት ብሉፅ ውፅኢት ንዘመዝገቡ ተመሃሮን ሸሊመን በዚ መሰረት ኣብ ዞባ ማእከል ንኡስ ዞባ በሪኽ እትርከብ ቤት ትምህርቲ ካልኣይ ደረጃ ፃዕዳ ክርስትያን ናይ ዲግሪን ዲፕሎማን ነጥቢ ንዘመዝገቡ 23 ደቂ ኣንስትዮ ዝርከብዎም 47 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃር ኣሸሊሞም ኣብ ንኡስ ዞባ ጋለ ንፍሒ እትርከብ መባእታን ማእከላይ ደረጃ ዓዲ ፀናፍ ኣብ ሃገራዊ ምርመራ ሸሙናይ ክፍሊ ፅቡቅ ነጥቢ ንዘመዝገቡ ተምሃሮ ብሽክለታታት ክሽልም ከላ ነፍሲ ወከፍ መምህር ን500 ኣፋ መተባብዕ ገንዘብ ተዋሂቡ ኣብ ንኡስ ዞባ ገዛ ባንዳ እትርከብ ቤት ትምህርቲ መባእታን ማእከላይ ደረጃ ፊንላንድ ሚስዮን ድማ ኣብ ሃገራዊ ምርመራ ሸሙናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ 61 ደቂ ኣንስትዮ ዝርከብዎም 87 ተምሃሮ ናይ መዳልያን ታብለትን ሽልማት ዓዲላ ብተመሳሳሊ ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይ ደረጃ መጋርሕ ኣብ ሃገራዊ ምርመራ ሸሙናይ ክፍሊ 900ዊትን ልዕሊኡን ንዘመዝገቡ 22 ተምሃሮ ከምኡውን ን9 ኣብነታውያን መምሃራን ሸሊማ ሓለፍቲ ኣብያተ ፅሕፈት ትምህርቲ ኣብተን ንኡስ ዞባታት ብወገኖም ተምሃሮ ኣመዝጊቦሞ ዘለዉ ዓወት መዛዘሚ ሓደ መድረኽ ኣብ ጉዕዞ ትምህርቶም ምዃኑ ተረዲኦም ኣብ ኮሌጅ ዕውታት ኮይኖም ክወፁ ፃዕርታቶም ክሕይሉ ተላብዮም ክቡራት ተኸታተልቲ ዝስዕብ ዜና ሃገራት ወፃኢ እዩ።

ኣብ ዜና ወፃኢ ህላወ እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ኣነፂሩ። እስራኤል ንርእሰ ምምሕዳር ሶማሊላንድ ከም ሃገር ኣፍልጦ መሃብ ዝዝከር ኮይኑ ዕላምኡ ህላውኣ ኣብ ሶማልያ ንምውሓስ ከም ዝኾነ ፕረዚደንት ሓሰን ሼክ መሓሙድ ኣብ መደበር ቴሌቭዥን ኣልጀዚራ ኣብ ዘካየዱ ቃል ምሕተት ወቒሱ። ሃገሩ ነቲ ዞባዊ ፀጥታ ዝዘርግ ናይ ምስፍሕፋሕ ፖሊሲ ከምዘይተቐበሎን ብመትከል ከም እትቃለሶን ፕረዚደንት ሓሰን ኣነፂሩሎም። ዕላማ እስራኤል ኣብ ወደብ በርበር ህላውኣ ብምውሓስ ንወሽመጥ ፋርስን ኢራንን ብቐረባ ንምክትታል ከም ዝኾኑ እዮም ተንተንቲ ክገልጹ ጸኒሖም። እስራኤል ነቲ ኣካል ሶማልያ ዝኾነት ርእሰ ምምሕዳር ሶማሊላንድ ኣብ መወዳእታ 2025 ከም ሃገር ኣፍልጦ ድሕሪ መሃባ ብሓያሉ ሃገራት ተቃውሞ ከም ዝገጠማ ኣይርስዓን። እስራኤል ንሶማሊላንድ ከም ሃገር ኣፍልጦ ዝሃበት ናይ ፈለማ ሃገር ምዃና ጸብጻባት ይሕብሩ። ጀርመን ንዩክሬን ተወሳኺ ወታደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። መራሒ መንግስቲ ጀርመን ፍሪድሪክ መርዝ ትማሊ 4 ጥቅምቲ ኣብ ዩክሬን ኣብ ዝፈጸሙ ዑደት ሃገሩ ልዕሊ 1 ቢልዮን ዩሮ ተወሳኺ ሓገዝ ከም እትልእኽ እዩ ኣረድዩ። ዝዓበየ ክፋል እቲ ደገፍ ንወታደራዊ መዳይ፣ ዝተረፈ ድማ ሕፅረት ሰዓት ንምቅላል ከም ዝውዕል ተገሊጹሎ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ ደገፍ ዝገበረት ኣባል ኔቶ ኮይና ዛጊት ኣስታቱስ 600ታዊት ንወታደራዊ መዳይ ዝርከቦ ልዕሊ 100 ቢልዮን ዶላር ሓገዝ ከም ዝለኣኸት ጸብጻባት የረዱ። ብዘይካዚ ጀርመን ፓትሪዮት ዝተሰሜየ ዝተራቐቐ ጸረ ሚሳይል ናብ ዩክሬን ንምልኣኽ መዲባ ከም ዘላ ይጥቀስ። ኣብ ኒጀር ግዳማዊ ምትእታው ንዘመን ቀሊኡ ሽብራዊ ትርኢታት ዝቃወም ሰላማዊ ሰልፊ ትማሊ 4 ጥቅምቲ ኣብ ርእሲ ከተማ ኒያሚ ተኻይዱ። እዚ ናይ ተቃውሞ ሰልፊ ዝተኻየደ ኣብታ ምዕራብ ኣፍሪቃዊት ሃገር ዝካየድ ሽብራዊ መጥቃዕትታትን ፈተነታት ዕልዋን እናዘየደ ይመጽእ ከም ዘሎ ኣብ ዝቃልሐሉ ዘሎ እዩ። ሰብ መንግስቲ ኒጀር ህዝባውን ሰራዊትን ነቲ ሽብራዊ ትርኢታት ንምምካት ብውህደት ክሰርሑ ኣብቲ ኣጋጣሚ ጸዊዖም። ሰራዊት ኒጀር ኣብ ዝሓለፈ ወርሒ ነሓሰ ክካየድ ከም እተወጠነ ንዝገለጾን ግዳማውን ሓይልታት ዝተሳተፍዎን ፈተነ ዕልዋ ከም ዝፈሸለ ምሕባሩ ዝዝከር እዩ። ኣብ ኒጀር ጥራይ ዘይኮነ ኣብ ጎረባብታ ማሊን ቡርኪና ፋሶን እውን ተመሳሳሊ ትርኢታት ከም ዘጋጥም ጸብጻባት የረዱ። እቲ ክስተት ሰለስቲኤን ሃገራት ግዳማዊ ምትእታው ኣብ መሬተን ክቃወማ ድሕሪ ምጅማረን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሱ። ቱርኪ ንወታደራዊ ጽላት እትገብሮ ወጻኢታት ብኣስታት 230 ሚታዊት ከተዕብዮ ምዃን ሓቢራ። ዕላማ እዚ ኣብ ዝመጽእ 3 ዓመታት ዝትግበር መደብ ኢንዱስትሪ ኣጽዋር ብምድንፋዕ ዓቕሚ ምክልኻላ ከም ንምባል ምዃኑ ሚኒስትሪ ምክልኻል ቱርክ ገሊጹ። እቲ ውጥን ኣብ ዞባ ማእከላይ ምፍራቅ ተፈጢሩ ካብ ዘሎ ወታደራውን ጸጥታውን ወጥሪ ክመጽእ ንዝኽእል ስጋት ኣብ ምምካት ተራ ከም ዝህልዎ እቲ ሚኒስትሪ ኣሚትሎም። ቱርኪ ኣብ 2025 ንወታደራዊ ጽላት ዝውዕል ኣስታት 30 ቢልዮን ዶላር፣ ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐት ጸብጻባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነት ቱርኪ ክሳብ 2035 ኣብ ዘሎ ግዜ 5 ሚታዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክስልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓለፈ ወርሒ ነሓሰ ምስ ፓኪስታን ስዑድ ዓረብን ዝኸተመቶ ወታደራዊ ውዕል ኣካልቲ ጽላት ምክልኻላ ንምድንፋዕ ትገብሮ ዘላ ምንቅስቓሳት ምዃኑ እዩ ዝጥቀስ። ክቡራት ተኸታተልትና ዜና ንምፍጻም ኣርእስቲ ዜና ክንደግም። ራ ግብፅን ሱዳንን ሶማልን ትማሊ ኣብ ከተማ ኣልዓለሜን ግብፂ ተራኺቦም ዘትዮም። ፕረዚደንት ኢሳያስ ኣፈወርቅን ጀነራል ዓብዱልፋታሕ ኣልቡርሃንን ኣብ ምስሪ ርክብ ኣካይዶም። የታው ወግዒ ኮንድራ ድምቀቱ ዓቂቡ ናብ ወለዶታት ንኽመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ። ህላወ እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ኣነፂሩ። ጀርመን ንዩክሬን ተወሳኺ ወታደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። ኣብ ኒጀር ግዳማዊ ምትእታው ንዝመንቀሊኡ ሽበራዊ ትርኢታት

መቃወም ሰላማዊ ሰልፊ ተኻይዱ። ኩብራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍፀም ብሩኽ መዓልቲ እዩ።

ክያድ ካብ ድያነ ሓድሽ ብዝረኸበት ሓንቲሸቶ ንገልዓሎ ብናይ ሓደ ባሮ ውፅኢት ክትዕወተላን ከላ ኣብ መንጎ ክለባት ኮኸብን ዋልታ ደቂ ተባዕትዮ ዝተኸየደ ውድድር ድማ ኣብ ቀዳማይ እብረ ጋንታ ኮኸብ ኣብ መበል 12 ደቂቕ ካብ ሴም ኣማኑኤል ከምኡ ውን ኣብ መበል 18 ደቂቕ ካብ ዮናስ ኣንጀሎ ብዝረኸበተን ሸቶታት ንዕረፍቲ ክልተ ባሮ መሪሓ ወፅያ ካልይ እብረ ኣብ ዝቐፅለ ፀወታ ንጋንታ ዋልታ መሳርዓ ኣደልዲላ ቀሪባ ብኣንጻሩ ኮኸብ ክትዛነን ግዜ ኣብ ምጥፋአን ክትጓየ ተረኣያ ገድልታት መጋጥምቶም ዝተሰውዓሉ ዋልታውያን ሓይሎም ዝያዳ ኣብ ምጥቃዕ ብምግባር ሸቶ ኣብ ምድላይ ተዋፈሩ ሰሊጥዎም ድማ ኣብ መበል 73 ድቕ ሓንቲ ሸቶ ካብ ካልድ ዓብደላ ግዜ ኣብ ምእካሉ ድማ ካብ እዮብ ሰጊድ መመዓራሪት ሸቶ ረኺቦም በዚ ድማ ክልተን ክለባት ብናይ ሓባር ውፅኢት ክልተ ብክልተ ተፈላለየን ውፅኢት ጋንታ ዶታ ኣንጻር ገርሰ ዝተኸየደ ውድድር ምስ እንምልከት ድማ ጋንታ ገርሰ ፀወታ ግና 10 ደቂ ከይተላዕሎ ኣብ 57 ደቂ ብመንገዲ ተስፋ ኣለም ታደሰ ዓወት ኣቦዶም ብዘመዝገብዎ ክልተ ሸቶታት ናብ ካልኣይ እብረ ብናይ ክልተ ባዶ ውፅኢት ኣምሪሓ ድሕሪ ረፍቲ ኣብ ዝቐፀለ ፀወታ ድማ ጋንታ ዶታ ካብ ሲሄብ ዑስማን ኣብ 56 ደቂ ንህላውነታ እተረጋግፅ ሸቶ ክትምዝገብ እኳ እንትኽኣለት እቲ ምስ ብሉፅ ብቕዓቱ ዝወዕለ ተፀወታይ ጋንታ ገርሰት ኣማኑኤል ተስፋይ ኣብ መበል 89 ደቂ ካብ ፍርቂ ሜዳ ኮብኪብዋ ብምኻድ ንጋንቱ ገርሰት ሸቶ ብምዝጋብ ርእሲ ኣቕኒዓ ክትከይድ ኣኽኢልዋ ብመሰረት ድማ ጋንታ ገርሰት ብፅውፅኢት ተሓጊዛ 3-1 ኣብ ልዕሊ ጋንታ ዶታ ክትዕወት ክኢላ ውድድር ኩዕሶ እግሪ ደቂ ተባዕትዮ ኣብ መንጎ ክለባት ኣውላን ካይታ ናብ ዝተኸየደ ውድድር ጋንታ ኣውላ ብናይ 3-1 ውፅኢት ክትዕወትን ከላ ሽሮም ኣንጻር

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ብ 223 እዩ ሕቲምዋ። ብሸሓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍወሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት፣ መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይ ዝዓውዲ ከም በዓል ዶክተር ተስፋ ይርዓዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቆባዝጊ ሕጂ። እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳሪኽካ?
1: መጀመርታ ነቲ ዝሃብካ ንዕድል ከመስግነካ ፈቱ ጫሬ። ብዙሕ ግዜ ዝከታተሎ በቲ መደብካ ናይ ዝዕላል ጥበባትን ገለን ተቕርቦ ኩልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሳ ሓሳብ ነቲ ኣብ ደገ ዘሎ ዜጋ

0: ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፅእ ሓደ ዛዕባ ነይሩ እዩ። ንሱ ከዓ እንታይ እዩ መንእሰያትና ዘፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ይፈጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዝሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቂ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣከባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ። ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እንዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ነራ
1: ኣብ ራዕላ ማኸንታይ ሕጂ ከምዝጠቐስካዮ ተነኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን መስግጋሩ ዝተጠቀምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባ መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝርአ ዘሎ ጭንቀት ኣሎ፣ ፍርሒ ኣሎ፣ ሻቅሎት ኣሎ። ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነስተማቅሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ከስተማቅሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካይ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከዓ ጭንቀት ንብሎ እንድሕር በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይበፅሕ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ብወሳን ገለን ከይገበርካ ከለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምና ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ዳ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናያን ኣለና ማለት እዩ።

0: ነዚ እምሮና ኣንበብናየን ኣለና ማለት እዩ። ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ ርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩልና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ።
1: ፅቡቅ። እስከ ናብቲ ኣውራ ርእስትና ክንሰግር፣ ንምዃኑ ውጥረት እንታይ እዩ? ብከመይ ድሰብ መናበሪ ትኽኢልካ ኣለካ ሞ ካብ ወፃኢ ክንነብር ኣይንኽእል ዲ
0: ሓቂ እዩ። ከምቲ ኣብ ርእሲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን። ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳ እምበር ተነፂልና ንነብር ኣይኮናን ምስ ሰባት ንነብር ስለ ዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ። ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይንና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ። ከምኡ ዝበሃል ዓለም የለን። ምስ ውጥረት ክንነብር ኣለና። እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም። እቲ ዘሎ ግን ምስ ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ። ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ፣ ኣብ ኣእምሮና ንስፍሮ እዩ። ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን። መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ፣ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን። ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና። እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮና ኣሎ ጎዳኢና ኮና ኣሎ ማለት እዩ። ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና፣ ብዘይብኡ ክንነብር ኣይንኽእል ኢና። ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ። ስለዚ ውጥረት ኣሉታዊ ስምዒት እዩ። ኣሉታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ። እጂ ኣብቲ ንቕሓት ግን ብሓውሪ ክንከይድ የብልና። መብዛሕትኡ ደቂ ሰባት ሂወቶም ብሓውሪ ኢና ንበርሖ። እዚ ኣውቶፓይለት ዝበሃል እዩ። ሕጂ ንጎት እትስ ገጽካ ተሓፂብካ ናብ ስራሕካ ትኸይድ ንከባብሊዒካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ። ሽዑ ምሸት ካቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ እንኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ። እዚ ብተኻእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ። እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ፣ ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ። ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ? ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ። እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና። ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ። እዛ ስምዒት እዚኣ ስቕኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ። ናይ ሆርሞናል ምቅያር ዝበሃል እዩ። ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ ሞ ሓሪቀ ንብል ማለት እዩ። ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታት ስለዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንጎልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ። እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ። ድፍኢ ደም ውስኽ፣ ልቢ ህርመታ ይውስኽ፣ ጨዋዳታት ይግተሩ፣ ምክንያቱ ገለ ነገራት ኣሎ ማለት እዩ። ሰብነት ሕጂ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ

0: እቲ ናይዚ ናይ ምግንዛብ ዓቕሚ ድሕር ኣለና ኮይኑ እንታይ እዮም ዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቐይሙና ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዘህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ነ ማዕራር ንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር ንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነት ካፋንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ እንድሕር ብሃውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ ስለዚ ዋና ናይዛ ሰብነትና ክንከውን ክንክል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ገይኖ ፅቡቅ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናህና እውናት ኣሳሲርካ ኣለካ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴካ እዮም ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 219 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለካ ነገራታት ተኣሳሲርካ ኣብ መድረካት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበል እዛ መፅሓፍ እዚኣ ምስ ውጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሓይለ ስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምዝና ግዜ ዝበለ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓልስለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፈቅዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ብስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቅሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ሓደ ከልቢ ንድሕር ደኣኒ ቀርቂርካ ብ ሓደ ኩርና ኣምፅኢካዮ እንታይ ዝበረካ ነብሒ ዝረሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለ ዝኾነ እዩ ማለት እዩ ኣብ ታሪክ ኣብ ዝተኽዎ ትተዘክሮ ኣብ ኣእምሮኻ ክሕድረልካ ዝኽእል በሰላ ናይ ኩና

0: ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት ንፈጠረ ትራውማ ፈጥረልካ እዩ ማለት እዩ። እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይከ ማሕሰይቲ ኣለዎ ማለት እዩ። ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትካ ምት ዓብትካ ኣብኡውን ኣብ ክልኹም ገለዎ ጠቂስዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢካ ኮንካ ንማና እዛ ኣባልኩም ጓል ከይዳነ ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ቁዕስትና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብኡ ኣብነት ጠቂስዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና ንሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ። ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ። ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሲ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቂ ኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዓል ማ ባዓል ሃይለ ተሓኒቆም ተቐቲሎም ብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንላንሕ ኮይና ተራየኻካ ትብል ጃ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ኣብ ዓዲ ከድካ ትብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ክነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዝወሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን። ግን እቲ ወለዶ ብምሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ። ሕጂ እዚ ትራውማ እዚ ንሓንቂ ዘረባ ፖስት ትራውማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስምዓና እዩ። ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፂኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ኣብ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻዕ ኣብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፍወሰሉ ዝኽእል ክህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ፍቲ መፅሓፉን ከም ጣውዒት ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል እጂ ኣብዚ ግዜ እዚ ኣነ ዝሓለፍኮ ተመክሮብቲ ግዜቲ ምስ ንእስነትና ማዕረ ክንከይድ ከለና ምሰዴኻ ኣብ ቅድሚ ዴኻ ንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ኣይ ተድሕነኒ ዝመስላ ነይሩ። ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃይቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእስያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ስምዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ደይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነይሩ ማለት
1: እዩ። ሂወት ኣመሳራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕዲ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመይ እዩ ጣዓም ኣብ መወዳእታሲ እንታይ እዩ እቲ ነብስኻ ፈሊጥካ ገዛ ርእስካ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክኩዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባሕርያት ኣሎ። ከምቲ ዝደለካ ይኹም ዝዓብካሉ ምስ ክብርታትካን መንነትካን ዝዛነ ዘ

ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝከኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍሉይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ።

0: ግን ትግራይ ይኹን ገሊ ኣብ ማዓስከራት ሒዝካ ኣብ ሓደ ማሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናዖት ናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓልየትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቑራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ ዘመንእስያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባብር ዳኣ እምበር ስኻ ከምዚ ዲ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞምን ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንኢ ዘለዎ ሕርቃን ዘለዎ ንጥቀም ከም ዘይብልና ምክንያቱ ስነኣእምራዊ ኮይናት ሓያል እዩ። ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነኣእምራዊ ኮይናት እንድሕራ ሰብ ሂልና ኣሎ። እንታይ እዩ ኣብ ዝብፅሒዎም ዘሎ ዘይኮነ ኣብ ዝበፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነኣእምራዊ ኩናት። ስለዚ ንስነኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእ ከዓ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣቱ ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትኩስዎ። ሓሶት ተተኮሰ ድሕዲ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩል ሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማልቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከም ዝብለካ ዘለኹ ድሕሪ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶሞ እዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለ ዝኾነ ነዚ ናይ ምርዳቕ ዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሃራይ ክንደይ ግዜ ወሲዳትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድኾ ኸ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ሩ ገገዛኻ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ይበሃል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮም ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ። ነዚ ግን ከስፍሐለኒ ኢለ ነቲ ብ20-30 ገፅ ዝነበረ ናብ 100 ናብ 150 200 300 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ።

0: ሓደ ካብቲ ዝረኸብክዎ ብድሆም ናይ ስነ ፅሑፍ ማለት እዩ ኣብቲ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት እቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካብዓልካ ትምሃሩ ማለት እዩ ኣብኡ ተመርኪሱ እዩ እቲ ትግርኛ እምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረን ወይ ግእዛት ኹን ገለሳት ኣይነበረን ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪእና ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪሕካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓድሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዮ ነይረ ምክንያቱ ተገሪሕካ እዩ ትረኽቦ ምናሃቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመይ ጌርካ ከዓ ክተቕርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኪበ እዮ ግን ብዝተኻእለኒ መጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቖም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ከማዕብልዎን ተስፋ ይገብር ኢለ እውን ወፅሒ
1: ኣባግያ ካለካ ኣራይ ዛጊት ሰለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለካ
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዩዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ ስለዚ ሓደ ናተይ ተኸታታሊ ከማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍ ሲ ትብዓት እዩ ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ ግን ቁሩብ ኣብዚ ኣብ ዝተፈላለየ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቐ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስ ከዓ ትቕዛነት ውን ዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ንድሕዳ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ ስለዚ ኣነ ዕጉብ እዩ ማለት እዩ ብትዝብል ዘለሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምህሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኮነ ብከምኡ ንምቕራቡ ሓሰብታይ ኣለካ ካባካ ከምቲ ክንፅበ ኢና ብድሕረች
0: ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድ እያ ማለት እዩ ስለሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ኣብቲ ሳልሳይ ሕታምታም ዳርጋ ወዲአ ኣለኹ እቲ ወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ

0: ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቡ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ምሳ ንትሕርዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ማዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለጫር ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ክመስግነካ ፈቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ባካልኦት ሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን መፅኦትና ኣላ ክንቅበላ። ሎ
1: ሎ
0: ሎ ደባይዋ መርሓባ
1: ሳዕደይ
0: መን ክብል
1: ከመይ ውዒልክ ኤደን ኣካባ
0: ፈታ ሕራይ ከመይ ውዒልክ ኤደን
1: ሓንደ
0: ፅቡቅ ኣልሓምዱላ ሓቢብቲ ኣና ትፈደሊ
1: ራይ ሰላም ክብል
0: ሕራይ ጠዋሊ
1: መጀመርታ ንክቡር ፕሬዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ንኣብ ምክልኻል ሃገር ዝርከብ ኤርትራ ብሙሉ ኣብ ደገን ኣብ ወፃን ኣብ ውሽጥን ዘሎ
0: ተማም
1: ቀፂለ ንኤል ክፍሎም ወደይ
0: ኣራይ
1: ንናትና ኤል ተክሎ ኒ
0: ተማም
1: ንሽሻይ
0: ኣራይ
1: ኣባሮን ተማሪት እዩ
0: ተማም
1: ንመሓሪ ግርማይ ካብ ሻምቆ ምስተቁ ምስስድራ ቤቱ
0: ኣራይ
1: ንኣባላት ምምሕዳር ዞባ ሃይኮታ ብምልኦም
0: ኣራይ
1: ብፍላይ ከዓ ንውሃ ጃዕፈር ሎማዓንቲ ኣልኪዳን ዝኣስር ተሎ ርሑስ ጋማ ማልዕያር ማልውላድ
0: ኣራይ
1: ክብሎ ፈቱ
0: ተማም
1: ብሙሉ ህዝ ሃይኮታ ጎረባብተይ ኣመተ ገብረ ምክኤል
0: ኣራይ
1: ንሰነድ ጓለይ ኣሙ ጓለይ
0: ተማም
1: ንሰላም ኣረፋይነ ምስ ወዳ ፊልሞን ምስ ሙሉኣት ስድራ ቤታ
0: ተማም
1: እንደቲና መሓሪ ምስ ደቃ ጓላ ኣብ ሰዋ ዘላ ብሰላም ንሳላ ትምለስ
0: ኣራይ
1: ኣብ ሰዋ ዘለዉ መዓዙትን ወደይ ኣዶናይ
0: ኣራይ
1: ብሙሉኦም ሰዋ ለምዓመት ዝወረዱ ሰላም ክብሎም ፈቱ
0: ተማም ሓራይ
1: ንጓል ሓወይ ሚድያ ምስሉን ኣብ ሰዋ ዘላ ቴክኒክ
0: ተማም
1: ሰላም ንሕዋተይ ኣብ ምዘባ ሰረጃ ቃ ተቕመጡ ብሙሉኦም ምዘባ ሰረጃ ቃ ዓዲ መስክንቶ
0: ተማም
1: ንእርምያት ሓወይ ምስ ሰበይቱ ምስ በቁ
0: ኣራይ
1: ንብምሉኦም ሓወቦታተይ ሰላም ክብሎም ፈቱ ንዓፈታ ሰሓደይ መዓረይ
0: ኣራይ ይቀኒልና ኤደን
1: ሰላም ነታ ኣባ ክደስ ደመሓላለፈት ንኸዓ ሰላም ክብላ ደሊ
0: ኩሎም ሰምዑኒለ ይቀኒልና ኤደን ሽክራን ሓቢብታ ኣነ መርሓባ ሕራይ እምበር ዝሓበርኩም ተዓዘብትና ሕጂ እውን ቴሌፎንኩም ተዘይመፅእና ናብዛ ቀፂላ ትስዕብ ደርፊ እየ የከብለኩም ማለት ደርፊ ናይ ድምፃዊት ሄለን መለስ ፅጋበይ ትብል ደርፊ ኢናቅሪብና ዘለና በስ ቴሌፎን መፅያትና ላ መጀመርያ ክንቅበላ ሎ
2: ባይዋዲ
0: ሎ ደባይዋ መርሓባ
2: ጅኑሳድን
0: መርሓባ መን ክብል
2: ሄሎ ሰዓደይ ካብ መንበፈራ ሰናይ ትበሃል
0: ሕራይ ሰናይት ሓቢብቲ ካብታ ቴሌቭዥን ርሕቕ በሊመታን ክንሰማማዕ
2: ኣትሒተይ ኣሎ
0: ሕራይ ሓቢብቲ ትፈደለ ሰናይት
2: ራይ ንሓማተይ ከበደሽ ገብረ
0: ሕራይ
2: ንዓልቤተይ ቢንያም ባህታ
0: ተማም
2: ንንዕልተይ ኣብ ሓጋዝ ትርከብ ሰላም ባህታ
0: ሕራይ
2: ኣብ ኖርወይ ትርከብ ረህዋ ባህታ
0: ተማም
2: ንወደይ ላሜክ
0: ሕራይ
2: ንሳሌም
0: ሕራይ
2: ያሬድ
0: ሕራይ
2: ለውሃት
0: ተማም
2: ንሓሙተይ ኣውስትራልያ ድርከብ ጠየነ ባህታ
0: ተማም
2: ምስ በዓል ቤቱ ምስ ደቁ
0: ኣራይ
2: ኣብ ኡጋንዳ ድርከቡ ሓሙተይ
0: ኣራይ
2: የናስ ባህታ ኢሳቅ ባህታ
0: ተማም
2: ንወዲ ልዕልተይ ኣብ ኡጋንዳ ድርከብ
0: ኣራይ
2: ሮቤል

0: ኣነኩም ተዓዘብትና ምስ መደብደባ ይዋይኹም ዘለኹም ካብ ድምፃዊት ሄለን መለስ ናብ ቴሌፎናትኩም ኢና ቴሌፎን መፅያትና ላ ክንቅበላ ሎ ሄሎ ደባይዋ መርሓባ መርሓባ ፅቡቅ ኣልሓምዱላ ከመይ ውዒልኪ መን ክብል
1: የሩሳሌም ኣስመራ
0: ሕራይ ትፈደል የሩሳሌም ሓቢብ ትቐፅሊ
1: መጀመርያ ንዓኸ
0: ሕራይ
1: ቀፂለ ንቡር ፕረዚደንቲ ኢሳያስ ኣፈወርቂ
0: ሕራይ
1: ሽዑናዓፂለን ለወለን ክል
0: ተማም
1: ድሕሪ ንኣቦይ ተስፋ ማርያም ገብረስላሰ
0: ሕራይ
1: ሽዑ ሓፍተይ ኤደን ኣብ ኣስመራ ትርከብ
0: ተማም
1: ድሕሪ ሓፍተይ ኣብረድ ኣብ ድባይ ትርከብ
0: ሕራይ
1: መሓዛይ ሰላም ኣብ ኣዲስ ኣበባ ትርከብ
0: ተማም
1: ድሕሪ ደቂ ሓፍተይ
0: ሕራይ
1: ኩሉ ሓብ ምስላዮርክቦ
0: ሕራይ
1: ታናባ ክዝዕለተ ዝና ሰላም ክብላይ ደ
0: ሕራይ ሰምዑ ከለዎ ይቐኒየልና የሩሳሌም ሽኩራን ሓቢብቲ መርሓባ ሕራይ ዝኽብርኩም ተዓዘብትና መደብና ቐፃሊ እዩ ዘሎ ካብዚ ብምቕፃል ቴሌፎን ተዘይመፅያትና ናብዚ ቐፂላ ትስዕብ ዘላ ደርፊ ደርፊ ናይ ድምፃዊት ኣስመረት ሉጂ ደርፊ ብቋንቋ ኩና ማይና ክንሰምዕ ማለት እዩ ሓቢርና ክንሰማዕ ኢና በስ ቴሌፎን መፅያትና ኣላ መጀመርያ ክንቅበላ ሃሎ
2: መደብደባይዋ
0: መደብደባይዋ መን ክብል
2: ፊልሞን ካብ ዓዲ ዋዕዳት
0: ሕራይ ከመይ ውዒልካ ፊልሞን
2: ፅቡቅ ዝገበር መስለ
0: ሓምዱላ ትፈደል ቀፅል
2: እሺ መጀመርታ ንዓኺ ሰላም
0: ሕራይ ይቐኒየልና ሽኩራን ይቐኒየለ
2: ንክበርቲ ዋዓልቲ ቤት ፌሪ
0: ሕራይ
2: ንደቀይ ሄልዋና ኣቢጋይል
0: ተማም
2: ካንደስ ሰፋኒ
0: ሕራይ
2: ንኩሉ ኤርትራ
0: ተማም ይቐኒየልና ፊልሞን ሽኩራን
2: ኣፍን ኣፍን
0: መርሓባ أساد المشاهدين زي ما قلنا سابقا أغنيتنا التالية حتكون أغنية بلغة الكونامة للفنانة أسمرة لوجي خلونا نسمعها مع بعض

0: مس ድምፃዊት ኣስመርት ልጅ ነት ንሕና ዝኸበርኩም ተዓዘብትና ሕጂ እውን ናብ ቴሌፎናትኩም ና ክንምለስ ማለት እዩ። ቴሌፎን መፅኣትና ኣላ። ሃሎ
1: ሎ
0: ሃሎ ደባይዋ መርሓባ። መርሓባ መን ክብል? ብስራት ከመይ ውዒልካ? ብስራት ፅቡቅ ሓራይ። ካብታ ቴሌቭዥን ርሑቕ በልመታን ክንሰማማዕ ራይ ትፈضል ብስራት ቀፅል። ራይ ራይ ራይ ሽኩራን ብስራት ይቀኒልና። መርሓባ ሃላይ ዝሃበርኩም ተዓዘብትና ናብዛ ቀፂራ ትስዕብ ዘላ ደርፊ ሕጂ እውን ከብለኩም ደርፊ ናይ ድምፃዊ ሃኒባል ኣለም ንዕባ ትብል ደርፊ ኢናቅሪብና ዘለና ማለት እዩ። ሓቢርና ክንሰማዓይና ፋሲል ቂና ይሳድር ምሻይ ካልና ንስማዕ ቆኒ ልፈናን ሃኒባል ኣለም ንርጃዕ ከለኩም ማዓና

ሰላም ሰላም ከመይ ቀኒኹም ኩራ ተኸታተልቲ መደብ ኤርኤቲቪ እዚ መደብ መደብ ሚሳል እዩ መደብ ሚሳል ካብ ሎሚ ጀሚሩ ብተመሳሳሊ ሰዓት ክፍኖ እዩ ኣብዚ መደብ ዝቐርበልና እምበኣር ውድድር ፈጥራዊ ሓሳብ ምህዞን ስንዓን ከምኡውን ምስ ምዕባለን ቴክኖሎጂን ዝተኣሳሰር ኢና ሒዝናልኩም ቀሪና ዘለና ንለዉ እምበኣር ሓደ ካብ መደባትና ዝኾነ ንውድድር ፈጥራዊ ሓሳብ ዘላሉ ትሕዝቶ ቀሪብናልኩም ኣለና ክሳብ መወዳእታ መደብና ምሳና ክፀንሑ ብክብሪ ዕድም ሰናይ ምቅታል

ማሕበር ኣብዝሓለፈ ከባቢ 30 ዓመት ክበሃል ዝከኣል ምስ ዝተፈላለየ መድረኻት ብምትእሳር ገሊኡ ምስ ፌስቲቫል መንእሰያት ተኣሳሰር፣ ገሊኡ ምስ ቅነ ውድ መንእሰያት ተኣሳሰር ኣበበይኑ ቦታታት እዚ ፈተናታት ናይ ምህዞን ሰንዓን ክግበር ፀኒሑ እዩ ማለት እዩ። እዚ እውን ናቱ መቐፀልታ እዩ። ስለዚ ካብዚ ክግበር ፀንሐ ፈተነታት እኹል ተመክሮ ክቐሰም ፀኒሕ እዩ።

ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ብዚ ናይ ምህዞን ሰንዓን ወይ ፈጠራዊ ሓሳብ መደብ ሓድሽ ኣይኮነን ኣብ ዝተፈላለየ እዋን ብዝተፈላለየ ኣገባብ ከካይዶ ፀኒሕ እዩ። እዚ ድማ ነቲ ቅድሚ ሕጂ ኣብ ዝተፈላለየ መድረኻት ፌስቲቫላት ቅነ ተምሃሮ ናይ ኤግዚቢሽን መድረኻት ዘካይዶ ዝነበረ ብዝተፈለየ ብዝተወደበ ኣገባብ ኣካይድዎ ኣብ 2025 ኣብ መፋርቅ 2025 ቅድሚ ማዓልቲ ኣብቲ ቅንያት ማዓልቲ ናፅነት ዝነበረሉ እዋን እቲ ሓበሬታ ወፂኡ ቅድሚኡ ከዓኒ ዓውደ ዘተ ተኻይዱ እንተወሓደ እቲ ኮንሰፕት ኖት ወይ ፍኖተ ካርታ ናይቲ መደብ ብኸመይ ክካያድ ኣለዎ ካብ ዝተፈላለዩ ጉዱሳት ርእቶ ተኣኪቡ ብዘይክኡ ነቲ መደባት ክሕግዝ ድኽእል ኣድማዕነትን ግብራውነትን ናይቲ መደብ ክዕዝዝ ድኽእል ሓሳባት ተኣኪቡ ድሕሪኡ ድማ እቲ ወረቐት ስራሕ ተዳልዩ ናብቲ መደብ ተሰጊሩ ማለት እዩ።

ምህዞን ሰናን ኣብ ዝተፈላለዩ ዋናት ኣብ ፌስቲቫላትን ቅነ ውዳቤን ኣብ ኮሌጃትን ክካየድ ፀንዩ እቲ ዝካየድ ዝነበረ ሓፂር እዩ መሃስቲን ድማ ኣብቲ እዋን እቲ ዝገብሮ ዝነበሩ ውድኣት ስራሓት ያቅርቡ ነይሮም እዚ ኮይኑ ከሎ እቲ እውትን ዘይእውትን ዝዋብ ሽልማት ዝነበረ ኪሳራታት ያጋጥም ነይሩ ንምንታይ እቲ ሓደ ሰብ ውዱእ ስራሕ ኣቅሪቡ እንርዘይተሸሊሙ እቲ ፋይናንሻዊ ቁጠቡ ካሃስዮ ስለ ዝክእል እዚ ተገምጊሙ ማለት እዩ ካልኣይ ወላ እቲ እውታት ዝበሃሉ

ሰባት ከም ማለት ዝወሃቦም ገንዘባዊ ሃገዝ ምስቲ ናቶም ዝሃልኮ ዝነበረ ዘይዳረግ ብምኳኑ ብዙታት ሃጓፋት ተፈጢሩ ኣብ 2025 ዝተገብረ ናይ ዘተ ነዚ ምምያት ተገይሩሉ እዚ ዓይነት ኣገባብ ክካይዳ ኣሎ ተባሂሉ ብዝበለፀ መንገዲ ክስርሃሉ መሃስቲ መጀመርያ ክንዲ ውድያት ፕሮጀክታት ካብ ዘቅርቡ ሓሳባዊ ፈጠራ ንካቅርቡ ጥራይ ተገይሩ ነቲ ፈጠራዊ ሓሳቦም ብዝግባ በቲ መማይ ኮሚቴ ዳያኑ ተፈጢሩ ዝግብኦም መማያታት ተገይሩ ማለት እዩ እጂ ሓደ ብልጫ ናይ እዚ እሱ እዩ።

እቲ ፍልይነቱ ክበሃል ዝከኣል ሓደ ቶም መንእሰያት ቶም ፈጠርቲ ወይ ቶም ሓሰብቲ ወይ ቶም ሰናዕቲ ዝበሃሉ ኣብዚ ሕጂ ዝተገብረ ውድድር ብዝተወደበ መገዲ ብሃገር ደረጃ ሓሳባቶም እቲ ፈጠራታቶም እቲ ናይ ምስናዕ ተበግስቶታቶም ብዝተወደበ ደረጃ ክግበር ስለ ዝተፈተነ እዩ ማለት እዩ። ምክንያቱ ኩሉ ግዜ ሓሳባት ናይ ፈጠራ ሓሳባት ራንደምሊ ብዘይተወደበ መገዲ እዩ ዝመፅእ። ኣብ ዝኾነ ግዜ ኣብ ዝኾነ ሰዓት ኣብ ዝኾነ ይትፍጠር ማለት እዩ ሓሳባት ዝመፀካ ማለት እዩ። ናብ ተግባር ክልወጥ ናብ ሕብረተሰብ ኣገልግሎት ዝህብ ተግባር ክልወጥ እተኮይኑ ግን ውዳበ የድልዮ ማለት እዩ። ስለዚ ሕማማት ኣብ ዝሓለፈ ከምዚ ንብሎ ፅንሕና ዝሓለፈ ዓመታት ብዙሕ ተበግሶታት እኳ ክውሰድ ተፀንሐ እቲ ኣወዳድባ ግን ከምዛ ናይ ዚ ዝተገብረት ውድድር ኣይኮነን ፀኒሑ ማለት እዩ። ስለዚ ሓደ ካብቲ ፍሉይ ዝገብሮ በብሞይኡ ኣምፂኻ ቶም መንእሰያት ቶም ፈጠርቲ ወይ ኣበገስቲ ናይቲ ሓሳብ እቲ ሓሳባቶም ደረጃ ብደረጃ መድረኽ ብመድረኽ ዝዓብየሉ ናይ ምክሪ ኣገልግሎት ናይ ሞያውያን ናይ ምክሪ ኣገልግሎት ዝውሃበሉ ዕድል ተኸፊትሎም ፀኒሑ ማለት እዩ። ስለዚ እዚ ሓደ ካብቲ ፍሉይነት ክበሃል ከኣል። ስለዚ ብቴክኒካዊ መዳይ ዝተፈላለዩ ሞያውያን ወይ ድማ ኣማኸርቲ ናይ ሞያን ኣማኸርቲ ተቐሪቦም እቶም መንእስያት ንዕኦም ዕድል ናይ ምሕታት ይኹን ርእይቶ ናይ መሃብ ይኹን ቀሪብካ እንታይ ክገብር ክእል ካብዚ ከመይ ገይረ ክዓቢ ክእል እቲ ሓሳብ ከመይ ገይራ ትዓቢ ትኽእል ናብ ተግባር ከመይ ገይራ ትዓቢ ትኽእል ናብ ዋኒን ከመይ ገይራ ትቅየር ትኽእል ስለዚ ብፋይናንሳዊ መገዲ ብከመይ ክትርኢ ትኽእል ብዙሕ ነገራት ክትሓስብ ክትፈጥርን ኣብ ባይታ ክትቅይሮን ዘሎ ጋፕ ኣዝዩ ተኣሽሙ እዩ፣ ኣዝዩ ዓብዩ። ስለዚ እዚ ፍሉይነት ናይ ዛ መድረክ እዚኣ ክብላ ዝኽእላነ ናይ ምምኻር ዕድል ከምኡውን እቲ ፋይናንሳዊ ናብ ተግባር ናይ ምቕያር ናይ ፋይናንስ ዕድላት እውን ብመንፅሩ ስፍሕ ዝበለ ኮይኑ ስምዓኒ እሞ እዚ ካብቲ ሓደ ፍሉይነቱ ክበሃል ይከኣል።

0: ሕጂ እዚ ካብቶም ቅድሚ ሕጂ ዝነበሩ መደባት ፍልይ ዘብሎ ቀንዲ እውን ናይ ፈጠራዊ ሓሳብ ውድድር እዩ። ካብ ስሙ ጀሚርካ እቲ ናይ ፈጠራዊ ሓሳብ ማለት ከዓ ሰብ ግድነት ውዱእ ምህዞ ወይ ፕሮቶታይፕ ወይ ቀዳማይ ሞዴል እንተ ዘይብሉ ካብ ውድድር ይዕገት ማለት ኣይኮነን። ሓሳቡ ሒዙ ይመፅእ። እቲ ሓሳብ ግን ተበጊሱ ክሳዕ ናይ መወዳእታ መድረኽ ንክበፅሕ ብስለቱ ኣብ መስርሕ ክዕቢ ናብ ዋኒን ዝሰግረሉ መንገዲ እውን ክጣጣዕ ተባሂሉ ዝተኸደ መስርሕ እዩ።
1: ሕጂ እቲ ፕሮጀክታት ብዙሕ ዳይቨርሲቲ ዘለዎ ማለት እዩ። ብዙሕ ብመንፅር ትሕዝቶ ኣብ ዝተፈላለየ ፅላታት ዘተኮረ እዩ ማለት እዩ። ኣብ ሕርሻ፣ ኣብ ፀዓት፣ ኣብ ኣይሲቲ፣ ኣብ ጥዕና

0: ምስ ሃብቲ ባሕሪ ወይ ምስ ናይ ዓሳ ብዙሕ ምስ ብዙሕ ምስ ኣከባቢ ብዙሕ ዝተኣሳሰር ፕሮጀክታት ወይ ሓሳባት ይመፅእ ማለት እዩ። ካብ ዝተፈላለየ ደረጃ ዕድመ ድማ ብዝተፈላለየ ደረጃ ትምህርቲ ድማ ብመንፅር ፆታ እውን ከምኡ ዳይቨርሲቲ ዝነበሮ እዩ። ስለዚ ሙሉእ ብዙሕነት ዝነበሮ ሓሳባት መፅኡ ክበሃል ከኣል። እዚ እንታይ እዩ ዘርእካ? እቲ መንእሰይ ወይ ድማ እቲ ሓሳብ ዘበግስ ሰብ ኣካል ናይቲ ሕብረተሰብ ኮይኑ ይኸይድ ምህላው ተኽእሎ ናይ ምፍጣርን ናይ ምሕሳብን ናይ ምስናዕን ተኽእሎ ድማ ልዑል ምዃኑ በዚ ክትግምት ትኽእል ማለት እዩ።
1: ናይ ኣስተገንዝብ ኣዋእቲ ሓሳስባ ወይ ከዓ እዚ ናይ ክሪቲካል ቲንኪን ዓቕሚ ናይ መንእሰያት ንብሎ ዝያዳ ከምዚ ዓይነት መደባት ምዝህሉ እዩ ሰብሲ ድርኺት ዝረክብ ዝያዳ። ምክንያቱ ሓደ ሰብ ርእዩ ሓሳብ ሒዙ መፅዩስ ብግብሪ ከዓ ነቲ ሓሳብ ናብ ተግባር ከቐይር ዝኽእል ወይ ከዓ ከሳልጥ ዝኽእል መድረክ ከም ዘሎ ንድሕር ፈሊጡ ዝያዳት ናይ ኣስተገንዝባዊ ሓሳስባ ወይ ከዓ ናይ ክሪቲካል ቲንኪን ዓቕሙ እሱ ከዓ ናብ ምህዞ ዝደፍኦ ማለት እዩ። ናይ ምዕባይ ተኽእሉ ዓብዩ ብዓብዩ ከዓኒ ኣብ ማሕበረ ቁጠባዊ ዕቤት ናይ ሓደ ሕብረተሰብ ብፍላይ ምስ ሕብረተሰብና ዝያዳ ኣብ ሕርሻ ዝምርኮስ ሕብረተሰብ ምስ ምዃኑ ኣብ ሕርሻ ኣብ ፀዓት ንዕኡ ዝመሳሰል ፅላታት ኣብ ትምህርቲ ንዓና ዝመስል ካብ ኮንቴክስት ደረጃ ነገራት ክህልወና እንከሎ ብፍላይ እቲ ኣብ መድረክ ኣብቲ መድረክ ዝነበረ ንሪኦ ዝነበርና ገሊኡ ናይ መተግበሪ ኣፕሊኬሽናት ገለ እውን ንዓና ዝመስል እዩ፣ ንዓና ዘገድስ እዩ፣ ንዓና ከዓ ዘድሊ እዩ። ስለዚ ኣገዳስነት ናይ ዝመደብ በዚ ሕጂ ዝገለፅክዎ እውን ዝውዳእ ኣይኮነን፣ ግን ክቕፀል ዘለዎ ምዃኑ ጥራይ ዘረጋግፅ
2: ውድድር ፈጠራዊ ሓሳብ ማቐፀልታል ናይቲ ማሕበር ክሰርሖ ዝፀንሐ ዝተፈላለየ ስራሓት ምስ ምህዞን ሰንዓን ዝተሓሓዝ ስራሓት እዩ። ስለዚ እቲ ዕላማታቱ ከዓ ምስኡ ተወሂዱ ዝኸይድ ወይ ከዓ ንዑ ዘሰኒ እዩ። ብሓፈሹ ንጥፈታት ናይ ምህዞን ሰንዓን ኣብ ማሕበር እዚ ውድድር ከዓ ብቐንዱ ኣብ መንእስያት ዘለ ናይ ተባላሓትነት ኣብ ሕብረተሰብ ዘሎ ብድሆታት ናይ ምልላይ ብቕዓት ናይ ምምሃዝ ናይ ምስናዕ ናይ ምምሕያሽ ብቕዓት ናይ መንእሰያት ንምዕባይ ወይ ከዓ ንምምልማሉ ተቐዳማይ ዕላሙ ከም ባህሊ ክኩስኳስ መንእሰያት ኣብቲ ከባቢኦም ዘሎ ሕብረተሰቦም ዘሸግሮ ዘሎ ብድሆታት ከለልዩን ክፈትሑን ዝኽእልሉ ብቕዓት ክህልዎም እዩ እቲ ዕላሙኡ። ካብቲ ሕጂ ቅድሚ ሕጂ ክካየድ ዝፀንሐ ንጥፈታት ብምንታይ ይፈልዮ? ግን ሓደ ቅድሚ ሕጂ ኣብ ፌስቲቫላት ኣብ ዝተፈላለየ ናይ ኤግዚቢሽን ውድድራት ድሕተት ዝነበረ ውዱእ ዝኾነ ፕሮጀክት ኣብ ከተምፅእ ወይ ከዓ እዚ ሓደ ሞዴል ወይ ፕሮቶታይፕ ከምፅኡ ይግደዱ ነይሮም ማለት እዩ። ኣብዚ ውድድር ግን እቲኦም ሓሰብቲ ሓሳቦም ሒዞም ጥራዮም ክመፁ፣ ስለዚ እዚ ሓደ ብልጫ ኣለዎ ወይ ከዓ እቲ ዕላማ ከዓ ካብ ሓሳብ እዩ ዝብገስ ማለት እዩ። ካልእ ጎኑ ጎኑ ሓሰብትን ሕብረተሰብን ኣውፈርትን ክራኸቡ ከዓ ሓደ ዕላማ ይገብር ማለት እዩ። ንኣብነት ሓደ ሓሳባይ ሓደ ሓሳብ ሒዙ እንተመፅኡ ምስ ሕብረተሰብ ንክላለ መፅናዕቲ ንክገብር ቴክኒካውን ናይ ዋኒን ኣልያ ይግበረሉ እዩ። ብኡ መንፀር ከዓ እቲ ኣብ ዋኒን ከውፍር ዝደሊ ኣካል ከዓ ኣብዚ ውድድር ተሳቲፉ ክሰምዕ ሓሳባት ክወስድካ ሓደ ካብቲ ዕላማታት ናይ ማለት እዩ። ስለዚ ባይታ ንምፍጣር እዩ ሓሳብ መፅኡ ሲ ኣብ ሓሳብ ንኸይመውድ ናብ ተግባራዊ ክቕየረሉ ዝኽእል ባይታ ንምንፃፍ ሓደ ካብቲ ዕላማታት እዩ ማለት እዩ።
0: ብዝተወሰኑ ሞያውያን ብዝተወሰኑ ቁፅሪ ክተኣልዩ ኣሸጋሪ እዮም። ምክንያቱ እቲ ሓሳባት ናይ ባዕሉ ብዙሕነት ስለ ዘለዎ ማለት እዩ። ስለዚ ሓደ ካብቲ ማሕበር ክገብሮ ዝፈተነ እንታይ እዩ? ነዚ ዝበቅዕ ናይ ኣማኸርቲ ናይ ሞያውያን ኣማኸርቲ ምቕራብ ማለት እዩ። ስለዚ ዝተፈላለየ ድሕረ ባይታ ናይ ትምህርቲ ዘለዎም ናይ ተመክሮ ዘለዎም ኣማኸርቲ ሞያውያን ተቐሪቦም ማለት እዩ። ምስ ኩሉ ነቲ ዝቐረበ ፕሮጀክታት ብብቕዓት ከንብብዎ ብብቕዓት ክርድእዎ ርእቶ ክህብሉ ብርእሰ ተኣማንነት ርእቶ ክህብሉ ንቕድሚት ከሰጉምዎ ዝኽእሉ ሞያውያን ካብ ብቴክኒካዊ መዳይ ክኸውን ይኽእል በቲ ናይ ዋኒን መዳይ ክኸውን ይኽእል ተቐሪቡ ማለት እዩ። ስለዚ ተራ ናይዞም ሞያውያን ኣመኽርቲ እንታይ እዩ ነይሩ ነቶም ኣበበይኑ መድረኻት ናይቶም ሓሰብቲ ነቶም ኣቕረብቲ ናይቲ ሓሳብ ፈጠርቲ ዝበሃሉ ሰናዕቲ ዝበሃሉ ንዕኦም ምኽርን ኣልያን ምሃብ ማለት እዩ ናይ ዳንነት እውን መሰረታ ናይ ዳንነት ኣሽሙ ኣይኮነን ነይሩ ማለት እዩ
3: ብሓፈሻ ከምዚ ዓይነት ውድድር ክዳሎ ከሎ ሓደ ሓሳብ ኣብ ርእሲ ጥራይ ተዓፅዩ ንክተርፍ ወይ ስቕኢሉ ሓደ ሰብ ጥራይ ሒዝዎ ክፀንሕ ዘይኮነስ ናብ ባይታ ተቐይሩ እቲ ሕብረተሰብ ክጥቀመሉ ዝኽእል ኣገባብ ንምንዳይ እንድዩ ንሕና ከ ኣብዛ ውድድር እዚኣ ንኣሳ 6ዱሽተ ወርሒ ኢና ፀኒሕና ተወዳደርቲ ዘቕረብዎ ሓሳባት መጀመርታ በቲ ሓሳባኡ ከሎ ተመርሚሩ ሽዑ ናብ ቴክኒካል ክኸውን ይኽእል ድዩ ግብራዊ ክኸውን ይኽእል ድዩ እዚ ሓሳብ ተመሚዩ ማለት እዩ ብድሕሪኡ ከዓ ናብ ዋኒን ክቕየር ይኽእል ዶ ወይ ኣብቲ ቁጠባ ከንታይ ዓይነት ፅልዋ ክህልዎ ይኽእል ከዓ ተገምጊሙ ማለት እዩ ሕጂ ን6ዱሽተ ወርሒ ከምዚ ዓይነት ሓሳብ ሒዙ ክቕፅል ከሎ እቲ ሰብ ንባዕሉ ዝፈጥረሉ ብዙሕ ብልጫታት ኣሎ ማለት እዩ ሓደት ኣብኡ ኣብቲ ክፍሊ ደያኑ ድነበረ ዓቕሚ ሰብ ካብ ብዙሕ ፅላታት ዝመፀ ስለ ዝኾነ ንባዕሉ ሓደ ኤክስፖር ፈጢሩሉ እዩ ማለት እዩ ንሓንቲ ሓሳብ ሒዝዋ መፅኡ ጥራይ ዘይኮነስ ብኸመይ ኣገባብ ክህትማ ይኽእል ብኸመይ ኣገባብ ናብ ግብሪ ክትቀየር ትኽእል እውን ሓጊዝዎ እዩ ማለት እዩ
0: ካልኣይ መምዘኒ ወይ ድማ እቶም መንስያት ክቐስምዎ ዘለዎም ትምህርቲ ወይ ድማ ተመክሮ ድማ እቲ ዋኒናዊ መድሂ ማለት እዩ ምክንያቱ ሓደ ሓሳብ ፀገማት ሕብረተሰብ ንምቅላል እዩ መፅኡ ክትብል እንትሕዳ ኮንካ ኣብ ሕብረተሰብ ክወርድ ክኽእል ኣለዎ ሓሳብ ጥራሕ ኮይኑ ተርፍቶ ኮይኑ ከምኡ ማዓት እዩ እዚ ማዕለያ ይብሉን ደረጃ ዓለም ክንተርእና ማዓት ሓሳባት ክውገሱ ክእሉ እዮም ኣብ ባይታ ወርዱ ድዮም ኣይወርዱን ካልእ ሕቶ ማለት እዩ ስለዚ ኣብ ባይታ ክወርድ ንሕዳ ኮይኑ እቲ ሓሳብ ነቲ ዝተባሃለ ዕላማ ናይ ሕብረተሰብ ፀገማት ከቃልል ንሕርዳ ኮይኑ ናብ ባይታ ክወርድ ክኽእል ኣለዎ ናብ ባይታ ዝወርድ ድማ ናቱ ኣገባባት ኣለዎ ማለት እዩ ብመንፅር ዋኒን ኮይኑ እዩ ናብ ባይታ ክወርድ ማለት እዩ ስለዚ እቲ ሓንቲ ፕሮጀክት ወይ ሓሳብ ከመይ ገይራያ ናብ ባይታ ትወርድ ናብ ዋኒን ተቕይራ ከመይ ገይራያ ናብ ባይታ ትወርድ ድማ ነዚ ዘማኽሩ ኣባላት ድማ ተቐሪቦም ማለት እዩ ስለዚ እቶም መንእስያት ብክልቲ እዩ እዚ እናተሓገዙ እኦም ክመፁ ፀኒሖም ማለት እዩ ስለዚ እዚአን ተን ቀንዲ መምዘኒ ቴክኒካዊ መዳይ ነይሩ ናይ ዋኒን መዳዩ ድማ ነይሩ ከመይ ጌርካ ናብ ዋኒን ተቐይሮ ከመይ ጌርካ ናብቲ ሕብረተሰብ ትመልሶ ነቲ ሓሳብ ነቲ ሕብረተሰብ ከገልግል ትገብሮ ድማ እዚአን ካብተን ኣብዚ መድረክ ዝነበረ እየን ማለት እዩ
4: ብዓይኒ ቴክኒካል ክንሪኦ ከለና እቲ ሓደ ብጉጅለ እንተኮይኖም ነቲ ስራት ወይካትም ጉጅለ ንብሎም ብዝተፈላለዩ ሞያታት እንኮይኑ ምስቲ ዘቅረቡ ሓሳባት ይዳረግ ድዩ ብና ሓደ መማየት እዩ ካልኣይ እቲ ዝጥቀምሉ ማቴርያልስ ወይከዓ ንጥረ ነገራት ኣብ ውሽጢ ኣዲሎ ዶ ኢልና ንፍትሾ ማለት እዩ ሳልሳይ ነዚ ምስ ተሰርሐሲ ኣብ ህብረተሰብ ክፅገን ይክእል ድዩ ዝኮነ ነገራት እንድራ ኣጋጢሙ ህብረተሰብ ኣዌር ኮይኑ ክገጥሙ ይክእል ድዩ ወይከዓ እቲ ባህሉ እቲ ሰናይ ወይከዓ እቲ መሃዚ ገብሮ ዝክእል ነገራት ኣለዎ ድዩ የለን ኢልና ንፍትሾ ማለት እዩ
0: ሕጂ ናብ ተግባር ክቅየር ድሕርዳ ኮይኑ ብመሰረቱ ሓደ ነገር ክስራሕ ንድሕርዳ ኮይኑ እንታይ የድልዮ እንታይ የድልዮ ብመንፅር ንጥረ ነገር ካብምንታይ ክስራሕ ሓደ ሓሳባት ኣብ ሓሳባት ኣሎ ምናልባት ኣብ ተግባር ክውረድ ከሎ ናብ ስራሕ ናብ ኣቕሓ ናብ ኣገልግሎት ተቐይሩ ክውረድ ከሎ ናህባይታ ግን ብመሰረቱ ዝመፅእ ብምንታይ ክስራሕ እዩ እንታይ ንጥረ ነገራት እዩ ዝሓትት ካበዮም እዞም ንጥረ ነገራት እዚኦም ክመፁ ዋጋታቶም ከመይ እዩ ዝመስል እቲ ኣቕሓ እንታይ ዓይነት ኣቕሓ እዩ ናብ ማርኬት ክቕይር ይኽእል ድዩ ተኽእሎ ናብ ዕዳጋ ናይ ምቕያር ተኽእሎታት ኣለዎ ድዩ ንዕኡ ንምስራሕ ዘድልዩካ ፀጋታት ካበዮም ክመፁ ብመልክዕ ልቓሕ ድዮም ክመፁ ብመልክዕ ግራንድ ድዮም ክመፁ ዝኾነ ፅላት ወይ ሴክተር ሓላፍነት ወሲዱ ድዩ ክተግብሮም ብኸመይ እዮም ናብ ተግባር ዝቕየሩ ብዙሓት ሕቶታት ኣለዉ ኣብ ተግባር ተቐይሩ ኣብ ዕዳጋ ተቐይሩ ገዛ ኣለዎ ድዩ ዓዳግ ኣለዎ ድዩ መንክዕ ድጎ እዩ ብኸመይ ብክንደይ ዋጋ ክዕዳግ ምስቲ ኣብ ዕዳጋ ዘሎ ተመሳሳሊ ዝኾነ ኣቕሓ ተመሳሳሊ ዝኾነ ኣገልግሎት እንታይ ብልጫ እዩ ዘለዎ ብመንፅር ፋይናንስ እንታይ ብልጫ እዩ ዘለዎ ብመንፅር ቴክኒክ እንታይ ብልጫ እዩ ዘለዎ ብመሰረተ ተወዳደርቲ ኣለዎ ድዮም ኣቕሓሲ ተወዳዳርነት ኣለዎ ድዩ ኣብ ዕዳጋ ብኸመይ ክወዳደር እዩ

0: ኣለዎም ማለት እዩ።
1: ኣብ ዝበዝሐ ዘጋጥም ዝነበረ ኣብቲ ዝቀረበ ወረቃቅቲ ማልቲፋሰትድ ወይ ከዓ ኩሉ መደያዊ ወይ ኩሉ ክርናዓዊ ዝኾነ መፅናዕትን ምርምርን ሕጂ እንታይ እዩ ሓደ ዝዓብየ ዝቐሰምና ተመክሮውን ንሕና ወላቲ መላእ ተወዳዳሪ ኣብቲ መደብ ዝነበረ ሓደ ሓሳብ ሒዝካ ክትቀርብ ትኽእል ኢኻ ነቲ ሓሳብካ ስነ ፍልጠታዊ ክትገብሮ እንድሕር ኮንካ ስነ ፍልጠታዊ ብመዳይ ቴክኒክ፣ ስነ ፍልጠታዊ ብመዳይ ቢዝነስ፣ ስነ ፍልጠታዊ ብመዳይ ተውፅኦ ወፃኢታትን ዳሓተካ ግዜን እውን ክርአ እንድሕር ኮይኑ ብምልኣት እኹል ግዜ ክወሃቦ ክኽእል ኣለዎ፣ መፅናዕቲ ክግበረሉ ክኽእል ኣለዎ። ኣብዚኡ ሕጂቲ ሃጓፋት ዝረአ ነይሩ ሓደ ሰብ ሓሳብ ሒዙ ይመፅእ ነቲ ሓሳቡ ከተግብረሉ ዝኽእል ሜላ ኢሉ ዝሓስቦ ኣሎ። ናብ ፕሮቶታይፕ ወይ ከዓ ናብቲ ቀዳማይ ሞዴል ገጹ ስለ ዘይሰገረ ግን እተን ብድሆታት ርእይዎ ናይ መፀኒ ሕጂ እቲ ብኮሚተ ዳንነት ወይ ከዓ በቲ ቦርድ ዝውሃብ ዝነበረ ሕጂ ፎርሳይት ናይ ምግባር ወይ ከዓ ነቲ ናብ ትግባር ክትከይድ ከለካ ኣብ ባይታ ክጋጥመካ ዝኽእል ነገራት ተገምጊሙ እዩ ዝውሃቦም ነይሩ ሕጂ እቲ ሰብ ኢንስፓይርድ ኮይኑ እዩ ዝመፅእ ድርኺት ኣለዎ ገለ ግን እቲ ብምልኣት ስነ ፍልጠታዊ ንምግባር ዝሕግዞ ነገራት ከዓ እዩ ዝረክብ ነይሩ ትብስለት ንብሎ ዘለና ወይ ከዓ ድማዕነት ናይቲ ፕሮጀክት ከዓ ብከምኡ ረጋገፅ ነይሩ ማለት እዩ ነፍሲ ወከፍ መድረኽ
2: እዋ መጀመርያ እንታይ ዝኮነ መሃዚ ካቀርብ ይክእል ስነ ሓሳባዊ ምህዞ ካቀርብ ይክእል እዩ እድሜ ኣይፈለን እዩ ፀወታ ኣይፈለን እዩ ትምህርቲ ኣይፈለን እዩ ካቀርብ እንድ ኮይኑ ግን ኩሉ ሻ እንታይ ክረአ ኣለዎ ኣብ መወዳእታ እቲ ሓሳብ ኣብ ተግባር ከምትከውን ካሃስብ ኣሎ ካሃስብ እንድ ኮይኑ መጀመርያ ጉጅለ ክፈጥር ኣሎ ብውልቂ እንድ ኮይኑ ዓብዪ ፕሮጀክት እንድ ኮይኑ ብውልቂ ከም ዘይስራ ክፈልጥ ኣሎ ወይ ከዓ ክኢላታት ክህሉ ኣሎ ኣብ ጎኑ ኢልና ንሃስብ ካልኣይ ደሞ እቲ ካቀርብ ዝሃስቦ ሓሳብ መብዛሕትኡ ግዜ ምስ ህብረተሰብ ዝራከብ ክኾን ኣሎ ለውጢ ካብ መፅእ ዝክእል መንገድታት ክፈጥር ኣሎ ኢልና ንሃስብ ወይ ከዓ ኣብ ትካላት ወይ ከዓ ኣብ ህብረተሰብ ኣብ ኮሚኒቲ ማለት እዩ ኣብ ከምኡታት ፀቂጡ ንርሰርዩ ናይ ክወተሉ ዝክእል መንገድታት ኣብዩ ማለት እዩ ሳልሳይ እንብሎ ዘለና ድሞ እቲ ዝጥቀመሉ ኣቁት ንጥረ ነገራት እ ብቀሊሉ ክርከብ ዝክእለሉ መንገድታት ክፈጥር ኣሎ እዚ እንተ ኮይኑ እቲ ሓሳብ ብቀሊሉ ኣብ ተግባር ክበፅእ ይክእል ኢልና ናምን ማለት እዩ
3: ብኣተክሮ ዝረኣዩ ፕሮጀክታት ወይ ከዓ ናብዚ ዝመፁ ሓሳባት እሞ ብከመይ ንመምዮም ወይ ነየናይ ፕሮጀክት ኢና ብኣተክሮ ክንሪኦ ከም መደብ ተታሒዙ ዘሎ ንዝብል ሕቶ ከዓ ኩሉ ሓሳብ ከተወዳድሮ ኣይትኽእል ኒካ ሓሳብ ሕማቅ ሓሳብ ወይ ፅቡቅ ሓሳብ ኣይትብኒኻ ካብኡ ናብኡን ግን ከምቲ ውድድር ፈጠራዊ ሓሳብ ንምዕባለ ሕብረተሰብ ዝብል ቴማ ዘለዎ ተቐዳምነት ዝውሃብ ንምዕባለ ሕብረተሰብ ዘገድስ ድዩ ሕቶታት ናይ ሕብረተሰብ ወይ ከዓ ብድሆታት ናይ ሕብረተሰብ ክምልስ ይኽእል ድዩ እዚ ሓደ ካብቲ ብኣተክሮ ዝጥመት እዩ ወይ ከዓ ከም መምዘኒ ክውሰድ ዝኽእል እዩ ካልእ ሓሳብ ንብል ክሳብ ዝሃለና መበቆላዊ ሓሳብ ክኸውን ንፅበዮ መበቆላዊ ሓሳብ ከዘይኮይኑ ከዓ ናይ ሰንዓ ወይ ከዓ ናይ ምምሕያሽ ብውሕዱ ቫልዩኣት ዝገብር ወይ ከዓ ወሳኺ ናይ ክብሪ ዘለዎ ከዓ ክኸውን ከዓ ትፅቢት ንገብር ማለት እዩ ካብኡ ሓሊፉ ካብ ሓሳብ ናብ ተግባር ተመልሚሉ ክሰጋገር ዝኽእል ሓሳብ ክኸውን ብኣተክሮ ክንሪኦ ኢና ማለት እዩ እንታይ ማለት እዩ እዚ ብስለት ቴክኒካዊ ብስለቱን ናይ ዋኒን ወይ ከዓ ናይ ቢዝነስ ውጥኑ ብስለቱን ከዓ ክረአዩ ኣብኡ ሓገዛት እንተድልዩ ከዓ ሓገዛት ክግበር እዩ ማለት እዩ ናይ ስልጠና ሓገዛት ክግበር እዩ ናይ ምክርን ማዕዳን ሓገዛት ክግበር እዩ ውድድር ክሳብ ዝኾነ ከዓ ናይ ምምዛን ኣገባባት ከዓ ኣለዎ ማለት እዩ እዚታት ብኣተክሮ ይረአ ካልእ መፅናዕቲ ተካይዱሉ ዶ እቲኦም ሓሰብቲ ሓሳቦም ሒዞም ክመፁ ከለዉ ግቡእ መፅናዕቲ ኣካይዶም ዶ ኣካል ናይቲ ግምገማ ወይ ከዓ ናይቲ መመያ ክኸውን እዩ እጂ ሓሳቢ ብደረጃ ትምህርቲ ብትምህርቲ በቂዖ ክመፅእ ክእል እዩ ወይ ከዓ ብተመክሮ በቂዖ ክመፅእ ክእል እዩ በቲሉ በቲሉ ግን ቴክኒካውን ናይ ቢዝነስ ብስለትን ኣለዎ ዶ ኣፅኒዖም እኒኦም ነቲ ሕብረተሰብ ይፈልጥዎ ዶ ነቲ ዕዳጋ ይፈልጥዎ ዶ ዝብል ከዓ ኣብቲ መምዘኒ ከም ኣተክሮ ክረአ እዩ
2: እዚያ ወዲድር እዚ ፈጥራዊ ሓሳብ ክንብል ከለና ፈጥራዊ ሓሳብ ከሎ ኣብ መወዳእታ ክንረአ ዘለና ኣብ ተግባራዊነት ክበፅእ ኣሎ ዝብል ዕላማ እዩ ፈጥራዊ ሓሳብ ኣሎ ኣብ መድረካት ዝተፈላለየ መቀኒታት ተገይሩ ኣብ መወዳእታ ኣብ ተግባራዊ ክኾን ኣሎ ንምንታይ እቲ ዕላማ እዚ ኩሉ ዝካየድ ዘሎ መስርዕ

0: ኣብ ህብረተሰብ ለውጢ ካመፅእ ይግብኦ ኢልና ስለንኣምን ማለት እዩ። ስለዚ እዚ ክካየድ ዝፀነ መስረ እቲ ኣርባዕተ መድረካት ከሎ እቲ ቀዳማይ ብድፉን እዩ ተራዩ ንህብረተሰብ ዝጠቅም ተባሂሉ መጀመርያ ተፈልዩ ማለት እዩ። እዚ 92 ኣቅረብቲ ምንዞታት ነይሮም ካብዚኦም ተመሚዩ እቲም ካልፉ ዝግብኦም ማለት ንህብረተሰብ ይጠቅም ኢልና ዳሃሰብናዮ መጀመርያ ተሰርዩ ማለት እዩ። ብድሕሪኡ እቲ ካልኣይ መድረክ ነቶም ተወዳደርቲ ግዜ ብምሃብ ወይ ከዓ ናይ 5-7 ደቂቃ ብምሃብ ሓሳቦም ክገልፁልና ንና ብቴክኒካዊ መንገዲ ደሞ ክንሪኦ ንና ዘይተረዳና ነገር ካብኦም ክንረክብ ክንማመዮ ፀኒና ማለት እዩ። እቲ ሳልሳይ መድረክ ደሞ ምስትዮም ምስ ካልኦት ኮሚቴ ምስቲ ናይ ዋኒን ምትእሳር ዘለዎም ሰባት ኮይና ደሞ ናብቲ ዝበለፀ መድረክ ካልፉ ከምዝግብኦም ዝተፈላለየ ሓሳባት ይብናዮም። ተወዳደርቲ ደሞ ነዚ ሓሳባት ብምርኣይ ኣመሓይሾም ኣብቲ ራባይ መድረክ በፂኦም ማለት እዩ። ቅድሚ ራባይ መድረክ ምብፅኦም ግን ብቴክኒካል ሃገዝ ተገይሩሎ ኣብ ርእሲ እዚ ናይ ዋኒን ውጥን ዋኒን መተግበሪ ክኾን ናይ 2 መዓልቲ ኣስተምሮ ተዋሂቦም ማለት እዩ።
1: እዚ ውድድር ናይ መፃኢ መደባትና እዚ ውድድር ክቐፅል እዩ። እዚ ቀዳማይ ውድድር እዩ። ካልኣይ ሳልሳይ ውድድር እናበልና ክንከይድ ኢና። ስለዚ ሓሳብ ልቦ ዘይሰምረሉ መንእሰይ ኣይክህሉን እዩ ማለት እዩ። ሓሳብ ተሃልዩ ሲ ናብ ተግባር ክቕየረሉ ዝኽእል መኣድታት ሲ በብዙሩስ ክዳለዩ ክዋደድ እዩ።
2: ብዙሓት መንእሰያት ኣለዉ ኣብዚ ፈጠራዊ ሓሳብ ክሳተፉ ድሌት ዘለዎም ካብ መላእ ሃገር። እዚ ሓበሬታ እዚ ምስ መፀስ በብዝጥዕሞም ኣገባብ መልሲ ተግባር ሂቦም ማለት እዩ። ስለዚ እዚ ዓበ ዕድል እዩ። እንታይ ማለት እዩ? እቲ መንእስያት ኣካል ናይቲ ሕብረተሰብ ኮይኖም ፀገማት ናይቲ ሕብረተሰብ እናተዓዘቡ፣ እናሰምዑ፣ እናተመከሩ እዮም ዝኮኑ ዘለዎ ማለት እዩ። ስለዚ እዚ ዓብ ዕድል ክኮስኮስ ዘለዎ ክዓቢ ዘለዎ እቲ መንእሰይ ሲ ኣካል ናይቲ ሕብረተሰብ ኮይኑ ሽግራት ናይቲ ሕብረተሰብ ፀገማት ናይቲ ሕብረተሰብ ቁጠባዊ ፀገማት ይኹን ካልእ ማሕበራዊ ፀገማት ይኹን ነዚ እናላለየ እንዳሕዳ መፅኡ ነዚ እንዳተረድአ ንክመፅእ ንሕዳ ጎስጉስናዮ ፍትሑ ድማ ምፍትሑ ድማ ተሳታፍነት ክህልዎ እዩ ማለት እዩ እቲ መንእሰይ። ናይ ፈጠራ ውድድር ብፍላይ ናብ ተግባር ክሰጋገር ንሕዳ ኮይኑ ክሓልፎ ዘሎ መስራሕትን ዝሓቶ ፀጋታትን ቀሊል ነገር ኣይኮነን። ስለዚ ብሓደ ትካል ንኣብነት ብማሕበር ጥራሕ ክኸውን ዝኽእል ኣይመስለንን።
1: ኣብ መጨረሻ ክላቦ ዝደሊ ሓደ ሓሰብቲ ሓሳቦም ሒዞሞ ኮፍ ከይብሉ ብዝተፈላለየ ምክንያት ማለት እዩ ሒዞሞ ክመፁ እንተኾነ ተወዳዲሮም ክዕወቱ ከዘይኮይነኸ ኣብቲ መስርሕ ብዙሕ ተመክሮታት ክቐስሙ ምዃኖም ስለዝኣምን ሓሳቦም ሒዞሞ ክመፁ። ካልኣይ እዚ ናይ ሓሳብ ውድድር ክሳብ ዝኾነ ብዙሕ ሞያ ዘለዎም ተመክሮ ዘለዎም መንእሰያት የድልዩ እዮም። ስለዚ ሞያዊ ኣበርክቶ ክገብር ዝኽእል መንእሰይ እውን ወላ ተወዳዳሪ እያ ይኹን ብብዙሕ ነገር ከማእዝኖ ስለዝኽእል ነዚ ውድድር ሞያዊ ኣበርክቶኦም ክገብሩን መንእሰያት ንዕድም። ብቐንዱ ግን ንኣውፈርቲ መንግስታውያን ይኹኑ ዘይመንግስታውያን መሻርክቲ ማለት እዩ ከምቲ ቅድሚ ሕጂ ክገብርዎ ዝፀንሑ ናይ ሽርክነት ስርሖም ብዝሓየለ ብዝሰመረ ኣገባብ ነዚ ተበግሶ ክቋደስዎ ከዓ እላቦ።
3: እዚ ሕጂ ተመላሊእካ ዝግበር ስራሕ እንዲ ናይ መሻርክቲ እዩ። ሓሰብቲ መፅኦም ኣለው ማሕበር ነቲ መደብ ወዲቡ ኣካይድዎ ኣሎ። ኣብ መወዳእታ ሕጂ ሰንሰለት ከምኡ እንዳበለ እዩ ድቕፅል ሪለይ እዩ። ስለዚ ኣውፋር ድዩ ቅዱስ ትካል ናይ መንግስቲ ድዩ ክኸውን እቲ ዘገድሶ ዞር እዩ ፈጠራዊ ሓሳብ ኣለል እዩ ንዕኡ ከተባብዕ ዝያዳ ክደፍእ ቀፃልነት ናይዚ መደብ ዝኸውሕስ ትኽእል ከዓ ንስ እዩ ከዓ መወዳእታ
2: ሕጂ ተጀሚሩ ኣሎ ብንኡስ ዓቐን ብቐፃሊ እዚ ተመክሮ እንዳደለበ ኣሰራርሓቱ እንዳገምገመ ኣገባባት እናውፅአ መምርሒታት እናውፅአ ናይ ስራሕ መምርሒታት እናውፅአ ከመይ ገይሩ ይዓቢ ኣካላት ካልኦት ኣካላት ናይ መንግስትን ብሕታውያን ኣካላትን ከመይ ገይሮም ይዋስእዎ እውን ሓደ ሰነድ እንዳዳለወ ዝቕፅለሉ መገዲ ከይተበትከ ዝቕፅለሉ መገዲ እቶም መንእስያት ድማ እዚ ከም ሓደ ዕድል ሓደ

0: ከም ሓደ ባይታ ነቲ ሓሳቦም ኤክሰርሳይዝ ንክገብሩ መፂኦም ምክሪ ንክረኽቡ ሎሚ ቁርብ ኣንፈት ዝሃበካ ዝተረኣየካ ነገር ድሕሪ 10 ዓመት ናብ ገለ ጭቡጥ ነገር ክቅየር ይኽእል እዩ። ከምኡ እዩ መስርሒ ናይ ምህዞን ሰንዓል ማለት እዩ። ብሓንቲ ግዜ ስቲም ኢሉ ብሓንቲ ግዜ ሰተት ኢሉ ዝኸይድ ነገር ኣይኮነን። ምህዞን ሰንዓን ብዙሕ ውፃእ ውረድ ኣለዎ ማለት እዮም ናይ ፈጠራን ናይ ምህዞን ናይ ሰንዓን እድላት። ግን ነዚ ዝኣሊ ኣካል ካብ ሕጂ እንተዘይቆይሙ ኩሉ ዝምልኮቶ ኣካል ከዓ ንዕኡ እንተዘይደጊፍዎ እቶም መንእስያት ክተባብዑ ክርእዩ ክሓስቡ እውን ዕድል ስለ ዝኸፍት ኩሉ ኣካል ናይ መንግስቲ ኩሉ ኣካል ብሕታዊ ኣካል ኩሉ ሕብረተሰብ ብሓፈሽኡ ኣብ መንእስያት ዝግበር ወፍሪ ስለዝኾነ ኣብ መንእስያት ዝግበር ወፍሪ ድማ ኣብ ሃገር ዝግበር ወፍሪ እዩ ኣብ መጨረሽኡ ማለት እዩ። ስለዚ ነዚ ተረዲኡ ኩሉ ኣካል ክሳተፈ ኣለዎ ዝብል ሓሳብ ኣለኒ ማለት እዩ።
1: እዚ ከምዚ ዓይነት ነገራት ኣገዳሲ እዩ። ሕጂ ዋላ ተመክሮ ናይተን ዓበይቲ ምዕቡላት ሃገራት ተርእና ብከምዚ ደቂቕ ድመስል ነገር ሓሳብ ምንጫዊ ጥራዩ እቲ ዝዓበየ ለውጢ ኣብ ቴክኖሎጂ ክኸውን ይኽእል፣ ኣብ ቁጠበአን፣ ኣብ ትምህርቲ፣ ኣብ ኩሉ ነገር ድመፅእ ደሎ። ስለዚ ኣተክሮ ዝምልከቶ ኣካል ብፍላይ ኣተክሮ ክህቦምን ዝያዳ ከዓ ከተባብዖምን ይግባእ እብል ኣነ ማለት እዩ። ምሕሳብ ብዚ ከምዚ ዓይነት ነገራት ከዓ ዕድማ ኣይፈልን እዩ፣ ፆታ ኣይፈልን እዩ። ብኸመይ ከመሓይሽ ይኽእል ናይ ሕብረተሰበይ ፀገም ወይ ሂወት ከመይ ገይረ ከመሓይሻ ይኽእል ኢልካ ብተሓስበሉ እዋን ስሒስካ ምፃእ ጥራ ይኽብል ዝኽእል ክሳዕ ዘይ ሞትካስ እታ ሓሳብሲ ተቋርፅን እያ ማለት እዩ።
2: ከመይ ፀኒሕኩም ኩራ ተከታተልትና ንውድድር ፈጠራዊ ሓሳብ ዘላሊ ትሕዝቶ ኢና ክንከታተል ፀኒሕና። ኣብ ዝመፅእ መደብና እምበኣር ኣብዚ ውድድር ዝቐረባ ሓሳባት ሒዝናልኩም ደጊምና ክሳብ ንራኸብ ብሮህ ቅናል።

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: መደብኩም መደብ ስነ ፍልጠት ከም ወትሩ ኣብዚ ሰዓት እዚ ኣብ ኤሪቲቭ ትቐርብ መደብ እያ። ሰላምታ ይረሳዕናን ክቡራትን ክቡራንን ተኸታተልቲ መደብና ከመይ ቀኒኹም? ንሎም እምበኣር ኣስናንኩም ብፅሬት ሓዙን ኣፅፋርኩም ኣሕፅርዎን ዝብል ንኡሳር እስቲ ኢና ሒዝናልኩም ቀሪብና ዘለና። ክሳብ ፍፃመ መደብና ክትከታተሉና ብክብሪ እንዳዓደምኩ ኣብ መወዳእታ ናይዚ መደብ እዚ ነዘን ዝስዕቡ ሕቶታት ክትምልሱ ትፅቢት ንገብር። እተን ሕቶታት ከዓ እዘን ዝስዕባየን
3: ቁፅሪ ሓደ ጥዑያት ኣስናን ዝበሃሉ ከመይ ዝበልኦም? ክልተ ሕሙማት ኣስናንከ? ቁፅሪ ሰለስተ ነስናና ዘድልዩን ዝጎድኡን ምግብታት ኣየኖት እዮም? ቁፅሪ ኣርባዕተ ከመይ ጌርና ኣስናና ነፅሪ ወይ ንምውፅ? ቁፅሪ ሓሙሽተ ኣፅፋርና ንምንታይ ይጠቕሙና? ቁፅሪ ሽዱሽተ ኣፅፋርና ብምንታይ ክነሕፅሮም ይግባእ? ቁፅሪ ሸውዓተ ፅሬት ኣፅፋር ንምንታይ የድሊ ዝብሉ ክኾኑ እዮም? ጥዕና ኣስናንኩም ሓልው። ኣስናን ኣብ ውሽጢ ኣፍና ይርከቡ። ዝበላዕናዮ ምግቢ ንምሕያኽን ንምድቓቕን ንተረርቲ ምግብታት ከዓ ኣብ ምምንጫትን ምግሃፅን ኣዝዩ ልዑልን ወሳንን ተራ ይፃወቱ። እዚ ማለት ብዘይ ኣስናን ብስሉጥ ኣገባብ ምግቢ ክነሕቅቕ ኣይንኽእልን ኢና። ኣስናን ምስ መልሓስ ብምውህሃድ ንጹር ቃላት ኣብ ምፍጣር ልዑል ተራዮም ዝፃወቱ። ኣስናን ቅርፂ ገጽና ሓልዮም ሰብኣዊ መልክዕ ክህልወና ይሕግዙ። ክምስ ክንብል ከለና ከዓ ጽባቐና ንምድማቕ ይሕግዙና። ኣስናን ኣብ ላዕላይን ታሕተዋይን ምንጋጋና ተሰኪዖም ይርከቡ። ምንጋጋ ንኣስናና ገጥ ኣቢሉ ሒዝዎም ይርከብ። ፍርቂ ክፋል ናይ ኣስናና ብጭዋዳ ይሽፈን። እዚ ጭዋዳ እዚ ከዓ ግርፃን ተባሂሉ ይፅዋዕ። ብግርፃን ተሸፊኑ ዝርከብ ክፋል ስኒና ከዓ ሱር ስኒ ይበሃል። ልዕሊ ግርፃን ወፂኡ ንሪኦ ፃዕዳ ክፋል ስኒና ከዓ ብኢናመል ዝበሃል ተሪር ሽፋን ዝተኸለለ እዩ። ኢናመል ንኣስናና ኣመናፃ ዓዲት ኮይኖም ንኽረኣዩ ይገብር። ብዝሒ ካልሽምን ፎስፎረስን ዝበሃሉ ማዕድናት ከዓ ይርከብዎም። ህላወ ናይዞም ማዕድናት ከዓ ንኣስናን ኣመና ከም ዝተሩ ይገብር። ብተወሳኺ ኢናመል ኣብ መላእ ኣካላትና እቲ ዝተረረ ክፋል እዩ። ሰባት ኣብ ዕድሜና ክልተ ዓይነት ኣስናን ነብቁል። እቲ ቀዳማይ ህፃን ኣዋርሕ ምስ ኣቁፀረ ቀስ ብቐስ ክበቁል ይጅምር። እዚ ዓይነት ስኒ ናይ ፀባ ስኒ ተባሂሉ ይፅዋዕ። ህፃን ሳልሲ ዓመቱ ክረግፅ ከሎ ብምልኦም ፀባ ስኒ ይበቕልሉ። እዞም ቀዳሞት ኣስናን ማለት ናይ ፀባ ስኒ ብዙሖም ዒስራ እዩ። እቶም ካብ 6 ዓመት ንድሓር ነቶም ቀደሞት ኣስናን ስዒቦም ዝበቕሉ ኣስናን ከዓ ቀወምቲ ወይ ከዓ ነበርቲ ኣስናን ይበሃሉ። እዞም ኣስናን ስሞም ከም ዘነፅሮ ክሳብ ንመውት ምሳና ዝፀንሕኦም። ብዙሖም ከዓ 32 እዩ። ኣብ መጀመርታ 20ታት ዕድሜና ከዓ ሙሉእ ብሙሉእ ይበቕሉ። ቁፅሪ 3 ጥንቃቐ ኣብ ኣስናን። ጥዕና ኣስናን ደቂ ሰባት ኣብ ዝምገብዎም ዓይነት ምግብታት ናይ ፅሬት መስርሕን ይምርኮስ። ሽኩራውያን ምግብታት ኣህሊኽና ካብ ምፅርራይ እንተቦኺርና ኣስናና ቀስ ብቐስ እናዓነዉ ይኸዱ። በዚ ከዓ ጥዑያት ዝነበሩ ኣስናና ዘይጥዑያት ይኾኑ። ዘይጥዑያት ኮይኖም እውን ስቓ ይብሉን። ኣስናን ከቐንዝወና ይጅምርን ብሕማም ኩርምቲ ንሳቕን። በዚ ምኽንያት ኣስናና ካብ ምብእኻኽ ክሳብ ምሽራፍን ምርጋፍን ይበፅሕ። እዚ ከዓ ንመልክዕናን ሰሓብነትናን የጉድሎ። ጥዕና ኣስናን ዝሕሉ ምግብታት ጸባ ኣሕምልትን ፍረታትን እዮም። ጥዕና ኣስናን ዝጎድኡ ምግብታት ከዓ ሽኮራውያን እዮም፣ ከም በዓል ካረሜለ፣ ብሽኮቲ፣ ሌካሌካን ቸኮላታን ክንጠቅስ ንኽእል። ዕንወት ኣስናን ከይመጽእ ሽኮራዊ ምግብታት ካብ ምህላኽ ንቈጠብ። እንተበሊዕና ኸዓ ኣስናንና ብግቡእ ክነጽርዮ ኣለና። መዓልታዊ ድሕሪ ምምጋብና እንተጽሪናዮ ክሳብ ብህይወት ዘለና ጥዕንኡ ሓልዩ ክኸይድ ይኽእል። ስለዚ ምስጢር ጥዕና ኣስናን ኣብ ጽሬት እዩ ዝምርኮስ። ኣብ ቈልዑ ኣብ ምጉራፍ ኣስናን ልዑል ጥንቃቐ ክግበር ይግባእ። ስኒ ኣጸቢቑ ንቕንቕ ከይበለ ክጐርፍ ኣይግባአን። እዚ ምስ ዘጋጥም እቲ ስኒ ብሓይሊ ይጐርፍ ስለ ዘሎ ምጅላዕ ናይ ግርጻን የጋጥም። እዚ እቲ ብድሕሪኡ ዝበቁል ስኒ ግርጻን ተጀሊዑ ደጋፊ ስለ ዘይረክብ ብግቡእ ክዓቢ ኣይክእልን። ኣብ ኣስናን ዝእከቡ ርስሓት ቀንዲ ጠንቂ ምቡኽባኽ ኣስናንን ረኽሲ ግርጻንን እዮም። ኣብ ኣስናን ተቐርቂሩ ዝተርፍ ምግቢ ጀርምታት ብፍጥነት ከም ዝባዝሑ ይገብር። ብብዝሒ ሽኮራዊ ምግብታት እውን ጀርምታት ብብዝሒ የፋሪ። እዚ ምብልሻው ኣስናን ምቕሳል ግርጻንን የስዕብ። ስለዚ ጥዕና ኣስናንና ንምሕላው ዝሕግዙና ኣገባባት እዞም ዝስዕቡ ይርከብዎም። ቁጽሪ 1 ኣስናንና ንጉሆን ምሸትን ብራሽን ኮልጌትን ተጠቂምና ንሕጸቦ። ንኽልተ ደቓይቕ ዝኣክል ክባዊ ምንቅስቓስ እናፈጠርና ነጽርዮ። ዳሕረዋይ ክፋል ኣስናና እውን ክጸሪ ይግባእ። መልሓስና ግርጻናን ትንሓግናን እውን ቀስ ጌርና ነጽርዮ። ኣብ መወዳእታ ኸዓ ማይ ጌርና ኣፍና ንጉጽጉጾ። ብራሽና ሓጺምና ኸዓ ኣብ ጽሩይን ውሕስን ቦታ ነቐምጦ። 2 ፍሎስ ወይ ከዓ ፈትሊ ብምጥቃም ዝተቐርቀረ ተረፍ ምግቢ ንኣልዮ። ድሕሪ ምምጋብና ኩሉ ግዜ ኣብ መንጎ ኣስናና ዝተቐርቀረ ምግቢ ከይህሉ ምፍታሽ ንምርባሕ ጀርምታት ዝዓግት እዩ። ንጥዕና ኣስናና ኸዓ ወሳኒ ነገር እዩ። ክንገብሮም ዝግባአና ጥንቃቐታት። ቁጽሪ 1 ክንምውፅ ከለና ግርጻና ንኸይጅላዕ ንጠንቀቕ። 2 ኣስናና ንኸይህሰዩ ተረርቲ ነገራት ክንሰብረሎም ኣይግባእን። 3 ኣዝዩ ውዑይ ወይ ኣዝዩ ዝሑል ነገር ሃንደበት ዘይምውሳድ፣ እዚ ንኣስናን ሓሳይ ስለ ዝኾነ ክነዘውትሮ ኣይግባእን። ቁጽሪ 4 ኣስናን ብፍሓም ኣይንፋሕፍሕ፣ እዚ ንኢናመል ክቐራርፎ ስለ ዝኽእል እዩ። ኢናመልን ተተቐራሪፉ ኣስናና ኣዝዮም ተነቀፍቲ ይኾኑ። ቁጽሪ 5 ኣሲድ ዝበዝሖ ወይ ከዓ ሽኮራዊ ምግቢ ብብዝሒ ዘይምውሳድ። ኣጽፋር ኣብ ጫፍ ክፋል ኣጻብዕቲ ኢድን እግርን ይርከቡ። ኣጽፋር መጠናዊ ትሪ ይውንኑ። ኣጽፋር ከም ጸጉሪ ርእሲ እናሓደሩ ይበቕሉ። ስቕ ኢልና እንተተዓዚምናዮም ከዓ ብዝተጋነነ መገዲ ክነውሑ ይኽእሉ። ርስሓት ናይ መሓዝ ተኽእሎ ኸዓ ይህልዎም። ስለዚ ኣጽፋርና ከይነውሑ ክነሕጽሮም ይግባእ። ጥቕምታት ምሕጻር ኣጽፋር። ቁጽሪ 1 ካብ ምስባር ኣጽፋር ይከላኸለልና። ነዋሕቲ ኣጽፋር ንመስበርቲ ቁልዓት ስለ ዝኾኑ ምስ ተሰብሩ ንቓንዛን ንረኽስን ቁልዓት ንኸውን። ቁጽሪ 2 ብቐሊሉ ርስሓት ንኸይእክቡ ይዓግት። ነዊሕ ጽፍሪ መፋረዪ ጀርምታት ይኸውን። በዚ ኸዓ ጀርምታት ምስ ንበልዖ ምግቢ ተሓዊሱ ብቐሊሉ ኣብ ሰብነትና ይኣትዉ፣ ንሕማም ከዓ ንቃላዕ። ጥዕና ኣጽፋር ምሕላው። ኣፅፋርና ብመስደዲ ፅፍሪ ተጠቂምና ጥራይ ክነሕፅሮ ይግባእ። ኣዚና ኣሕፂርና ግን ኣይንቑረፆ። እቲ ምንታይ መድመይትን ርኽስን ከስዕበልና ስለ ዝኽእል ብኻራ ላማን በላሕቲ ነገራትን ኣፅፋርና ክንቆርፅ ኣይግባእን። ዝተመጣጠነ መኣዛዊ ምግቢ ምምጋብን ማይ ብብዝሒ ምስታይን ንጥዕና ኣፅፋርና ሓጋዚ እዩ። እምበኣር ከስ ንጥዕና ኣስናንን ኣፅፋርን ማእከል ስሕበቱ ዝገበረ ናይ ሎም ምድላዋትና እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ። በዚ ቅርብናልኩም መደብ ዓጊብኩምን ገለ ትምህርቲ ቀሲምኩምን ክትኮኑ እምነትና እዩ። ኣብ ዝቕፅል

0: ምድላዋትና ብዝተፈለየ ናይ ስነ ፍልጠት ትምህርታዊ መደብ ክሳብ ንረኸብ ደሓን ቀኒ ኢልና ንፋንወኩም።
1: ኸ ንኣስናን ዘድልዩን ዝሃንፁን መግብታት ኣይኖት እዮም?
2: ንኣስናና ዘድልዩ መግብታት ደኣ ከም ኣሕምልቲ፣ ፀባ፣ ፍሩታታትን።
1: ፅቡቅ። ንኣስናና ዝጎድኡ መግብታት ከ ኣይኖት እዮም?
2: ብሓፈሻ ኩሎም ሽኮራውያን መግብታት ንኣስናና ይጎድኡ እዮም። ሽኮራውያን መግብታት ክንብል ከለና ከዓ ከም በዓል ሌካ ሌካ፣ ብሽኮቲ፣ ቸኮላታ፣ ካረሜላ ኸዓ።
1: ዋው ብጣዕሚ ንፍዕት። እስከ ኣስናና ኸ ከመይ ጌርና ኢና ክነፅሪ ወይ ክንምውት ዝግባኣና?
2: ኣስናና ብጥንቃቐ ኢና ክነፅርዮ ወይ ከዓ ክንምውፆ ዝግባኣና። ንኽልተ ደቃይቕ ዝኣክል ክባዊ ምንቅስቓስ እናፈጠርና ነፅርዮ። ነቲ ዳሕረዋይ ክፋል ናይ ኣስናና እውን ከይረሳዕና ክነፅርዮ ኣለና። መልሓስና እውን ብግቡእ ክነፅርዮ ኣለና። እዚ ፍሎስ ዝበሃል ኣሎ ምሽ ከምዚ ፈትሊ ተጠቂምና ከዓ ክነፅርዮ ንኽእል ኢና። ኣስናና ከዓ መወፅ ብምጥቃም እውን ክነፅርዮ ይከኣል እዩ።
1: ብጣዕሚ ንፍዕት። ፅቡቅ ተረዲኡ ኩሎ። እስከ ሕጂ ኸ ኣፅፋርና ንምንታይ ይጠቕሙና?
2: ኣሃ ኣፅፋርና ደኣ እኮ መጀመርታ ፅፍርና ኣብ ጫፍ ናይ ፃብዕትና ዝርከቡ እዮም። ጫፍ ናይ ኣእዳውና ንኣጋርናን ከዓ ይሽፍኑልና። ነገራት ከዓ ንምቕራፍ ይጠቕሙና።
1: ብጣዕሚ ንፍዕቲ። እስከ ነፅፋርና ኸ ብምንታይ ክነሕፅሮም ይግባእ?
2: ኣፅፋርና ብዝኾነ በላሕቲ ነገራት ክነሕፅሮም ኣይግባአን እዩ። ስለዚ ድማ ብመስደድ ፅፍሪ ክንሰዶን ክነሕፅሮን ኣለና። ኣፅፋርና ብኻራ ወይ ብላማ ወይ ብዝኾነ በላሕቲ ነገራት ክንሰድድ ኣይግባአናን እዩ።
1: ፅቡቅ። ብጣዕሚ ንፍዕቲ። እስከ ሕጂ ከዓ ናይ መወዳእታ ፅሬት ኣፅፋር ንምንታይ እዩ ዝጠቕመና?
2: ፅሬት ኣፅፋር ደኣኒ ካብ ምርባሕ ናይ ባክቴርያን ጀርምታትን ይከላኸለልና። ባክቴርያን ጀርምታትን ከዓ ኣብ ፅፍርና እንተ ደኣ ተፋርዮም ብዙሕ ሕማማት ከምፅኡልና ይኽእሉ እዮም።
1: ኣብሮ ብጣዕሚ ንፍዕት ንፍዕት።
0: እምበኣርከስ ክቡራትን ክቡራንን ተኸታተልቲ መደብ ስነ ፍልጠት መደብና ከምዚ ክትከታተልዎ ፀናሕኩም እዩ ነይሩ። ብዝቕረብናልኩም መደብ ዓጊብኩምን ብዓብዩ ከዓ ገለ ትምህርቲ ቀሲምኩምን ክትኮኑ እምነትና እዩ። ነተን ኣቐዲምና ኣብ መእተዊ ዝሓበርናኩም ሕቶታት መሊስኩምን ክትኮኑ እውን ትፅቢት ንገብር። እምበኣር ኣብ ዝመፅእ ብካልእ መደባት ስነ ፍልጠት ክሳብ ንረኸብ ሰሰና እዩ።
3: መደብ ስነ ፍልጠት።
4: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
3: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
4: መደብ ስነ ፍልጠት
3: ንመሃዝነትን ንቕሓትን።
4: መደብ ስነ ፍልጠት
3: ንመቐይሩ ናብራን ዕቃበ ከባብን።
5: መደብ ስነ ፍልጠት።

ሰላም ሰላም ፍትዋት ተምሃሮ ከመይ ኣለኹም? እዚ ብሚኒስትሪ ትምህርቲ ዝዳሎ ትምህርታዊ መደብኩም መደብ ትምህርቲ ሕሳብ ናይ ቀዳማይ ክፍሊ እዩ። ንሎም እምበኣር ሒዝናልኩም ቀሪብና ዘለና ምዕራፍ ሓደ ንኡስ ኣርእስትና ሕንፃፃት እዩ ክኸውን። እምበኣር ከስ ፀፅቡቅ እንዳተመነኹ ናብ ትምህርትኩም ከብለኩም ሰናይ ምክታል።

كمية أنهيكم تمارو هرى فقل هرى نايكوتر تراسكم نتحفكم ونرساسكم ناوتيهم عبقل ميهم قربوا هرى كلهم تراسكم تاريسكم ما ماتيهم ده دي تراسكم ما هقلكم هرى نفعو تمارا يتايخ قبر للو ترازو تقريزو رساسو تقريبو ناوتي تمرت بهالكم بعد البورصة መደምሰስ መጥረብ ኩሉ ከዓ እንታይ ይገብር ኣሎ ብግቡእ ክሕዞ ኣለዎም ብግቡእ እንድሕን ሒዝዎ ከንታይ ይኸውን መምሃራን ወለዱን ይፈትዎ ስለዚ እንታይ ትገብርለኩም እዞም ጥራስኩም ደይ ጠረስኩሞ ጠሪስኩሞ ምፅፅዋ ራይ ዶ መጥረብ ካለኩም ዶ የብልኩም ኣራይ ተዘየብልኩም ግን መጥረብ የምናልኢልኩም ብላማ ከይቱ ፀርቡ ምክንያቱ ብላማ ክፀርቡ ከለኹም እንታይ እዮም ትኾኑ ስሒትኩም ኢድኩም ክትሃርምዎ ትኽእሉ እዮም ኢድኩም ድሕር ሃርምኩም እንታይ ትኾኑ ደም ትወፁ ደም ድሕር ወፂኦም ካ እንታይ ትኾኑ ቃንዛ ገብረልኩም ይኽእል እዩ ስለዚ መጥረብ ተዘይብልኩም እንታይ ትገብሩ ንማማ ወይ ንባባ ገዛ ምስከድኩም ጥረቡልና ትብልዎም ሕራይ ዶ ንፋዕ ተማሃሮ ራይ ሕጂ እንታይ ክርእኩም ርሳስ ከመይ ጌርካ ይፅረብ ርሳስ ትፀርብ ከላ እንታይ ትገብር በቲ ሓንቲ ኢድካ እንታይ ትሕዝ መጥረብ በቲ ሓንቲ ኸ ርሳስ ሽዑ እንታይ ትገብሩ እዚኣ ምሻላ እታኸባብ ኣባዩ እቲኹም ርሳስኩም ትፀርብዋ ክልተ ሰለስተ ግዜ ምሰዘርኩማ ኣውፂኹም ትርእዋ እንድሕር ተፀሪባላ ተቋርፁ ተዘይተፀሪባ ኸ ትቕፅሉ ብዙሕ ግዜ እንድሕር ኣዚርኩማ ግን እንታይ ከም ትኽእል ርሳስኩም ተጓራርሻ ከይፀሓፍኩምላ ክትውዳእ ስለ ትኽእል ኣብቲ ዘድለይኩም እዋን ጥራይ ትፀርቡ ማዕፅኹም ዘድለይኩም ርሳስኩም ምስ ጎርሸት ወይ ከዓ ምስ ጎደመት በዛ ዘረእኹም ኣገባብ ጌርኩም ትፀርቡ ራይ ዶም ከዓ ተምሃሮ ራይ ሕጂ ናብ ትምህርትና ክንቅፅል ተቐዳሜታ ርእስና እንታይ እያ ኣሃዛትን ሕንፃፃትን ቅድም እንታይ ኢና ክንርኢ ሕንፃፃት ሕንፃፃት ኣብ መዋለ ህፃናት ከለኹም ዓመ ተማሂርኩምዎ ዶ እዋ ሕጅታ ክትገብሩ ኢኹም በብሓደ እንዳወፀኹም ከመይ ጌርካ ትሰኣል ብኸመይ ከምኡ ተባሂላ ሽማ እንዳወፀኹም ኣብዚያ በብሓደ ክትርእዩን እዩ ምሓራይ ዶ ራይ

0: ኣረ እዚኣ እንታይ ዓይነት ሕንፃ ዝበሃል ብኸመይ ከምኡ ተባሂላ ከመይ ጌርካ ትሰኣል መና ኣለ ወፂኢ ዝነግረና እዚኣ ኣራይ ነዳ
1: እዚኣ ተኺና ዝነበርና ትኹል ሕንፃ ትበሃል ከምዚኣ ጌርካ ከዓ ትፀሓ
0: ፍዕቲ ጣውዕላ እንታይ ኣላትና ነዳ እዚኣ ትኪላ ስለ ዘላ እንታይ ትበሃል ኢላትና ትኩል ሕንፃ ተባሂላ ትፅዋዕ ኣራይ ካልኤይት ንረ ራእይዋ መና ኣሎ እዚኣ ብኸመይ ከምኡ ተባሂላ እንታይ ሽማ ብኸመይ ጌራ ትሳኣል መና ኣሎ ትነግረኒ በረኸት ኣረይ በዓ ጣቑዕሉ እንታይ ኢልና በረኸት እዚኣ ተጋዲማ ደቂሳ ስለ ዘላ ጋድብ ሕንፃ ዝትበሃል ኢልና ከመይ ጌራ ከም ትሰኣል ከዓ ኣርእና ኣሎ ሳልሰይት ንረ እዚኣ እንታይ ዓይነት ሕንፃ ዝትበሃል ብኸመይ ከምኡ ተባሂላ ከመይ ጌራ ትፀሓፍ መና ኣሎ ትነግረኒ ቤሊንዳ
1: እዚኣ ቀሊና ስለዘላ ቀና ሕንፃ ትበሃል ከምዚኣ
0: ትጣቆዕላ ኣራይ ቤሊንዳ እንታይ ኢላትና እዚኣ ቀኒና ስለ ዘላ ቄናን ሕንፃ ትበሃል ኢላትና ከመይ ጌራ ምስኣልካ ርያትና ኣለ ኣራይ ንቐፅል እዚኣ እንታይ ዓይነት ሕንፃ ፃላ መን ንግርን እንታይ ትበሃል እዚ ሕንፃፅ ኣራይ ኣበሳሬት
1: እዚኣ ተለውያ ስለ ዘላ ነዋይ ሕንፃ ትበሃል
0: ፍዕቲ ጣቆዕላ ኣብ ሳሪት ካ ኢላትና እዚኣ ተለውያ ስለ ዘላ ለዋይ ሕንፃ ትበሃል ኢላትና ኣላ ኣራይ ምን ኣለኹ እዚኣ እንታይ ዓይነት ቅርፂ ኣለዋ መን ይነግነኒ ኣራይ ራእይ ኣራይ ንፈዕ ኣጣውዕሉ

0: ኣራይ ነዚ ያ ድመስሉ ስእልታት ኣለዉ ዶብ ገዛና ነዚ ዝመስሊ ቅርፂ ዘለዎ መናሎ ዝነግረኒ ሕራይ ብያቲ ፍዕቲ ሉቃስ ሳንቲም ቤሊንዳ ኩዕሶ ነዳ እንክሊል ሰማርያ ካቲም ሰናይ ሰዓት ብራዋ ሄርሜላ ናይ እዝኒ ንፍዕቲ ኣራይ ንፋዓ ትኩሎም ናብሶም ኣጣቑዕላ እዚኣ እንታይ ዓይነት ቅርፂ ኣለዋ? ቀለቤት ወይ ከዓ ከቢብ ቅርፂ ኣለዋ። ኣራይ ንቐፅል። እዚኣ ከ እንታይ ዓይነት ቅርፂ ኣለዋ መናሎ ዝነግረኒ? ኣራይ ሉቃስ
1: እዚኣ ተሰባቢራስ ዘላ ስርዋ ሕንፃት ትበሃል።
0: ንፋዕ ጣቑዕል። ሉቃስ እንታይ ኢልና እዚኣ እንታይ ትበሃል ኢልና? ስብርባር ሕንፃፅ። ብኸመያ ስብርባር ሕንፃፅ ተባሂላ? ተሰባቢራ ስለ ዘላ ስብርባር ሕንፃፅ ኢልና ንፅዋዕ። እዚኦም ክንሪኦም ፀናሕና እንታይ እዮም? ሕንፃፃት ዝበሃሉ። መጀመርታ ዝረኣናዮ ሕንፃፅ እንታይ ነራ? ትኹል ሕንፃፅ። ካልይቲ ኸ? ጋድም ሕንፃፅ። ሳልሰይቲ? ቄናን ሕንፃፅ። ራብዒቲ? ሓምሸይቲ? ቀለቤት። ሻድሸይቲ? ስብባር ሕንፃፅ ተባሂሎም ዝፅውዑ እዚኦም ሕንፃፃት እዮም። ሕራይ እንታይ ከም ተማሃርና መሆን ደግሞ ናን ባሓድሽ ቅድም እንታይ ተማሂርና? ሕንፃፃት ተማሂርና። ቀዳሜት ዝረኣናይ ሕንፃፅ እንታይ ነይራ? ትኹል ሕንፃፅ። ትኹል ሕንፃፅ ከመይ ጌርካ ፀሓፍ? ትኽ ጥራይ ምሾ ሓንቲ ትኽ ድበለት። ሕረ ጋድም ከ ንጎኒ ድደቀሰት። ኣረ እዚኣታ ዓይነት ሕንፃፅ እያ ቄናን። እዚኣ ኸ ለዋይ። እዚኣ ቀለቤት። እዚኣ እንታይ ዓይነት ሕንፃፅ ትበሃል?

እዚኣ እንታይ ዓይነት ሕንፃ ዝበሃል? እዚኣ

እምበኣር ክስፍትዋት ተምሃሮ ናይ ሎሚ ትምህርትና ኣብ ሰዛዚሙኣሎ ተረዲእኩም ክኸውን እውን ተስፋ ይገብር። ዝመፅእ ትምህርትና ብዛዕባ ኣሃዛት እዩ ክኸውን። ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግበረሉ።

0: ፕረዚደንት ኢሳያስ ምስ ፕረዚደንት ሶማልያ ኣብ ክልተኣዊ ዝምድናን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ተዘራሪቦም። ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ነቲ ዓለት ብዘንፀባርቕ መሰናድኦታት ተዘኪራ። ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ንቕሓት ኣለይቲ ስድራ ቤታት ዘዕቢ ስልጠና ኣብ ከረን ወዲቡ። ኣሜሪካ ማዓስከር ሓይሊ ኣየር ብሪጣንያ ዋፊራተን ንዝፀንሐት ደብደብቲ ነፈርቲ ከም ዘግዓሰተን ገሊጻ። ኣሜሪካ ኣብ ባሕሪ ካሪብያን ብእተካይዶ ዘላ ስርሒት ኣስታት 240 ኣሰጋገርቲ ከም ዝቐተለት ሓቢራ። ሊብያ ዘቤታዊ ዕዳጋታት ንምርግጋእ ሰደድ ፍርያት ምግቢ ከም ዘቋረፀት ኣፍሊጣ። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ሎሚ ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ኣልዓለሜን ግብፂ ምስ ፕረዚደንት ፈደራላዊት ሪፓብሊክ ሶማልያ ሓሰን ሼክ ማሕሙድ ኣብ ዝገበሮ ርክብ ኣብ ክልተኣውን ሓበራዊ ኣገዳስነት ዘለዎም ጉዳያትን ተዘራሪቦም። እቲ ርክብ መቐፀልታ ናይቲ ኣብ መንጎ ክልቲኦም መራሕቲ ዝካየድ ምምኽኻር ከምኡ ውን ምውሃድ መርገፂታትን ራእይን ኣብ ዞባውን ኣህጉራውን ጉዳያት ዘተኮረ እዩ ነይሮም። ፕረዚደንት ኢሳያስን ፕረዚደንት ሓሰን ሼክ ማሕሙድን ኣብ ህልው ኩነታት ሶማል ኣብ ዝገበርዎ ዘተ ግዛኣታዊ ሓድነት ርግኣትን ሰላምን ሶማልያን ሓድነት ህዝባን ንምርግጋፅ ካብ ግዳማዊ ምትእታውን ኣጀንዳታትን ዝረሓቐ ምቹእ ፖለቲካዊ ሃዋህ ምፍጣር ኣገዳሲ ከም ዝኾነ ተገንዚቦም። ፕረዚደንት ኢሳያስ ኣብ ሶማልያን ካልኦት ሃገራት ዝዞባን ዘሎ ፈደራላዊ ስርዓት ባህግን ተስፋታትን ኣህዛብ ንምስማር ዝሕግዝ ቁርዒ ስርዓት ከም ዘይኮነ ብምጥቃስ እቲ ፖለቲካዊ መወከሲ ዜግነት መሰረት ዝገበረ እምበር ቀንዲ ጠንቂ ግዳማዊ ምትእታዋት ከምኡ ውን ግጭታትን ቅልውላዋትን ናይቲ ዞባ ዝኾነ ማሕበረ ባህላዊ ኣቃውማታት፣ መንፈሳዊ እምነታት፣ ጂኦግራፊያዊ ኣቀማምጣን ዓሌታዊ ምክፍፋላትን ክኸውን ከም ዘይግባእ ኣስሚሩሎም። ፕረዚደንት ሓሰን ሼክ ማሕሙድ ብወገኑ ንፕረዚደንት ኢሳያስ ኣፈወርቅን ንህዝቢ ኤርትራን ስለቲ ጽኑዕ መርገፂኦምን ደገፎምን ንህዝብን መንግስትን ሶማልያ ምስጋና ኣቕሪቡ። ብተመሳሳሊ ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃንን ትማሊ ሰንበት 4 ጥቅምቲ ኣብ ሰዓታት ድሕሪ ቀትሪ ኣብ ከተማ ኣልዓለሜን ግብፂ ርክብ ኣካይዶም። እቲ ኣብ ክልተኣዊ ዝምድናን ንክልቲአን ሃገራት ኣብ ዘገድሱ ዞባውን ሃገራውን ጉዳያትን ምዕባለታትን ዘተኮረ ርክብ ኣካልን መቐፀልታን ናይቲ ዝምድናታት ኤርትራን ሱዳንን ኣብ ዝተፈላለየ መዳያት ንምድንፋዕን ሓባራዊ ኣገዳስነት ኣብ ዘለዎም ጉዳያት ሓሳባት ንምልውዋጥን ኣብ መንጎ መሪሕነት ክልቲአን ሃገራት ዝካየድ ልሙድ ናይ ምምኽኻር ርክባት እዮም። ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃንን ብዕድመ ፕረዚደንት ዓብዱልፈታሕ ኣልሲሲ ትማሊ 4 ጥቅምቲ ኣብ ከተማ ኣልዓለሜን ኣብ ዝተኻየደ መራሕቲ ኤርትራ፣ ግብፂ፣ ሱዳንን ሶማልያን ዝተረኽብሉ ኣኼባ ከም እተሳተፉ ዝፍለጥ እዩ። ናብ ካልእ ዜና ምስ ንሰግር ኣህጉራዊ መዓልቲ መምህራን ደረጃ ሃገር ንመበል 30 ግዜ ተዘኪራ። ነቲ ስነስርዓት ዝተኸታተለ ወኪል ኤሪና ዮናታን የዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ ሚካኤል ሓድጉ ከቕርቦ እዩ።
1: ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ኣብ ጎኒ መምህራን ብምዃን ደረጃኦም ክብ ነብል ብዝብል ቴማ ነቲ ዓለት ብዘንፀባርቕ መሰናድኦታት ተዘኪራ። ብደረጃ ሃገር ኣብ ኣስመራ ኣብ ዝተኻየደ ስነስርዓት ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን መምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ኣብ ዘስምዑ ቃል መንግስቲ ኤርትራ መሰረታዊ ትምህርቲ መሰልን ግዴታን ናይ ነፍሲ ወከፍ ዜጋ ምዃኑ ብምእማን ካብ ቅድሚ ትምህርቲ ጀሚሩ ኣብቲ ፅላት ዝገብሮ ዘሎ ገዚፍ ወፍሪ ምስ ደገፍ ሕብረተሰብ ንመምህራን ተደሚሩ ኣብ ባይታ እወታዊ ለውጢ የመዝግብ ከም ዘሎ ገሊጾ። ኣቦ ወንበር ማሕበር መምህራን ኤርትራ መምህር ስምኦን መሓሪ ብወገኑ ቀንዲ ዕላማ ናይቲ ማሕበር ሞያዊ ዓቕሚ መምህራን ክብ ብምባል መስርሕ መምሃር ምስትምሃርን ምሕያል ከም ዝኾነ ብምጥቃስ ኣብ ፅላት ትምህርቲ ዓይነታዊ ለውጢ ንምምፃእ ኣብ ዝካየድ ዘሎ ፃዕሪ ቅንዲ ተዋሳኣይን ወሳንን መምህር ስለ ዝኾነ መምህራን ሞይኦም ዘሰክሞም ሓላፍነት ብግቡእ ከተግብሩ ኣዘኻኺሩ። ኣብቲ ኣጋጣሚ ኣገዳስነት ሞያ መምህርና ዘንፀባርቕ ሰሚናር ከምኡ ውን ባህላዊ መሰናድኦ ብተምሃሮ መባእታ ቤት ትምህርቲ መደበር ቀሪቡ። ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ብደረጃ ዓለም ንመበል 33 ብደረጃ ሃገር ድማ ንመበል 30 ግዜያ ተዝከዘላ ኣብ 1958 ዝተመስረተን ኣብዚ እዋን እዚ ኣስታት

0: 30,000 ኣባላት ዘለዎን ማሕበር መምህራን ኤርትራ ኣብ 1996 ኣባል ማሕበር መምህራን ዓለምን ኣፍሪቃን ከም ዝኾነ ሰነዳቱ የነፅር። እዚ ከምዚ ኢሉ እንከሎ ማሕበር መምህራን ኤርትራ ጨንፈር ዞባ ሳዋ ብምክንያት 5 ጥቅምቲ ሃገራዊ መዓልቲ መምህራን ኣብ ሳዋ ንልዕሊ 1 ወርሒ ከካይዶ ፀንሐ ትምህርታውን ስፖርታውን ውድድራት ብ4 ጥቅምቲ ተዛዚሙ። ኣቦ ወንበርቲ ጨንፈር መምህር እንድርያስ ተኽሉ ኣብ ዘስምዑ ቃል እቲ ኣብ መንጎ መምህራን ቤት ትምህርቲ ዋርሳይ ካሎ ዝተኻየደ ውድድራት ኩዕሶ እግሪ፣ ኩዕሶ መርበብ፣ ባድሚንተን፣ ቴኒስ ጠረጴዛ፣ ቢልያርዶ፣ ኣትሌቲክስ፣ ሓፈሻዊ ፍልጠት፣ ሓፂር ዛንታን ግጥምን ዘጠቃለለ ምንባሩ ገሊፁ። ዳይረክተር ቤት ትምህርቲ ዋርሳይ ካሎ መምህር ርእሶም ገብሪ ሂወት በገኑ ማሕበር መምህራን ኤርትራ ሞያውን ናይ ምትሕጋዝን ማሕበር ስለ ዝኾነ ነፍሲ ወከፍ መምህር ንዕቤትን ምዕባለን ማሕበር ኣበርቲዑ ክሰርሕ ከምኡውን ነፍሱ ንምዕባይ ከባቢ ንምፅላውን ባህሊ ንባብ ከስርፅ ተላብዩ። ኣብ መወዳእታ ኣብቲ ዝተኸደ ውድዳት ብውልቅን ብጋንታን ዝተዓወቱ ሽልማት ተዓዲሎም።
1: ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ጨንፈር ዞባዓን ሰባ ምስ ጨንፈር ሚኒስትሪ ጥዕና ብምትሕብባር ን150 ወለድን ኣሌትን ኣባላት ማሕበር ፍልጠቶም ኣበቲ ኣላልያ ስንኩላን ዘበረኽ ስልጠና ወዲቦም። እቲ ካብ 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ከረን ብሞያውያን ዝተዋሃበ ስልጠና ምልክታትን ሜላታታት ኣላልያን ስንኩላን ኦቲዝም፣ ዳውን ሲንድሮም፣ ሰረባረላዊ መልመስቲ፣ ብፆታዊ ርክብ ዝመሓለፍ ሕማማትን ከምኡውን ሓድሕዳዊ ምብሃል ምስ ኣእምሮኣውን ምዕባላኣውን ስንክንና ዝነብሩ ወገናት ኣብ ዝብሉ ዛዕባታት ዘተኮረ እዩ ነይሮም። ኣደምር ጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ወይዘሮ ገነት ሃብቲ ኣብ ዘስማዕቶ ቃል ወለድን ኣለይትን ኣብ ደቆም ዘሎ ባህር ናይቲ ሕማማት ኣለልዮም ኣብ ሂወቶምን ምዕባሊኦምን ዝሕግዞም ንጥፈታት ንኸካይዱ ከተባብዑን ንቕሓቶም ከበርኹን ኣዘኻኺራ። ንኣገዳስነት ናይቲ ስልጠና ዝጠቕሱ ሰልጠንቲ ተመሳሳለ ስልጠናታት ብቐፃልነት ክውደብ፣ ኣብ ማሕበር ዘይኣተዉ ቆልዑ ከም ዝኣተዉ ክግበር፣ ኣፍልጦ ሕብረተሰብ ኣብቲ ስንክልና ንምዕባይ ጎስጓሳት ክሕይል፣ ከምኡውን ዝምድና ወለድን ኣለይትን ምስ ማሕበር ክድልል ዝብሉ ርእቶታትን ለበዋታትን ሂቦም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ተኸስተ ዘርኣይ ብግዲዩ ሰልጠንቲ ንዝቐሰምዎ ኣገዳሲ ስልጠና ኣባይታ ክሰርሕሉ ኣብ ከባቢኦም ንዘለዉ ብምጉስጓስ ድማ ናብ ማሕበር ከም ዝጥርነፉ ክገብሩ ተላብዩ። ኣብ ዞባዓን ሰባ ኣስታት 1500 ምዝጉባት ኣእምሮኣውን ምዕባላኣውን ስንኩላን ከም ዘለዉ ሰነዳት ማሕበር የመልክት። ኣብ ዞባ ማእከል ን9 ኣዋርሕ ብትልሂት ክስልጥኑ ዝፀንሑ 10 ደቂ ኣንስትዮ ዝርከብኦም 30 መንእስያት ኣባላት ሃገራዊ ማሕበር ፅውማን ኤርትራ ብ3 ጥቅምቲ ኣብ ኣዳራሽ ሲኔማ ኣዝመራ ተመሪቖም። ኣብቲ ስነ ስርዓት ኣቦ ወንበር ሃገራዊ ማሕበር ፅውማን ኤርትራ ኣቶ ወልደ ሚካኤል ስእለ እቲ ስልጠና ቋንቋ ምልክት ምስ ህርመት ልቢ ብምስናይ ከም እተዋሃበ ብምግላፅ ምስ ሃገራዊ ማሕበር ሙዚቀኛታት ኤርትራ ብምውሃድ ዛጊት ኣብ ዞባታት ዓንሰባን ማእከልን ኣስታት 9 ኣባላት ከም ዘሰልጠኑ ሓቢሮም። ነቲ ስልጠና ዝሃበ ገዲም ስነ ጥበባውን መምህር ትልሂትን ኣቶ ካሕሳይ ገብሪ ሂወት ብግዲዩ ሰልጠንቲ ነቲ ስልጠና ንናይ ምግባር ዓቅሞም ብዘንፀባርቕ ልዕል ወኒ ከም ዝዛዘምዎ ኣረጋጊፁ። ኣብ መወዳእታ ሰልጠንቲ ንዝቐሰምዎ ሞያ ዘጉልሕ ትልሂት ብሄራት ኤርትራ ንምርኢት ኣቕሪቦም። መደበር ጥዕና ፀረት ንኡዞባ ጊንዳ ኣብ ርእሲ እቲ ትህቦ ጥዕናዊ ኣገልግሎት እተካይደ ስሩዕ ጎስጓሳት ንቕሓት ተገልገልቲ ኣብ ምብራኽ ዓባ ኣስተዋፅኦ ይገብር ከም ዘሎ ተሓቢሮም። ሓላፍታ መደበር ጥዕና ተሓጋዝ ነርስ ኣሕመድ ሓጂ ኣብ ዝሃቦ ሓበሬታ ኣብ ቁፅሪ ተገልገልቲ ተመዝጊቡ ዘሎ ናይ 10 ሚእታዊት ዕብት ውፅኢት ናይቲ ጥዕናዊ ጎስጓሳት ከም ዝኾነ ብምጥቃስ ንፃረ ሕማማት ብሕክምና ጥራይ ስለ ዝረጋገፅ ዝሓመመ ዜጋ ብቕልጡፍ ናብ ትካል ጥዕና ብምኻድ መርመራታት ክገብር ሚዒዶም። ተሓጋጋዝ ነርስ ኣሕመድ ኣስዒቡ ክንክን ቅድሚ ሕርሲ ኣብ ዝሓለፈ 8 ኣዋርሕ ብ5 ሚእታዊት ኣብ ትካል ጥዕና እናተመላለሳ ናይ ዝሓርሳ ኣዴታት ቁፅሪ ድማ ብ7 ሚእታዊት ከም ዝዛየደ ብምሕባር እታ መደበር ነፍሰ ፆራት ካብ ሃልክ ምድሓን ንድሕነተንን ድሕነት ዕሸለተንን ኣብ ምውሓስ ኣስተዋፅኦ ትገብር ከም ዘላ ኣረጋጊፆም። ተገልገልቲ ብግዲኦም ሳላ ዝረኽብዎ ዘለዉ ጥዕናዊ ኣስተምህሮታት ኣፍልጦኦም ኣብ ተመሓለፍትን ዘይተመሓለፍትን ሕማማት እናበረኸ ምምፁ ብምጥቃስ ነቲ ዝውሃብ ኣገልግሎታት ንምስፋሕን ንምምዕባልን ኣብ ዝካየድ ፃዕሪ ኣበርክቶ ንምግባር ቁርብነቶም ኣረጋጊፆም። ዝስዕባ ኣህጉራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልን ክትቅፅሉ ደጊምና ብክብሪ ንዕድም። ኣሜሪካ ኣብ ማዓስከር ሓይሊ ኣየር ብሪጣንያ ዋፊራተን ንዝፀንሐት ደብደብቲ ነፈርቲ ከም ዘጋዓዘተን ገሊፃ። ምክንያት ናይ ትስጉምቲ ኳ ብንፁር እንተዘይተሓበረ ፀጥታዊ ጉዳይ ክኸውን ከም ዝኽእል ግና ግምታት ኣሎ። ፖሊስ ብሪጣንያ ብ27 መስከረም ኣብቲ ኣብ ምዕራባዊ ሸነኽ ሃገሩ ዝርከብ ማዓስከር ክካየድ ከም እተወጠነ ንዝገሎ ሽበራዊ መጥቃዕቲ ከም ዝፈሸለ ምሕባሩ ዝፍለጥ እዩ። ምስቲ ጉዳይ ብዝተኣሳሰር 6 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለፀ ፖሊስ ብሪጣንያ ፀጥታዊ ሓለዋ ናይቲ

ኣስከር ሓይሉ ከም ዘሎ ኣረድዮም። ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኢራን ኣብቲ ክስተት ኢድ ክህልዋ ከም ዝኽእል ጠርጣሪኡ ክገልጽ እንከሎ መንግስቲ ኢራን ግና ኣሉታዊ ምላሽ ሂቡሉ። ኣሜሪካ ካብ ወርሒ መስከረም 2025 ኣብ ምብራቃዊ ክፋል ሰላማዊ ውቅያኖስን ባሕሪ ካሪብያንን ብተካይዶ ዘላ ኣንጻር ምስግጋር ዕፀፋርስ ዝቐንዐ ስርሒት ኣስታት 240 ኣሰጋገርቲ ከም ዝቐተለ ተሓቢራ። በቲ ዝቕፅል ዘሎ ስርሒት ኣብቲ ምስግጋር ከም ዝነጥፉ ዝጠቐሰተን ልዕሊ 80 ጀላቡ ከም ዘዕነወት እውን ኣፍሊጣ። ኣሜሪካ ነቲ ወፍሪ ንምስፋሕ ኣብ ባሕሪ ካሪብያን ሳብማሪናትን ዓርሙሽ መራኸብ ውግእን ዝሓቆፈ ሰራዊት ከም ዝዋፈረት ኣይርስዓን። እቲ ወተሃደራዊ ወፍሪ ንፀጥታዊ ሰላማዊ ውቅያኖስን ባሕሪ ካሪብያንን ኣብ ሓደጋ ዘእቱ ምዃኑ ብሓያሎ መራሕቲ ሃገራት ላቲን ኣሜሪካ ይውቀስ እኳ እንተሎ ኣሜሪካ ግና ኣብ ምግታእ ገበናት ዕፀፋርስ ሱርበት ትኻዊ ለውጢ ከም ዝህልዎ ኣሚታላ። እዚ ኣሜሪካ ተካይዶ ዘላ ወተሃደራዊ ስርሒት ኣቐዲማ ካብ ዘካየደቶ ኣንጻር ምስግጋር ዕፀፋርስ ዝቐንዐ ወፍሪ እቲ ዝሓየለ ምዃኑ ጸብጻባት የረድኡ። ሊብያ ዘቤታዊ ዕዳጋታት ንምርግጋእ ሰደድ ፍርያት ምግቢ ከም ዘቋረፀት ኣፍሊጣ። እቲ ስጉምቲ ኣብ ውሽጢ ሃገር ንዝፈረየን ካብ ካልኦት ሃገራት ንዝተዓደገን ከም ዘጠቓልል ሚኒስትሪ ንግዲ ሊብያ ሓቢሩሎም። ከም ኣካል እቲ ውሳነ ኩሉ ሰደድ ፍርያት ሕርሻ ንዘይተወሰነ ግዜ ደው ከም ዝበለ እቲ ሚኒስትሪ ገሊጹ። ዘቤታዊ ዕዳጋታት ንምርግጋእ ጥራይ ዘይኮነ ኣብ ቁፅፅር ንግዳዊ ንጥፈታት ሓጋዚ ከም ዝኾነ እውን መንግስቲ ሊብያ ኣፍሊጦም። ኣብ ሊብያ ካብ 2011 ዝተኸሰ ገዳማዊ ምትእታው ዝጠንቁ ፀጥታውን ወተሃደራውን ቅልውላው ቁጠባዊ ስምብራት ይገድፍ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ሓደ ኣሜሪካዊን ክልተ ጀርመናውያንን ክኢላታት ዓወት ሽልማት ኖቤል 2026 ኣብ ዓውዲ ሕክምና ኮይኖም ሰለስትዮም ክኢላታት ኣብ ንጥፈታት ሓንጎል ወዲ ሰብ ንዝፀንሐ መረዳእታ ዘዕቢ ዕው ዝተባሃለ ምርምር ብምክያዶም ነቲ ዓመታዊ ኣብ ሽወደን ዝውሃብ ኣህጉራዊ ሽልማት ከም ዝበቕዑ ተገሊጹ። በዚ መሰረት ንዕውታት ዝውሃብ ኣስታት 1,000,000 ዶላር ክማቑል እዮም። ንናይ 2025 ሽልማት ኖቤል ዓውዲ ሕክምና ክልተ ኣሜሪካውያንን ሓደ ጃፓናውን ከም እትዓወትሉ ዝዝከር እዩ። ህላወ እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ኣነፂሮም። እስራኤል ንርእሰ ምምሕዳር ሶማሊላንድ ከም ሃገር ኣፍልጦ መሃባ ዝዝከር ኮይኑ ዕላምኡ ህላወ ኣብ ሶማልያ ንምውሓስ ከም ዝኾነ ፕረዚደንት ሓሰን ሼክ ማሕሙድ ምስ መደበር ቴሌቭዥን ኣልጀዚራ ኣብ ዘካየዶ ቃለ ምሕትት ወቒሱ። ሃገሩ ነቲ ዞባዊ ፀጥታ ዝዘርግ ናይ ምስፍሕፋሕ ፖሊሲ ከም ዘይትቕበሎን ብመትከል ከም እትቃለሰሉን ፕረዚደንት ሓሰን ኣነፂሩሎም። ዕላማ እስራኤል ኣብ ወደብ በርበራ ዝህላወኣ ብምውሓስ ንወሽመጥ ፋርስን ኢራንን ብቐረባ ንምክ ክትል ከም ዝኾነ ዮም ተንተንቲ ክገልፁ ፀኒሖም። እስራኤል ነቲ ኣካል ሶማልያ ዝኾነት ርእሰ ምምሕዳር ሶማሊላንድ ኣብ መወዳእታ 2025 ከም ሃገር ኣፍልጦ ድሕሪ ምሃባ ካብ ሓያሎ ሃገራት ተቃውሞ ከም ዝገጠማ ኣይርስዓን። እስራኤል ንሶማሊላንድ ከም ሃገር ኣፍልጦ ዝሃበት ናይ ፈለማ ሃገር ምዃና ጸብጻባት ይሕብሩ። ጀርመን ንዩክሬን ተወሳኺ ወተሃደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። መራሒ መንግስቲ ጀርመን ፍረደሪክ መርዝ ትማሊ 4 ጥቅምቲ ኣብ ዩክሬን ኣብ ዝፈፀሞ ዑደት ሃገሩ ልዕሊ 1 ቢልዮን ዩሮ ተወሳኺ ሓገዝ ከም እትልእኽ እዩ ኣረድዮም። ዛዕበየ ክፋል እቲ ደገፍ ንወተሃደራዊ መዳይ ዝተረፈ ድማ ሕፅረት ፀዓት ንምቅላል ከም ዝውዕል ተገሊጽሎም። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ ደገፍ ዝገበረት ኣባል ኔቶ ኮይና ዛጊት ኣስታት 600 ሚታዊት ንወተሃደራዊ መዳይ ዝርከቦ ልዕሊ 100 ቢልዮን ዶላር ሓገዝ ከም ዝለኣኸትላ ጸብጻባት የረድኦም። ብዘይካዚ ጀርመን ፓትሪዮት ዝተሰሚየ ዝተረቐቐ ጸረ ሚሳይል ናብ ዩክሬን ንምልኣኽ መዲባ ከም ዘላ ይጥቀስ። ኣብ ኒጀር ግዳማዊ ምትእታው ንዝመንቀሊኡ ሽበራዊ ተርእዮታት ዝቃወም ሰላማዊ ሰልፊ ትማሊ 4 ጥቅምቲ ኣብ ርእሰ ከተማ ኒያሚ ተኻይዶም። እዚ ናይ ተቃውሞ ሰልፊ ዝተኻየደ ኣብታ ምዕራብ ኣፍሪቃዊት ሃገር ዝካየድ ሽበራዊ መጥቃዕትታትን ፈተነታት ዕልዋን እናዛየደ ይመፅእ ከም ዘሎ ኣብ ዝቃልሓሉ ዘሎ እዩ። ሰመዝ መንግስቲ ኒጀር ህዝብን ሰራዊትን ነቲ ሽበራዊ ተርእዮታት ንምምካት ብውህደት ክሰርሑ ኣብቲ ኣጋጣሚ ጸዊዖም። ሰራዊት ኒጀር ኣብ ዝሓለፈ ወርሒ ነሓሰ ክካየድ ከም እተወጠነ ንዝገለጾን ግዳማውያን ሓይልታት ዝተሳተፈዎን ፈተነ ዕልዋ ከም ዝፈሸለ ምሕባሩ ዝዝከር እዩ። ኣብ ኒጀር ጥራይ ዘይኮነ ኣብ ጎረባብታ ማልን ቡርኪና ፋሶን እውን ተማሳሊ ተርእዮታት ከም ዘጋጥም ጸብጻባት የረድኦም። እቲ ክስተት ሰለስትየን ሃገራት ግዳማዊ ምትእታው ኣብ መሬተን ክቃወማ ድሕሪ ምጅማረን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሱ። ቱርኪ ንወተሃደራዊ ፅላት እትገብሮ ወፃኢታት ብኣስታት 230 ሚኢታዊት ከትዕብዮ ምዃና ሓቢራ። ዕላማ ዛብ ዝመፅእ 3 ዓመታት ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ዓቕሚ ምክልኻላ ክብኒ ምዃኑ ሚኒስትሪ ምክልኻል ቱርኪ ገሊፆም። እቲ ውጥን ኣብ ዞባ ማእከላዊ ምብራቅ

ፈጢሩ ካብ ዘሎ ወተሃደራውን ፀጥታን ወጥሪ ክመፅእ ንዝኽእል ስጋት ኣብ ምምካት ተራ ከም ዝህለዎ እቲ ሚኒስትሪ ኣሚትሎም። ቱርኪያ ኣብ 2025 ንወተሃደራዊ ፅላት ዝውዕል ኣስታ 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰላዐት ፀብፃባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነ ቱርኪ ክሳብ 2035 ኣብ ዘሎ ግዜ 500,000 ካብ ጃምላ ሃገራዊ እቶታ ንምክልኻላ ክትስልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓለፈ ወርሒ ነሓሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወተሃደራዊ ውዕል ኣካልት ፅላት ምክልኻላ ንምድንፋዕ ትገብሮ ዘላ ምንቅስቃሳት ምዃኑ እዩ ዝጥቀስ። ዜናታት ንምዝዛም ቀንዲ ነጥብታት እውን ፕረዚደንት ኢሳያስ ምስ ፕረዚደንት ሶማልያ ኣብ ክልተኣዊ ዝምድናን ሓባራዊ ኣገዳስነት ኣብ ዘለዎም ጉዳያትን ተዘራሪቦም። ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ነቲ ዓለት ብዘንፀባርቕ መሰናድኦታት ተዘኪራ። ሃገራዊ ማሕበራ ኣእምሮኣውን ምዕባላኣውን ስንኩላን ንቕሓት ኣለይቲ ስድራ ቤታት ዘዕቢ ስልጠና ኣብ ከረን ወዲቡ። ኣሜሪካ ማዓስከር ሓይሊ ኣየር ብሪጣንያ ዋፊራተን ንዝፀንሐት ደብደብቲ ነፈርቲ ከም ዘጋዓዘተን ገሊጻ። ኣሜሪካ ባሕሪ ካሪብያን ብተካይዶ ዘላ ስርሒት ኣስታት 240 ኣሰጋግርቲ ከም ዝቐተለት ሓቢራ። ሊብያ ዘቤታዊ ዕዳጋታት ንምርጋእ ሰደድ ፍርያት መግቢ ከም ዘቋረፀት ኣፍሊጣ። ዝኸበርኩም ተዓዘብትና ንሰዓት ዝተዳለወ ዜናዊ መሰናድኦና ኣብ ዝተዛዚምሎን ስለምክታልኩም ነመስግን። ብሩክ ምሸት።

ኩላትኩም ዕንበባ ደቂረይ ኩላትኩም ዕንበባ ደቂረይዎ ኩላትኩም ዕንበባ ፃዕዳ ዝኽዳንኩምኩም ሰንበባ ንሳኹም ዝዛረባ ቐረኽባ ደቂረይ ኩላትኩም ዕንበባ ፀሓይዶ ክብለኩም ምስ ኮኸባ ፀሓይዶ ክብለኩም ዎ ምስ ዝባባ ወርሒዶ ክብለኩም ምስ ዝባባ ዝሓልኹም ማርያም ፅላላ ቱም ደቂረይዎ ኩላትኩም ዕንበባ ቱም ደቂረይ

ረአኽዎ መስቀልኩም ክፈሪ ረአኽዎ መስቀልኩም ክፈሪ ሰማዕኽዎ ታሪክኩም ነባሪ ኣዮ ኹሮ ኹሮ ከም ሰብ ንስሪ ፃዕዳ ዝኽዳነዎ ከም ሰብ ባሕሪ መናብርትን በሳዎ መናብርትን ነብሪ መልክዕ ከም ሃገሮምዎ ጠባይ ላዕሊ መልክዕ ከም ሃገሮምዎ ንቕኣይ ላዕሊ ኣለኹም ደለቂ ይረይብሪ

ረሲዕ ያሚኖ ምስ ዘጢረይ ተረኸምና ኣሎ ተረኸምና ኣለኹም ዶ ለጢረ ኣለኹም ዶ ለጢረ ስከንፃወት ብሓባር ስከንፃወት ብሓባር

ዘይመቕብለት ክምለየኳ ሓይሳም ወሓይሳት ምተቕብለትና ወታብዑና ግታሃሉ ዘይመሳይቻ ዓባይ ተመነንዳት ለና ሕላየት ብሌን እዱልያም ህሌና ሕላየት ዓቢ ፈናን መለኪን ኣውቶምበስ ሕላየት ግል ንቐድምቱ እግለ ንተለየትማ ህየ ምን እላ እድንያ እሞት ለትፈንተውና ብዙሓም ዓበይ ፈናን ኢና ፈናን መሓመድ መንታይ ወደብሲን ምን ሓልየቱ ሕላየት ናራ ግል ንቐድም እግልኩምትሉ ሓልየት እንተታብዕና ብድግማ ግነቕብልቱ በርናሚ ዛረጥቀና ምስብትልልኩም

ኣፍያታ ድብል ታነት ሸውያታ ቅነፂ ምና ፍትግ ከዲ ባዕርከይ ዕርግ እጀፈርየ ኣክረ

0: ናይ ኣባጊደይቶም ዝነኣሱ ስለ ዝነበሩ ኣፋሕ ነይሮም ካብኡ ብዝተፈላለየ መንገዲ ገይሮም ጀላሃንቲ ከምዝኣትዉ ተገይሩ ንዓየት ከምዝኣትዉ ተገይሩ ማለት እዩ።
1: ኣብቲ እዋንቲ ሓራ ከተማታት ስለ ዝነበረ እቶም ቆልዑ ከይጠሚን ከይዓርቁን ከይሓሙን ኢሉ እዚ ዘይበሃል ኣስቤዛ ንኸይጠምዩ ናፍተን ጋንታታት ፅዑቅ ዝነበረ ምክትታል ከም ወላዲ ዘካይደ ዝነበረ ኣነ ኣብዚ ክዝክሮ እፈቱ።
2: ቀፅል ኮይኑ መገዲ ምክንያቱ ብፋሕ ዝነበረ ብናብ ጎቦ ኢና ከይድና እቲኦም ቆልዑት ምኻርሲ ኢኖም ምውዳእ ኣብት ጎቦ ስሕብ ምጥጥ ኢሎም እንታይ ደ ይውዳእ እዚ ስሕብ ምጥጥ ኢሎም ክሳይ ገይሮም
3: ነዊሕ ጉዕዞ ተጋዒዞም ዞም ደቂ 7ተ ዓመት ተፃዊሮሞ ዳሓር ግን ማይ ኢሎም ማይ ኢሎም ማይ የለን ኣብቲኣ ክንፍሕር ኣብቲኣ ሲኢና በቃ ቆልዑ እንታይ ከም ንገብሮም ተጨኒቕና።
4: ኩለን ኣለይቲ መምሃራን ተምሃሮ እውን ሞዴል እዮም ናይ ብሓቂ ክንብል ንኽእል። ኣለይቲ ዘሕለፈኦ ህወት ዝነበረን ተራን ኣበርክቶን ፀብፂብ ካብ ክወዳእ ኣይክእልኒ እዩ። ብዙሕ ንጥፈታት ናይ ትምህርቲ ከም ዝኸይድ ገለ እናተገብረ ገምጋማ ትካየድ ነይሩ እሞ ብዙሕ ለውጥታት ካብኡ ጀሚሩ ክመፅእ ገለ ክእል እዩ። ቁርብ ካብቲ ተመክሮ እዚ ክዝከር ገለ ይከኣል።
5: ሕጂ ካብቶም ተማሃሮ ዝነበርኩም ተራ ናይ መምህራን ተራ ናይ ኣለይቲ ክትዛረቡ ትኽእሉ እስከ ክልተ ሰለስተ ጥራሕ ዕድል ዝ
6: ኣብ ጀልሃንቲ ዝነበርናሉ ግዜ ግን ተገሊፁ እንዲ ትብድሆ ሓዊ ብላዕሊ ሓዊ ብታሕቲ ብሂወት ክምዘን ከሎ ግን እንዳኣባ ነይራ ኣነ ኣብቲ ዝነበርናሉ ፅላል ረጋቢት ሰዓት ሓደ ብሰንኪ ምቆት ይወድቃ ነይረን ሕጂ ሂወት ኣሓልፍ ነይሩ ማለት እዩ። ብሰንኪ ምቆት ኣብቲ ዝነበርናሉ ጋባ ኣብቲ ዝነበርናሉ ፅላላት ካብቲ ላዕሊ ረጋቢት ሰዓት ሓደ ሰዓት ክልተ ክኾኑ ከሎ ከም ስርዓት ጥብ ብብላ ነይረን ሽዑ ንሕና ናበይ ንጎይ ነርና በይሳት ኣለዋ ብዙሓት ኣዴታት እያ ኣብዚ ኣብ ኩለን ጋንታታት ብማይ ብጎማ ክሻ ዝተኸድነ ኣብ ማእከል ስለ ዘሎ ካብኡ ከከይድና ንሕና ንሰት ነርና ማለት እዩ። ስለዚ ኣብዛ ናይ ጀልሃንቲ ብሂወት ክምዘን ከሎ እዚኣ ከይትስገር ብል ካልእ ኩሉ ተገሊፁ ስለ ዝኾነ ምድጋሙ ከይከውን ትብድሆታት ካብ ዜሮ ጀሚሩ ክሳብ ተኣሽሙ ሓንቲ ትረኣየኒ ዳሕራ ዝመወዳእታ ጓልሻንበል ዝምፀታ ግን ብጀካ ዝኩሉ ብድሆታት ኣብ ላዕሊ ኣይነት ዝነበረ ኣብ ርእሲኡ ኣካዳሚን ፖለቲካውን ትምህርቲ ኣብ ግዜ ዕረፍተን እጎያ ነይረን ክመሃራ ካልኣይ ከምዚ ዝበለቶ ድሓር ባህላዊ ጉጅለታት እውን ነይረን ኣብኡ ጎያ ነይረን ዘይተጠቕሰት ኮይና ዝሰምዐትኒ ግን ኣብ በዓል ኣራግ ኹን መጀመርታ ጀልሃንቲ ዝኣተናሉ ዋርድያ ወፃ ነይረን ዕጥቀን ዓጢቐን ተንኣለይትና ኣክንዲ ዝዕርፋ ዋርድያ ወፃ ነይረ ኣብ በዓል ኣራግ ክንሰግር ከለና ዝከረኒ ናይ ጀብሃ ናይ ገለ ስለ ዝነበረ ንዓና ኣብታሽሙ ገይረን ካብተን ኣለይቲ ብጀካ ናብቲ ምግብና ዝኸዳ ናብ ዋርድያ ወፃ ነይረን እዚኣ ዘይተጠቕሰት ከይሰሚዕኒ ኣብ ናብ መወዳእታ ግን እዚ ኩሉ ቡድሆታት ሓሊፉ ነቲ ተምሃራይ ከመይ ጌርካ ኣብ ዝብፃሕ ተብፅሖ ነይሩ ኣብ መወዳእታ ባዮሎጂ ሓንቲ ጓል ኣንስተይቲ ክንደይ ትወልድ ንፈልጦ ኢና ኣላይት ግን 4,000 ሓወሊዳ 4,000 ተምሃሮ ኣፍርያ ነፍሶ ከፍ

0: ራይት ማለት እዩ። እዞም 4,500 ንብሎም ዘለና ደቃ እዮም። ስለዚ ልዕለቲ ባዮሎጂ ካብ ከርሰን ዝወፅእ እዘን ኣዴታት እዚኣተን ኣዝዮም ብዙሓት ውላድ እዮም ዘለውዎን ብዙሓት ከምዚ ከማና ኣብዚ ከዓ ብዙሓት ኣለዉ ማለት እዩ። ካልእ ማዕረ ማዕረ ዝኸይድ ኣብ መወዳእታ እንታይ እዩ ተኣበርክቶ እዩ? 4,500 ተምሃሮ ፈርዮም ዶ ኣይፈረዩን? ከምዚ ክበሃል ፀንሐ ኣብ ኩሉ ክፍልታት ናይ ውድብ እንዳኸዱ ሓያል ኣበርክቶ ገይሮም ኦፕሬተራት እንድሕር መፂና ንሱ ኣብ ቴክኒክ ንድሕር መፂና ንሱ ኣብ በዓል ሻድሻይ ውራር ክመፅእ እንከሎ ሓይሊ ብዘድልዮቲ ውድብ እንዳኸዱ ኣበርክቶኦም ገይሮም እዮም። ሓይሊ ባሕሪ ክምስረት ከሎ ብዙሓት ካባና ከይዶም እዮም ሓይሊ ባሕሪ ተኣሽሙ ኮይኖም። ስለዚ እዚኦም ኩሎም ዝብሎም ዘለና ውላድ መን እዮም? ውላድ ዘን ኣለይቲ እዮም ማለት እዩ። ሕጂ እንታይ እየ ዝብል ዘለኹ ኣነ ንባዕለይ ሕጂ ብናተይ ክሪኦ ከለኹ መምህር ከይነ ማዕረት ከዓ ክምህር ከለኹ ፍርያት ናተነ መምህር ከይነሲ ኣብዚ ብፃሕ በፂሐ ኣለኹ ኣነ ብዝተሓተ ናተይ ክኾኑ ይኽእል። ግን ኣብቲ ድሕርና ፅነት ዝተገብረ ንባዕሉ ከይተረፈ ኣብ ኩሉ ዝጥቀስ ነይሩ በብግዜኡ ኣብቲ ናይ ሚኒስትርታት ዘሎ ኣብቲ ናይ ግንባራት ዘሎ ኣብ ገለ ፍርያት ናይ ዘና ዴታት እዚኣተን ነዚ ሃገር እዚ ደው ኣቢልዎ ኣሎ ክብል ይኽእል የቐኒየለይ።
1: እዛ ናይ ዓራርብ ትብልያ ዘለኹ ይበል እዩ
2: ነዚ መደብ ሳይዳ ንከምዚ ኢልና ክንራኸብ ዕድል ዝሃብክና እሞ ሞየአን ክንገልፅካ ብምኽኣልና መጀመርታ ንዓ ከመስግነክ ይፈቱ። ቀፂለ እንኳ ገፅ ንገፅ ተረኣኣና ገሌናስ ድሕርና ፅነት ተረኣኢና ዘይንፈልጥ ሕጂ ብዚኣ መድረክ እዚኣ ምርኻብና ከዓ ብጣዕሚ እዚ ከዓ ሓደ ዕድል ተፈጢሩልና እንቋዕ ብሰላም ተራኸብና እንቋዕ ገፅ ንገፅ ተረኣኣና። ድሓር ኣስዒበ ክብሎ ዝደሊ ንመምሃራና ንተምሃሮና ንኣባላትና ኣብታ ዓባይ ድስቲ ኢዱ ዘእተወ ኣብ ወፃእ ናብ ውሽጢ ዓድን ዘሎ ከዓ እንቋዕ ኣብዚ ናይ 50 ዓመት መዓልቲ ናይ ኢዮቤልና ከዓ ኣብ ፀሓና ይብል። ብድሕሪኡ ክዛረብ እንድሕሪ ኮይነ መጀመርታ ኣነ ኣብ 78 ምስ ናይ ደቡብ የ መፅ ማለት እዩ ቤት ምሶራ ከዓ እትከለኹ እንዳ ዛይድ የ ከዓ በፂሕኒ ሕጂ እቲ ዝነበረ ካብ ሸዕ ጀሚረ የ ዘስተማቑሮ ዛይድ እንታይ ዓይነት ሰብ ነራ እንታይ ገይራ ኣልያትና ሓደ እዚ ምክንያቱ ዛይድ እንታይ ትፈቱ ትብለና እሞ ሓቂ እንታይ ትፀልእ ትብለና እሞ ረስሓት ሓሶት ኢልና ክንምልሰላ ከለና እዚ እቲ መሰረት ናይ ሓቅን መሰረት ከዓኒ ናይ ቅንዕና መንገዲ ዝመርሐትና ኮይኑ ይስማዓኒ። ኣብኡ ስራሕ ምክፍፋላት ብጣዕሚ ውሕዳት እየን ነረን። ኣብቲ ልዕሊ ምውሓደን ከዓ ናይ ስራሕ ምክፍፋላት ነይርዎን ገሊአን ክስንክታ ገሊአን ክሓፅባ ምክንያቱ ንኣሽቱ ስለ ዝነበሩ ብተደጋጋሚ ሓንቲ መዓልቲ እኳ ኣብ ሰሙን ንሕፀብ እንተነበርና መዓልታዊ ዝሕፀቡ ነይሮም ሽንቲ ዝመፆም ነይሮም ዓበቕ ዝነበሮም ነይሮም ፎረፎር ዝረኣዮም ነይሮም እዚኣቶም መዓልታዊ ይሕፀብ ከበርቶኦም ድዩ ነብሶም ድዩ ወላ ክስታይ ከዓ እዚ ከዓ መዓልታዊ ይውሰድ ከም ዝነበረ እዚ ከዓኒ እቲ መሰረት ናህና ምኳኑ ካብኡ ተበጊስና ብትምህርቲ ካፋፋል ስለ ዝመፀ ንሳትረብ ይኸይደ ሳልሳይ ክፍሊ ንበሃል ንሳትረብ ስለ ዝኸድና ኣብኡን መራሕቲ ጋንታታትና ዝፀንሓና በዓል ዛይድ መስፍን በዓል ጓል ከፈላ ንግስቲ ከፈላ ብላ ምጭው ግዜ ከዓ ኣብቲ ግዜ ከዓ ወዲ ሃይለ ከዓ ከም ሓላፊና ኮይኑ ኣብቲ ግዜ ተመዲቡ ዝነበረና ኣተኣላልያን ዝነበረና ናብዮትን ንዓና ንክንሕጎስን ንዓና ፅብቕንስ ዝግበር ዝነበረ ኣብ ትምህርትና ይኹን ወላ ኣብ ኣካላትና ወላ ኣብቲ ኩነታትና ዝግበር ዝነበረ ሓልዮትን ዝግበር ዝነበረ ምሕብሓብንሲ ናይ ብዓቂ ከድንቆ ይደሊ ምክንያቱ ካብኡ ጀሚረ ብድሕሪኡ ዝኩሉ ዝተባሃለ ብዙሕ ስለ ዝተባሃለ ተሓሊፉ ኣሎ። ብድሕሪኡ ኣብ ዝተፈላለየ ጋንታታት እንዳተማቐልና እንዳኸድና ምዝላቕ ስለ ዝነበረ ብዙሕ ነገራት የጋጥም ከም ዝነበረ ኣነ ሕጂ እየ ድሓር እየ ድፈልጥ ድሓር ማለት ምሰበልና ንድሕር ፀላእ ኣሎሲ ንሕናስ ክንፈልጥ ከምዘይብልና ይገብሩና ነይሩ ዝኾነ ነገር ዘጋጥም ዝነበረሲ ተምሃሮስ ክፈልጥዎ የብሎምን ተባሂሉ 10 ግዜ ንቀብርኦት ገፅና ንኸይድ ንምለስ እንታይ እዩ ነይሩ እቲ ግዜቲ ኢልና ሕጂ ምስ ንሓድት ዝኾነ ፀላ እድዩ ብናይ ዓማ ድዩ ብዙሕ መፅ ዝነበረ ኩሉ ሓላፍነት ወሲዶም ንሕና ግን ከምዘይ ንፈልጥ ይገብሩና ከም ዝነበሩ ሕጂ ይዝከረኒ ማለት እዩ። ብድሕሪኡ ጀልሃንቲ ኣቲና ጀልሃንቲ ከምቲ ዝተባሃለ እዘን ኣለይቲ እዚአን ብዕድመ ክሪአን ከለኹ ሕጂ ዳርጋ መሳቱና እየን ኣነ ሕጂ ኣብዚ ግዜ እዚ ኣብቲ ግዜ እቲ ግን ወላ ትፃዋውዓ ፊተውራር ዓይነይ እዩ ነይሩ ሽምና እዚ ክርሳዕ ዘይግብኦ እዩ ምክንያቱስ ክንዳና

0: ኮና እንዳኣለያና እንዳሓፀባና መግብና ክገብራ እንዳውዓላ ሽምና ከዓስ ፊተውራሪ ዓይነይ ሕጂ እቲ ኩሉ ፀፅቡቑ ዝበሃል ዝነበረስ ስጋብ ሕጂስ ከም ሰባት ሲ ኣብ ደቅናስ ከምኡ ዶ ነውርስ ኣለና ንሳተን ኣውሪሰን ምዃረን ክሕበና ከም ዘለወን እየ ዳኣምን መምሃራና ኹኑ ወላ ኣለይትና ኣብ ደቅና እውን ከምኡ ዶ ነተኣታትሉና እዚ ሲ ናይ ብሓቂ ተዓባብያ ተሃኒፅና ዝዓበና ልዕሊ ዝኾነ ነገር ሕውነት ፍቕሪ ሓቂ ሒዝና ከም ዝዓበና እየ ብካልእ መምሃራና ካ ብምውልአን ደለዋ ኣለዋ ተንዘየ ኣለዋ በዓል መምህራስ መረት ናተን ኣብነት ክንከውን ንደሊ ነርና በዓል መምህራስ መረት በዓል መምህር ኣልጋነሽ በዓል ጓል እዮብ እዚኣተን ክንርስዕን ዘይብልና በዓል መምህር የሺ ክምህራና ከልዋሲ ወላ ትቃወሞ እኒ ስጋብ ሕጂ ዝረኣይካ ምክንያቱ በዓል መምህር ጓል ሓጂ ንሃለት ብሙሉአን ሲ እቲ ሞዴል ኮይነ ንዓናስ ኣዕብየናናን ናተን ሞዴል ክንከውን ከዓ ንደሊ ነርና ልክዕ ከዓ እቲ መድረክ ከዓ በፂሕናዮ መምሃራን ኮይና ከምአን ወላ ኣይንኹን እምበር ምስአን መንጎ መንጎአን ወይ ከዓ ትሕትአን ትሕትአን እንዳተኣለናስ ከድና እዘን ኣለይቲ እዚአን ግን ኣብኡ ጥራይ ኣይብቃዓን እዚ ኩሉ ዝተባሃለ ብኩሉ ሓሊፎና እየን ኩሉ ገሊፆኖ ኣለዋ ባዕለን ካብኡ ተወዚዐን ምስ ከዳ እውን ኣብ ሓይልታት ዝያዳ ዝነበራ ከም ዝነበራ በዓል ጓልስዩም በዓል ሮማን ህለት በዓል ለምለም እዚኣተን እውን ኣዝየን ንፉዓት ማለሲ ናይቲ ምክልኻል ኣባላት ከም ዝነበራ ኣብ ዝለዓለ ደረጃ ከም ዝበፅሓ ከዓ ክዝከራ ዘለዎን ኮይኑ ይስምዓኒ ስለዚ ሓንቲ ክዝክራ ዝደሊ እዛ ትብለፅ እዛ በለፀት በለፀት ሲ ብስነ ክስተያ ንፈልጣ ኢና ከምዚ ኢላ ኩሉ ነብሳ ተደፊኣ ክትለውስ ከምኡ ኢሉ ይረኣየና ምክንያቱ እዛተን እንታይ እየን ሞኒ እንታይ እየን ዘይገበራልና ንዓና ሲ ናይ ብሓቂ ኸኣኒ ፀናናን ናይ ብሓቂ ከኣኒ ኮስኪሰናናን እቲ ፍቅሪ ናብኡ ዝቀሰምናዮ ከዓ ሕጂ ዝያዳ ከም ንተሓላሉ ካብ ሓዊኻን ካብ ዘመድካን ካብ መን ቀርበካ ንድሕሪ ኢልካስ እቲ ዝያዳ ዝረኣየናስ ኣብኡ ዝረከብናዮ ፍቅሪ ስጋብ ሕጂ ይቅፅል ከም ዘሎን ንብሕጂ ከዓ ክቅፅል ከም ምዃኑን ጥራየ ዝፈለጥ እሞ እንቋዕ ናታት ክንፍረ ኮንኩ እንቋዕ ከዓ ናታት ክንፍረ ኮይናስ ኣብዚ በፃሕና እየ ዝብል የቀኒየለን።
1: ንእሽተይ ዳርጋ ተባሂሉ እንድዩ ንመጀመርያ እንቋዕ ኣብዘ ኣራኽበና መበል 50 ዓመት ወርቃዊ የቤሌ ገፅ ንገፅ እንቋዕ ኣረኣየና ኣብ ደገን ኣብ ውሽጥን ዘለኹም ይብል ስለዚ ኣብዛ ናይ ቤት ምሶወራ ኣብ ዜሮ ከም ተመስረተ ኩሉ ተገሊፁ እንድዩ ሳልሳይ ክፍሊ ዘብኡ ኣብ 1978 ሳትረብ ሳልሳይ ክፍሊ ሒዝና ከይድና በዓል ወዲ ሃይሌ ወዲ ባሻይ ዝነበርዎ ሳትረብ ተቐሚጥና ኣብ ሳትረብ ፅቡቅ መነባብሮ ድንሽ መፅእ ካብ ከበሳ ራንሽ መፅእ ካብ ከበሳ ጣይታ ዘይብላዕ 300 ገለ ተምሃሮ ከለዉና ጣይታ ሰንኪትና ኣብ እምኒ ንሰርሕ ነርና ስለዚ ዝነበረ ናይ ኣደን ውላድን እቲ ውላድ ደይፈትናዮ ዳርጋ መዛኑ ናዮም ገሊኦም ፊተራሪ ገሊኦም ካባና ንኣሱ ስለዚ ፅቡቅ ሂወት ሓሊፉ ከነዘልእ ከለና ኣብ ቀብሪ ወት ቆልዑ ክሕፀቡ ከለዉ ኩሉ ግዜ ጥስቲ የለን ኣብ ርዋ ኢካ እምራን ከምዝህባይ እማን ኢካ ተርተብለሎም እማን ኮፍኮፍ ኣብ ርኡርዋ ኣብ ናይ በዓል ቀብሪ ወት ስለዚ መሸእዚ መዕፀብ ነይሩ ሽጎማ ነጌርካ ናይ ጎልፎ ንሓፅቦም ሕጂ ገለገለ ተምሃሮ ፌራሪ ብዕድመ ዓበይቲ ከለዉ ነብሶም ስለ ዘይክእሉ ብኣባላት እተሓፀቡ ተባሂሎም ምክኤል ስውእ ምክኤል ሕድሩ ነይሮም ምሳና እዮም ድሕሪኡ ፌራሪ ጓልቾንተ እዚኣ ሓንቲ ኣባልና ነይራ ክትሓፅቦ ኢላ ዝቆልዓ ተርያቶ ሰብኣይ ኮይኑ ተርያቶ ኣይሓፅበይነ ትብለኒ ዋ ለሚና እቲናዮ እዚ ዓበቕ ኣለዎ ዓብይ እትወዲ ግን ድቕቕ ዝበለ እዩ ክሕፀብ ኣለዎ ኢለ በዓል ሕፅብ ሕፅብ ኣቢለ እዚ ከዓ በዓልካ ሕፀብ በለ ናብ ትሕቲ ሰልፎ እትየሉ ስለዚ ንምክኤል ሕድሩ የዛርቦ ኣኒ ምክኤል ሕድሩ ገለገለ ተምሃሮሲ ዓበይት ኣለዉ ገለ ይብሉ ሕጂ ከምዚ ኮይና ኣብያቶ ነራ ምሕፃብ በዕለይ ሓፂበ እዮ በኺዩ ምክኤል ሕድሩ ኣይአ ኢሉ በኺዩ ዋሕዋተይ ዋሕዋተይ ጉድረሒብክን ይብለኒ እንታይ ኮይና ዲና እንታይ ገይሮምና ድዮም ይብል ኣኒ ስለዚ ምክኤል በኺዩ ወዲ ሕድሩ በኺዩኒ ሓቂ ካልኦት ከይ ካልኦት ከብለኒ ክስቶ ኣሎ ካልእ ኸይ ክስቶ ነሶም ዝረአናዮ ክስቶ ከዓ ወ ንብሎ ሕጂ ብዙሓት ኣውፅኢና ስለዚ ኢልና ምክኤል ሕድሩ ካብ እክብ ኣቢልነቶም ተምሃሮ እዚያ ምዝላቕ እዩ እክብ ኣቢሉ ፍተራሪ ይሕፀብዎም ነብሶም ኣይክእሉ እዮም ብፍተራሪ ተሓፀቡ ኢሉ ንዓና ዘን ሕዋት በዲልና ክን ኢልና ዋሓንቲ ገበ እንታይ ኮይና ገለመለ ኢለዮ በዚኣ ተፋኒና ንኸይድ ኣብ ግህተብ ከዓ ንኸይድ ኣብ ግህተብ ንስመም ርጎ ንሕና ኢና ርጎ ጋንታና ጌራታ ጋንታ ባዶ ሰለስተ ተሰሚ

0: ሚሞ ኩሉ ሰብ ትሰሚሞ ሰለስተ ድና ኣርባዕተ ተሪፍና ሕጂ ካብ ሕክምና ካብ መፂኦም በዓል ንርኣዮ እዋም ተኺሎም ኢንፊጂን ሂቦም ድበልዐ ንደበልዕ እዳርጋ ኩሉ ኢሉ እዚ ሰምላስ ገይሩሉ ውፃኣት ገይሩሉ መፍለስ ረኺብና ሽዑ ከዓ መፍለስን ርጎኦን እዩ ስጋ ነይሩ ትፀብሒ ካብ እንዳ መምሃራን መፂኦም ከዓ ድበልዑ ነይሮም ምሳና ትሰሚሞ ስለዚ ከቢድ ሓሊፉ ደሓን ወዲ ወልደ ማይክል ሽዑ ክስቶ ሕማቕ እንዳበልናያታ ፀባ ጌራ ታገለ ተባሂሉ ወልደ ማይክል ፍትሓዊ ረኣዩ ኖኖ ነዞም ቆልዕሳት ሓልየሎም ዝያዳ ክስሞም ኢላ ጌራቶ ኣይኮነትን ግን ክበልዑ ኢላ ጌራቶ ተባሂሉ እዚ ሓሊፉ በዚ ድሕሪኡ ቆልዑት ኣብ ጀልሃንቲ ንኣቱ ገለገለ ተምሃሮ ንእስና ንእስና ብለዋ ገባር ሰውእት እያ ገባር የስ እዚኣ እዚኣ ንዓይ እዚኣ እዚኣ ብላ ተቐጫ እንታዲኸያ እንታዲኸያ ብልዋ ንእሳትናዮም ሕጂ እዮም ድብሉ ውሒድና ብሉ ሽዑዋ ፀብፃብ ገብራ መራሕቲ ምስርዕ ነይረ ሽዑ ክስቶን ክስቶን ኣሸጊሮምኒ ክስቶን ክስቶን ኣሸጊሮምኒ ንእስኒ ኢሎም ገለ ብሉና ሞ እዋ ተረፍ ተረፍ ንፍትፍት ኢኻ ተቐምጦ ተረፍተው ቆርሲ ሃንዛ ነዛ ጊባቦ ጊባቦ ሽዑ ወግዒ ሒዚ ምግብናታት ጊባቦ ነይርና ኣብዛ ንእድኮፍ ኣቢለ ነዞም ቆልዑት ሰለስተ እዮም ካብ እንዳ ህዝቢ ድመፁ እዮም በራድ ሻሂ ኮፍ ኣቢለ ካብዚኣ እንዳበላዕኹም ካብዚኣ እንዳሰተኹም ፅጎብ ኢልና እዮም ድሕሪኡ እዚኣ የላ ንእሳት እኒየላ ገጥ ኢላ ድሕሪኡ እንታይ ኢሎም ኩመደረ ነይርና ካብ ሱዳን ድመፅእ ማዓት ኩመደረ መፅእ ኣብ ጀልሃንቲ እዚ ሕጂ እንታይ ገብሩ ኣባላት ቀቆንዲ እንዳበልዐኦ ኩመደረ ቅራፍ ጥራይ መሊኡ ይብሉና ሽዑ እዚ እውን ሓደ ናዕቢ እዩ ማለት እዩ ሓደ ምንቅስቓስ እዩ ቆልዑና ኣሽቲ እዮም ደቂ 7-8 ዓመት እዮም ባደ ሓደ ዝነበርናሉ ምስ በዓል ተኻ እዩ ኣባግደ ዝነበረትሉ ሽዑ እንታይ ይብሎም ንእሽተይ ድስቲ ምፅለይ ይብሎም ንእሽተይ ድስቲ ምፅለይ ፈርኒየሎም ፅለይ ፈርኒየሎም ፅለይ ኣኽቢቦ እዮም ኣነ ሕጂ ነታ ኩመደረ ምል ኣቢለ ኣብ ድስቲ ሰርሓ ማይ መሊአ እያ እታ ቅራፍ ንላዕሊ ከምታ ዝረኣይዋ ሽዑ እዚ ይረአይዎ ኢለዮም እሞ እዚኣ ዳ ቀያሕ እንዲያ ኢሎምን ዎ ኣብ ዓብ ፊሰነእተዎ ኢለዮም ከማ ክትከውን እያ ስለዚ ከምዚ ጌርካ ትጥበብ ይሕለፍ ነይሩ ስለዚ ኩሉ ናይ ኣባላት ዝሓለፈ መስ ገደል ንባዕሉ ነውፂ እዩ ነይሩ ግን ትቕበሎ ፊተራሪ ማለትታይ ማለት መሪሕ መሪሕ ኢኻ ትበሎ ፊተራይ ዓይነይ ፊተይ ዓይነይ ፊተራሪ ዓይነይ መሪሕ ኢኹም ፅባሕ ንጎ ተካእቲ ኢኹም ኢኻ ትብሎ ስለዚ ኣኽብሩኻ ኣብዚኣ ኸፈብሉካ ኣብ ርእሶም ተተሰኪምኪ ሕድጉኺ ገለቲ ሒዝኪ እሶም ሓልፍልኪ ከም ፊተራር ሞ ኣይተረእየ ንድዒ ከም ፊተራር ከመደን ወድን ከምዚ ዝወለድናዮም ከምኡ ስምዓኪ ስለዚ ይቐኒልና ኩሉና ንገፅና ረኣየና ብል
1: ክብርሃ ዝደልሲ ኣብ ቤት ምሰውራስ ዘይተፈተነ ንፊተራር ምዕባይ ንፊተራር ምህናፅ ብሓንጎሎም ድዩ ብኣካላዊ ምዕባልኦም ድዩ ተማጣጣነ ንምግቢ ንምርካብ ድዩ ዘይተፈተነ ዘይተፃዕረ የለን ሓደ ዘይተጠቕሰ ስጋዕ ሕጂ ግን እንዳ ሕርሻ ዝበሃል ኣብ ቤት ምሰውራ ቆይሙ ነይሩ እንዳ ሕርሻ ቆይሙ ዝያዳ ወዲ ሃይለ ካባይ ንላዕሉ ተዛረብ ከብርሃ ክእል እዚ ሓካይም ተማሂርና ንሕና ክልተ ሰብ ሓካይም ተማሂርና እንዳ ሕርሻ ኮምፒተር ካብ እንዳ ሕርሻ መፂኡ ተዋሂብና ብኢንኩቤተር እንዳተረብሓ እንቋቑሖ እንዳተፈረየ እንቋቑሖ ነቶም ህስያት ነቶም ብሕማም ዝተጠቕዑ ብሓፈሽኡኻ ንኩሉ ጋንታ ዝረኽበሉ እንቋቑሖ በብታራ እንዳተገብረ እንዳ ሕርሻ ተገይሩ ብኢንኩቤተር እንዳተጫጭሓ ደቶቱ ንወሃብ ከም ዝነበረ ንጋንታታት ኣብኡ ኣባላት ተሰሪዕና ኣብ እንዳ ሕርሻ ቆይሙ ከም ዝነበረ ብኡ መጠን ከዓ ተመጣጣኒ ብመጠኑ ረኽቡ ከም ዝነበሩ ተምሃሮ እቲ ቤት ምሰውራስ ዘይተገብረ ዘይተፈተነ ሓርኮት ከ ዘይተባህረ ነዞም ቆልዑ እዚኦም ብዝተፈላለየ ምህናፅ ኣይነበረን ንሕና ካብ እንዳስንኩልና ኢና ተመዲምና መፂና ክንመደብ ከለና ኣይተቀብልና ኢና ቤት ምሰውራ ማለት ንሕና ክፍልታት ማለት ዝተሓተ ኢካ ትወስዶ ዝሰርሕ ሰብ ኮይኑ እውን ኣይስማዓካን ኩሉ ነገር ምስ ፀናሕካ ምፀናሕካ እቲ ተፍርዮ ደለካ ምስ ረኣኻ ግን ብሓቂ ዝሕጉሰካ ውፅኢት ሕጂ ክንሪኦ ከለና ካ ብፍላይ ገሊኦም ሓለፍቲ ኮይኖም ገሊኦም ዶክተራት ኮይኖም ገሊኦም ክንደይ ነገር ደፍርዩ ዘለዎ ሰዓት እዩ
2: ድሕሪ 35 ዓመት ከምዚ ገርና ክንረኸብ ገፀገፅ ክንረአ ብጣዕሚ እየ ደመስግን ኣነ 82 ኣብ ዓራርቢ ንኣቲና እዚ ኩሉ ክጥቀስ ዝፀንሐ ብዛንታ ንሰምዖ ኢና ግን ንዓና ኣብ ዓራርቢ ዝፀንሐና ፍሉይ ነገር እዩ ምክንያቱ ንኣሽትዮም ኣነ ድሓን መጀመርያ ባደ 4 ደይበ ኣብ ባደ 4 ግን ተናው ፀንሓና ኣባላት ቅጫ ክህብኦም ገለሞ ብኡ ካሃርምዎን ምስ ሪኢኹ ዓባይ ኣነ ጓል 20 ዓመት እየ በኺያ ምክንያቱ ንክትዕሊ እምበር ንክትውዛዕ እምበር ኣብ ቤት ምሰራሕ

0: ትፅቢት ስለ ዘይነበረና ዋላ ኣነ ከም ኣክልጦ ቤት ምሰራ ከምዘሎ ይፈልጥ ነረ፣ ግን ኣብኡ ከዓ ተሓሲበ ይፈልጥን ክትዋጋ ጥራይ ካ ተሓስብ ኣባት 4 3 መዓልቲ ምስ ገበርና ወሪድና ንባታ ሓደ ኣባታ ሓደ ግን ብጣዕሚ ሶፊያ ትበሃል መራሒት መስርዕ ፀኒሓና ነጥር ባዕተ በዓል ዛይ ዝርእሶም እየን ነረና ዴታትና ሕጂ ብጣዕሚ እሳ ኣነ ኣደ ንኣሽቲ ነይሮም ነቶም ንኣሽቱ ከመይ ጌርካ ክተኣልዮም ከም ዘለካ ከመይ ክትገብር ከም ዘለካ ኣደ ክትከውን ከም ዘለካ ምሄራትኒ ድሓር ሓንቲ ንዓይ ትስማዓኒ ነበረት ከዓ ዓጢቖም እቲ ፅላኣት ናይ ቤት ምሰወራ ከሎስ ዓጢቖም ድመፀት ኣደመኒኺ ኣደመኒኻ ክብሉ ከለዉ እቶም ቆልዑ ብጣዕሚ እያ ኣና ማዓንጣ እያትያት ነዛ ክስታይ እዚኣ ወላዲ ስጋዕ ክንደይድለ እዞም ቆልዑ እዚኦም ካብ ውላድ ወላዲኦም ስለዘየለን ሕና ኸ ከም ወለዶም መተካእታ ኮይናስ ከመይ ጌርና ክንኣልዮም ንኽእል ዝብል ኣተኣላለያ መቸም ኣቲናዮ ብጣዕሚ ሓደ ክልተኢና ተን ዓበይት እምበር ደቂ 14 15 ዓመት ኣባላት ነርና ናምሳና ትግረ ነረናና ሰንኪተን ዘይክእላ ኩሉ ነገር ዘይገብረ ክልተ መጎጎ ስኻ ሕሽካ ተሓድር ሳዕ 6 ኣጉድና ሳዕ 7 6 ነጥፎ ነርና ኣብ ባዳ ሓደ ኣብ ርእሲ እዚ እቶም ቆልዑ ሕይል ዝበሉ ነሮም ናሽዑ ጠባዮም ኣተኣላለዮም ሕጂ ንሕና ምስቲ ዝመፃእናዮ እቲ ጠባይ ክንሕዞ ይከኣልናን ኣኽላባት ነይሮም ጎፋር ገለ ገ እዞም ኣኽላባት ምስኦም እዮም ዝቕርቦም መዓዲ ዝቕርበሎም እሱ ከዓ ሰብ እዩ ከማና ፍጡር ኢሎም በዝሓደብዎ ሕጂ ብጣዕሚ ኣንሕና ጓል ሻምበል ኣብታ ጥቓናያ ነራ ድሓር ውን ቤት ፅሕፈት መፂኦምና ጃሎን ቀዲትኩም ሃበኦም ኢሎም ጃሎን ቀዲትና ነቶም ቆልዑ ቅድም ነቶም ኣኽላባት ንህብ ድሓር ነቶም ቆልዑ ንህብ እቶም ቆልዑ ኣዝዮም ዝሓየሉ ማዕኮርህብ ምሰበልክዮም እምኒ ዝዝርብዩ ሕጂ ነዚ ንክትኣሊ ኣብ ነንሕሕድና ዝነበረ ፃዕሪ 3 4 ኣባላት እየ ነረን ካብቶም ቀዳሞት ምሳና ብጣዕሚ ሓያል ነይሩ ባታ ሓደ ግዝፍ ዝበልና ነርና ክንሓልፍ ከለና መሬት ሓዝ መፅያ ሰጥሰጥ ከተብለ ኣብሉካ ሕጂ ኣይትፃረፍኒ ኢኻ ኣነ ብነብሰይ ኣይትፃረፍኒ እየ ዝፃረፋ ድወይኦም ነረን ሕጂ ኣብዚ ፅሊ ኢኻ ትሕድር ኣብ ልዕሊ እዮም ሕጂ መሊሰ ዲግ ኣብለሎም ስሕቁ ነይሮም ና በዓል ንስየጠጋ በዓል እዮና ብዙሓት ነይሮም እቶም ቆልዑ ሕይል ዝበሉ ሕጂ ነዚኦም ንምእላይ ግን ኣዴታት ኮይና ኣብ ውሽጦም ኣቲና ብጣዕሚ ኣነ ተዋሂደ ከም ደቀይ ዝጋዕ ባደ ክልተ ስዒበ ታሪክናቶም በዓል ሃይለየሱስ ዝነበሩሉ ብኸመይ ተኣልዮም ነርክን ብኸመይ ሕሽክንኦም ነርክን ዝብል ታሪክ ክሳይ ይኸውን ነይሩ እዲ ሓያል ነይሩ ኣዝዩ ፅንኩር ነይሩ ዋላ ፎርኖ ትምፃእ እምበር እታ ፎርኖ ትባላሸወሉ ብዝሒ ተምሃሮ ስለ ዝነበረ ሙሉእ ለይቲ ክትንሓድር ኣብ መንጉኡ ኒን ነራ ነፋሪ ላፋምስ ኣጎትክዮ ኒን ተጥፎ ሓሙስ ኣጎትክዮ ኒን ተጥፎ መፅያልክ ተጥፍዮ መለሽኪ ከም ብሓድሽ ተኣጉድ እዮ መምሃራን ነይሮምና ድሓር ኣብታ ጥቓና ተመዲቦም በዓል ፋፋ በዓል ወዲ ስዒድ በረገለ መለ ነይሮም ብዙሕ ግን ከምዚ ጊላዝ ግድበሉ ከዓ ፍቕሪ ነይሩ ክመፁና ንህወኽ እሶም መፂኦም ንሕና ክንጨርቕ እሶም ክስሕቁ እቲ ሓዊ ኣይርዳእካ መፂኦም ሕግዙኻ መፂኦም ስንኩት ምሳኻ እቲ ህወትን ትፍቕርን ምስ ትምረት ማዕረ ማዕረ ነይሩ እዚ ኩሉ ሓሊፉ ግን ብጣዕሚ ዘሐጉሰና ኣነ ተምሃሮ ቤት ምሰወራ ነዚ ከምዚ ጌርናስ ኣብ ኩሉ ትካላት ናይ ዝውድብ መራሕቲ ኮይኖም ዶክተራት ኮይኖም ነፋሪት ከብርሩ ኩሉ ነገር ነዚ ውድብ እዝን እግርን ኮይኖም ክኸዱ ምስ ርኢኻ ግን እቲ ዝሓለፈ ሽግርካ ከማን ኣይትዝክሮን እያ እቲ ዝሓለፈ ምረት ከማን ኣይትዝክሮን እያ ስለምንታይ ኣነስ ባ እቲ መጀመርያ ዳ ጉሂን ንበር እንቋዕ ነዚኦም ዕብኹ ኢኻ ትብል እንቋዕ ነዚኦም ሲ ይዕብኹ እንቋዕ ኣብዚ ተመደብኩ ዝብለሉ ሰዓት በፂሐ ኣነ ምክንያቱ ኣብዚ ኸትካዮ ማማ ኣደይ እንድያ እዚ ኣደይ እንድያ ኣላይትና እንድያ ኢሎም ክኽብርካ ከለዉ ብጣዕሚ ኣነ ተሕጎስ እሞ ዝተረፈቶ ኣለካ ዘምፀተይ ክምለኦ ኣነ ብዘይኣኽለኒ
1: ንሕና ዓራርብ እንዲና ነርና ሓድሽ ቦታ እዩ ፀኒሕና ንዓራርብ ሓድሽ ቦታ ስለ ዝኾነ ምጭቃን ምስ ሓዊ ለይቲ ምስ ሓዊ ቀትሪ ከዓ ምጭቃን ኣባላህና በዓል ወዲ ርእሶም እዮም ንሕና እምኒ ንስከም ንሶም ነጥቁ ምስ ቁስሎም ሓፈፍ እንዳበሉ ሕጂ እቲ ህወት ከምዚ ዝገለፆ ናተን መርር ዝያዳ ግን ናቶም መሪር ድብሎ ኣነይ ለይቲ ሰዓት 4 ክነተሰኦም ከለና መኒን ክብሉ ከለዉ ኣብዚ ሕጂ ክንሪኦ ከለና እቲ ዝመረረ ናይቶም ቆልዑ ብጣዕሚ ይስምዓኒ ንሕናስ ኣንታ ተስእ ንደና ዓንዶ ክንብል ንግሆ ነፋሪት ከይተርክበና እቲ ዝመረረ ከዓ ናይቶም ቆልዑት መሳኺነት ክትሪኦ ከለኻ ሕጂ ሓደ ግዜ ከዓ ማራ ሒማቕ ነርና ብነፋሪት ሓቂ ገዲፍና ነቶም ህባይ ክመስሉ ኢልና ነቲ ክዳኖም ኣውፂኢና ነዝላዕሊ ክሸኑ ንሰዶ ኩሉ ሕብራዊ ስለ ዝኾነ

ሕጂ እቲ ዝመረረ ህይወት ዋላ ተን ቀድሜና ዝነበራ ሓሊፈና እሞ እቲ ዝመረረ ከዓ ንሕና ብነፋሪት ኒን ትበሃል ትመፀና ናይ ለይቲ ከዓ ዝገደደ መፂእና ሽዑ መሊሽና ኒን መፂሓና ኣለና ሓዊ ነጥፍእ ባውዛ ሓደ ግዜ ደይር ሰዓት ሰዓት ኣርባዕተ ናይ ንጎስ ባውዛ ወሊዓትና ፋሕ ኢሎም ንሶም ኩባያታትና ፋሕ ኢሉ ንሶም ሕጂ ገለ እንተኮይኖም ቤን ክንኣርዮም ኢና ፀልማትካ እዩ

መጀመርያ ከምዚ ኢለ ኣብ ቅድሚኹም ጠጠው ኢለ እሞ ከዓ ኣቦታተይ ኣዴታተይ ብዘይከልዓለም ብጣዕሚ ዓብዪ ነገር እዩ ናይ ምክንያቱ ካብዚኣ ጨጉሪ ርእሰይ እዚኣ ክሳብ ፅፍሪ እግረይ ናትኩም ፍርያት እያ ነ ስለዚ ብዙሕ ክበሃል ፀኒሑ እዚ ኩሉ ስለዝተገብረልና ከዓ ከም ሰብ ዓብናስ ኣብ ሓደ ብዓቕምና ንበርክተሉ ደረጃ በፂሕና ማለት እዩ ሕጂ እንታይ ኣኸም ዝደለና ንሕፅር ኣቢለ ናይ ብስነ ኣእምሮ ናይ ሓደ ሰብ ኣተኣላልያ ወይ ከዓ ንህወት ከመይ ገይሩኡ ዝገጥማ ክግለፅ ከሎ ዝወሃብ ሓደ ሳምፕል ኣሎ ስኻ እንታይ እዩ ዝብል ንሓደ ብኬሪ ፍርቃ ምልእቲ ፍርቃ ማይ ዝመልአት ፍርቃ ከዓ ማይ ዘይመለአት ትሪኣ እሞ ነዚኣ ከመይ ጌርካ ኢኻ ትሪያ ከም ሰብሲ ሓደ ውልቀ ሰብ ሓንቲ ፍርቃ ማይ ድመልአት ብኬሪ ቅድሚ ምስተቐረበትሉ ከመይ ገይሉ ዝገልፃ ርኢ ምሰበላ ይሕተት ነታ ፍርቃ ማይ ዘይመልአት እንድሕር ዩ ኣሉታዊ ኣጠማምታ ኣብ ሂወት ኣለዎ ማለት እዩ ነቲ ባዶ ነቲ ተስፋ ኩሉ ዝሰኣኖ እዩ ማለት እዩ ነቲ ዘየለ እዩ ዝርኢ እቲ ነታ ዝመልአት ፍርቃ ዝርኢ ግን ኣወንታዊ ኣጠማምታ ኣብ ሂወት ዘለዎ እዩ ኣነ ኣብቲ ኣዝዩ ፅንኩር ኩነታት ውሑድ ዝነበሮ ኣብቲ ባይታቲ ነቲ ዘይነበረ ባዕልኹም መሊእኩም ሙሉእ ከም ዝርኢ ጌርኩም ስለ ዘዕበኹምኒ ንኹላትና እውን ነቲ ሙሉእ ከም ንርኢ ጌርኩም ስለ ዘዕበኹምና ሕጂ ክገልፁ ክሪኦ ከለኹ ኣነ ብስነ ኣእምሮ ተስፋ ዘለና ሰባት ካብቲ ዘየለ ነቲ ዘሎ ርኢና ነቲ ዘየለ ከዓ ንክንምልእ ህርኩታት ኮይና እንሰርሕ ሰባት ንዝኾነ ይኹን ፀገም ብዲተርሚነሽን ወይ ከዓ ብህርኩትነትን ብተፀዋርነትን ክንሓልፎ ከምኡ ስለ ዘረኣኹምና ክንሓልፎ ጌርኩምና ንዓና ጥራይ ደይኮነ ከዓ ኣነ ኣጋጣሚ ኮይኑ ኣብቲ ዘለኽዎ ኮሌጅ ደቂ ደቂኹም ማለት እዩ ንዓኹም ብዕድመ ምናልባት ንኣሽኒርኩም እርግፀኛ እየ ግን ስለ ዘዕበኹምና ቦታትናን ኣዴታትናን ነቶም ነዚኦም ረኽቦም ኣለኹ ሕጂ ነቶም ደቂ ተምሃሮ ቤት ትምህርቲ ሰውራ ዝኾኑ ሰባት ረኽቦም ኣለኹ ኣብኦም ዋላ ከምኡ ዓይነት መንፈስ ክርኢ ከለኹ እንታይ ዓይነት ሕላገት ወይ ከዓ እንታይ ዓይነት ሌጋሲ ከም ዘመሓላለፍኩምና ኣብዚኣ ኮይነ ክምስክር ደሊ ኣብዘየለ ኣሎ ክንብል ኣብዘይረአየና ብቐረባ ከዓ ብተስፋ ክንጓዓዝ ህርኩታት ክንከውን ውፍያት ክንከውን ንነብስና ከዓ ጥራይ ደይኮነ ንካልእ ሰብ ክንከውን ስለ ዝገበርኩምና ብልቢ የመስግን ከምኡ ዝኾኑ ወለዶ ክነፍሪ ከዓ እስኹም ዝሃብኩምና ክነሰጋግሮ ከዓ ጀሚርናዮ ኣለና ርዮ ኣለኹ።

0: ኣማሃይት ቤት ምሶራ ዘን ክትሓትየን ደውዓልኪ ዝኣለያኒ መምሃራነይ ድዕበዩኒ ከይተዛረብኩ ከይወፅእ ወጠም ወጠም ኢለ ይመስለኒ ተዛረበ ብላ ኣለዋ ኤኒሃ ብዙሕ እንዲ ተዘሪቡ ብዛዕባ ኣለይቲ ናይ ቤት ምሶራ ኣለይቲ ልክዕ ከምዚ ክጥቀስ ፀንሐ ኣዴታት ዘይኣኸላ ኣዴታት ክንስን ኣዴታት ኮይነን ዝሓለፎ ኣብ ሶራ ኣዴታት ኮይነን ከዓ ፍቕሪ ሓልዮት ተወፋይነት ክህልወና ፃዕረማት ክንከውን ዝገበራ እየን ማለት እዩ። ኣቦታት እውን ነይሮም እዮም። ኣቦታት እውን ልክዕ ከምናቶም ንሕና ብናይ ስነ ፍልጠት ኣጋባቢና ዓብና፣ ምክንያቱ ተሰማሚዖም እንታይ ሓይሽ እንዳበሉ እዮም ዝዕብዩና ነይሮም። ዝኾነት ስድራ ከም ድመስላ ገይረ እያ ትዕቢ ነይራ ኣብ ዝኾነ ሕብረተሰብ ማለት እዩ። ኣብ ናይ ቤት ምሶራ ቤት ትምህርቲ ጥራይ ኣይኮነትን ቤትና እያ ነይራ። እታ ቤትና ግን ብስነ ፍልጠት ኣጋባቢና ንዓቢ ነርና ማለት እዩ። ምክንያቱ ዝሓይሽ ከመይ ሓይሽ ንሓደ ቆልዓ፣ ምክንያቱ ዝናፈቕ ቆልዓ ነይሩ ከመይ ገይሩ ይኣልዮ ድያሪ ከማን ነይርዎን እዩ። እቲኦም መምሃራና ድያሪ ይፅሕፉ ነይሮም ብዛዕባ ውልቀ ሰብ እንታይ እዩ ካበይ እዩ መፅ እዩ። ንኣብነት ብዙሕ ሰብ ካብ ተዛናበለ ስድራ ቤታት ዝመፀ ወይ ካብ ፍቱሓት ዝመፁ ኣብዚ ክትብሎ ፀንሐት ኣስካሉ ናይ ምርባሽ ባህሪ ዝነበሮም ዝሃርሙ ዝነበሩ ንዕኡ የፅንዕዎ ነይሮም እዮም። ካበይ ስድራ እዮም መፂኦም፣ እቲ ድሕሪ ባይታ ናይቲ ተምሃራይ ብከመይ ክተሓዝ ኣለዎ፣ እንታይ ዓይነት ፍቕሪ ክወሃቦ ኣለዎ ዝብል እውን ተሰማሚዖም እዮም ዝኣልዩና ነይሮም ማለት እዩ። ልዕሊ ኩሉ ኣነ ክዝክራ ድፈቱ ብዚ ከዓ እቲ ዓንቲ ወይ እሙና ደቅሱ ዓይነኩም ዓመቱ ገለይና ንብሎም ክትብል ከላ ካልእ ሜላ እውን ነይርዎም እዩ። እንታይ ይብሉና ነይሮም? ብከብድኩም ደቀሱ ተሸግር እንዲካ ቆልዖካ ሓንሳብ ማይ ክሰቲ ትብል ሓንሳብ ክሸይን ትብል ከምኡ ስለነሸግሮም ዝነበርና በዓል ደስፈለ በዓል ጣዓመ ጊታር ስለ ዝኽእሉ ዝነበሩ መዛሙር እንዳዘመሩ ብጊታር የደቅሱና ነይሮም ማለት እዩ። እዚ እቲ ስነ ፍልጠታዊ ኣገባብ ኣተኣላለያ ማለት እዩ። ብከምኡ ዓይነት መዝሙር እንዳዘመሩልካ ሽዑ ድቃስ መፃካ ብጌርካ ትድቅስ ማለት እዩ። ከምኡ ዓይነት ገይሮም ኣልዮምና ሕጂ ንኣነ ኣብዛ ደረጃ በፂሐ ኣለኹ በፂሐ እንድሕ ዝብል ኮይነ ፍረ ናትኩም እየ ከምዚ ሰብላ ክትብሎ ፀንሐት ናትኩም ኣበርክቶ ኣብ ልዕሊና ሕጂ ሎሚ ሰባት ኮይንና ነቲ ፅባሕ ክረኣይና ኤርትራ ክንገብር ከኣኒ መብፃዓ ይኹነና። ንኩልኩም ከዓ ሓበን ይሰማዓኩም በዚ 50 ዓመት ሓበን ይሰማዓኩም ማለት እዩ። ልዕሊ ኩሉ ከዓ ክርስዖም ዘይደሊ ኣብዚ ሕጂ ብሂወት ዘየለው ስዋኣት መምሃራን ዝነበሩ ከም በዓል ጣዓመ ከም በዓል ምሓር መንግስቲ ኣብ ከም በዓል ብዙሓት ክርስዖም ይኽእል እየ። ግን ጥንፅዋያት ከዓ ይነግሩና ነይሮም እዮም። ነዊሕ ጥንፅዋይ ነቲ ናይ ሰውራ ናይ ራሻ ሰውራ ናይ ቻይና ክገልፅ ዝኽእል ንሕና ካብኡ ጌርና ክንመሃረሉ ንኽእል እውን ይነግሩና ነይሮም እዮም ማለት እዩ። ልዕሊ ኩሉ ፖለቲካ እውን ብናእሽትና ክልና ፖለቲካ ንምሃር ነርና ኢና። ድሕርና ፅነት ምስ መፀ እውን እቲ ፖለቲካ ኣነስ ምስ መፃና ድሕርና ፅነሲ እዚ ክማ ስኢ ነዎ እዚኦም ፀላእትና ይነበሩ እንዲዮም ገዲፍና ነርና ኢና ሓቃዓሽ ሕጂ እዮም ድመፁና ዘለዉ ሓቂ ከምኡ ዓይነት ትምህርትታት ገይርና ዝዓበና ኢና ማለት እዩ። እቲ ብስለሲ ካብ መጀመርታ ከም ዝነበረ ክገልፆ ስለ ዝደሎ ኸ ከየና ባሓልኩም ይቕኒለ
1: ኣብዚ በዓልዚ ነቲ ድመ

Avanza, left, right, left, avanza. One, two, three.

ሰላም ኣብርሑቕን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ኬክ ብቀይሕ ጣፍን መዓርን ክኸውን እዩ ማለት እዩ። እዚ ንምግባር ኣብዚ ቀሪብናዮ ኣለና። ቀይሕ ጣፍ ኣብ ቀይሕ ጣፍ ብዙሕ ትሕዝቶ እዩ ዘሎ። እንቃቅሖ፣ ቤኪንግ ፓውደር፣ ቫኒላ፣ ጨው። ቫኒላ ብዘይንረክበሉ ምናልባሽ ሕካ ክለሜን ሕካ ኣራንሺ ክንጥቀም ንክእል ኢና። ዘይቲ፣ መዓር፣ ፀባ ቀሪበ ኣለኹ ነዚ ንምስራሕ ማለት እዩ። ሕጂ መጀመርታ ኣብቲ ሓርጭ ጣፍ ጨውን ቤኪንግ ፓውደርን ሓዊስና ክንቅርቦ ኢና። ሰለስተ ማንካ ሻሂ ቤኪንግ ፓውደር፣

ኣዳወይ ተሓፂበ የ መፅኦ ዘለኹ ኩሉ ግዜ ምሕፀብ ኣዳውና ኣይንርስዐን ኢና። ኣብቲ እንቃቕሑ ድማ ዘይቲ ቫኒላ

በቃ ኩባያ ዘይት ተጠቀም አለሁ ኩላ ናይ ጣና ምንታን ከትከውን ዘይቱን ዘይት ኦሊቭ ተጠቀም አደለሁ እንቃቁሑን ዘይትን ጀርና አለና ሓደ ማንካ ሻሂ ከዓ ባኒላ ነዚ ብሓንሳብ ስጋር ዝፈኩስ ንወቕዖ ማለት እዩ ከምዚ ትማሸንተላትና ክንገብር ንኽእል ኢና እዘይ ኮይኑ ከዓ ዋላ በታ ማንዋል ከዓ ብሓንሳብ ሓዊስና ክሳብ ዝፈኩስ ንወቕዖ ማለት እዩ

ስጋ ብዝፈኩስ ውቕዕ ኣቢልና ድሓር ነቲ ሓዋዊስናዮ ዝፀናሕና ሓርጭን ፀባን እናገበርና ከነሕብሮ ኢና ማለት እዩ። ፀባ ከም ኣድላይነቱ ኢና ንጥቀም። ቁሩብ ክስታይ ክውን ክብለልና ክሳብ ሓደ ኩባያ ይኣኽለና እዩ። ብሓንሳብ ከምዚኣ ጌርና ንሕብራ ድሓር ፀባ እንዳእተና ኸዓ

ተኣኪርና ኣብ ፎርኖ ነእቶ ንዕስራ ድኸውን ፀኒሕና ድሕሪኡ እንዳረኣና ከም ዝቐሐ ምስ ረኣና ኣውፅኢና ዳ ኣቢልና ንምግቢ ንቐርቦ ማለት እዩ።

ቀይሕ ጣፍ ከምዚ ቀይሕ ጣፍ ናይ ብማዓር ዝተዳለወ ኬክ እዩ። ሕጂ ኩላ ነብሳ ናይ ጥዕና እያ ማለት እዩ። ዝኾነ ዓይነት ሰብ ክምገባ ይኽእል እዩ ማለት እዩ። ምክንያቱ ኣብ ክንዲ ሽኮር ቀይሕ ጣፍ ኢና ተጠቂምና። እቲ ዘይቲ ዝተጠቐምናሉ እውን ዘይቲ ኦሊቭ እዩ። ከምዚ ኣጌርና ንምግቢ ነዳልዋ ማለት እዩ። ስለዚ ኣብቲ ቀይሕ ጣፍ ኣይረን እዩ ዘሎ፣ ኩላትና ንፈልጦ ኢና። ሓፂን ኣሎ፣ ንሄሞግሎቢን ኣዝዩ ጠቃሚ እዩ። ቀይሕ ጣፍ ደም ንዋሕድስ ደም ንዘለዎ ማለት እዩ። እቲ ሄሞግሎቢንና እውን ከምቲ ዝግብኦ ኮይኑ ክሰርሕ ዝሕግዝ እዩ ቀይሕ ጣፍ። ኣብ ቀይሕ ጣፍ ብዙሕ ተሕዝቶ እዩ ዘሎ፣ ጎዳኢ ነገር ዋላ ሓደ የለን ማለት እዩ። እቲ መዓር ድማ ኣብ ክንዲ ሽኮር መዓር ምጥቃምና ድማ መዓር ድማ ኦርጋኒክ ነገር ንጥቀም ኣለና ማለት እዩ። ስለዚ ወላ ሽኮር ዘለዎ ሰብ ብመጠኑ ክምገቦ ወላ ሓንቲ ፀገም የብሉን። ምክንያቱ ካብቲ ሽኮር ኣብ ሽኮር ኬሚካል ኣሎ ንፈልጦ ኢና። ነቲ ሽኮር ንኸፃዕዱ ተባሂሉ ዝግበር ኬሚካል ኣሎ። እዚ ግን ኦርጋኒክ ማለት እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ቀይሕ ጣፍ ኬክ ብቀይሕ ጣፍን መዓርን ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮም ሰላም ቅነህ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ዝድስስ ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ዓመታዊ ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ተወዲቡ ዝካየድ ሃገራዊ ውድድር ጉያ ጎቦት ማለ ሰንበት ኣብ ከባቢ ጉልዒ ተኻይዱ።
1: ዓመታዊ ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ተወዲቡ ዝካየድ ሃገራዊ ውድድር ጉያ ጎቦ ማለ ሰንበት ኣብ ከባቢ ጉልዒ ተኻይዱ። ኣብቲ ሎሚ ዓመት ምብል 13 ግዜ ዝተኸየደ ውድድር ደቂ ተባዕትዮ ኣትሌታት 10 ኪሎ ሜትር፣ ደቂ ኣንስትዮ ኣትሌታት ድማ 8 ኪሎ ሜትር ዝርሕቐቱ ናይ ጎቦ ውድድር እዮም ኣካይዶም። ኣቐዲመን ውድድረን ካብ ዘካየደ 13 ደቂ ኣንስትዮ ኣብ ዘካየደ ውድድር ኣትለት ክለብ ደንደን ሚኒስትር ምክልኻል ስምረት መርሃዊ ንውድድራ ብ4 ደቂቕን 46 ካልኢትን ብምዝዛም ሻምፒዮን ጉያ ጎቦ ደቂ ኣንስትዮ ኤርትራ ብምዃን ተዓዊታ። ቅሳነት ተወልደ ብርሃን ካብ ዞባ ማእከል ካልኢቲ፣ ናፅነት ኣማኑኤል ካብ ዞባ ደቡብ ድማ ሳልሳይ ተርታ ብምሓዝ ብቐደም ተኸተል ተሸለምቲ 13,000፣8,000፣5,000 ናቕፋ ኮይነን፣ ፊዮሪ ገብሪ ህይወት ካብ ማእከል፣ ኣርያም ሓድሽ ካብ ማእከል፣ ቅሳነት ተስፋ ልደት ካብ ደቡብ ድማ ካብ 4ይ ክሳብ 6ይ ተርታ ንዘለኮ ተሓዚአን። ንሰለስተ ካብ ኣትለታታ ምስ ቀዳሞት 6 ኣትለታት ዘእተወት ዞባ ማእከል ብጋንታ ደረጃ ጎብለል ሃገራዊ ውድድር ደቂ ኣንስትዮ ኮይና 49 ዝበዝሖም ደቂ ተባዕትዮ ኣትለታት 10 ኪሎ ሜትር ዝርሕቀት ውድድር ዘካየዱ ኮይኖም ኣትለት ዞባ ደቡብ ትኽል ሃይማኖት ብርሃነ ነቲ ውድድር ብ41 ደቂቕን 10 ካልኢትን ብምዝዛም ዘውሊ ሻምፒዮን ደፊኡ ተሸላሚ 13,000 ናቕፋ ኮይኑ፣ ኣትለት ዞባ ደቡብ መጎሹ ማይካል ኣይ ተሸላሚ 8,000 ናቕፋ፣ ኣትለት ዞባ ማእከል ዮሱፍ ኣደም ድማ ሳልሳይ ተርታ ብምሓዝ ተሸላሚ 5,000 ናቕፋ ኮይኑ፣ ኣስመሮም ሹማይ ካብ ዞባ ደቡብ 4ይ፣ ፅጋብ ታደሰ ካብ ዞባ ደቡብ 5ይ፣ ምሕረት ኣብ ኣማኑኤል ካብ ዞባ ደቡብ ድማ 6ይ ተርታ ሒዞም። 4 ካብ ኣትለታታ ምስ ቀዳሞት 6 ኣትለታት ዘእተወት ዞባ ደቡብ ድማ ጎብለል ሃገራዊ ውድድር ጉያ ጎቦ ደቂ ተባዕትዮ ብምዃን ተዓዊታ።
0: መምሕዳር ዞባ ማእከል ንዕውታት ኣትለታት ሻምፒዮን ኣፍሪቃን ሻምፒዮን ዓለም ዴንማርክን ኣተባቢዑ።
1: ምምሕዳር ዞባ ማእከል ንዕውታት ኣትለታት ሻምፒዮን ኣፍሪቃ ከተማ ኣክራን፣ ንዕውታት ኣትለታት ሻምፒዮን ዓለም ከተማ ኮፐንሃገን ዴንማርክ ደቂ ኣንስትዮን ደቂ ተባዕትዮን ኣተባቢዑ። ኣብቲ ዝተኸየደ ናይ ምትብባዕ መደብ ፕሬዚደንት ፌደሬሽን ኣትለቲክስ ዞባ ማእከል ኣቶ ክብሮም ተኽለ ኣብ ዘስምዖ ናይ ምኽፈት ቃል

ቀንዲ ዕላማ ናይቲ ዝተኻየደ ምትብባዕ ነቶም ኣንጸባራቕ ዓወት ዘመዝገቡ ኣትለታት ክብሪ ምሃብ ንኻልኦት ኣትለታት ድማ ቅዱስ ቅንኢ ንምሕዳር ምዃኑ ገሊጹ። ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ኣብ ዘስምዑ ቓል ስፖርት ብልዑል ተሳታፍነትኩም ብሓፈሻ ምምሕዳራት ንኡሳን ዞባታት ከም ዝሕይል ጠቒሱ ነቶም ሎሚ ዓመት ዝሽለሙ ዘለዉ ኣብነታውያን ኣትለታት ዝረኸብዎ ዓወት ብምዕቃብ ንቐጻሊ ብደረጃ ዓለም ኣብ ዝካየድ ውርድራት ዓወታት ክሓፍሱ ኣዘኻኺሩ። ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢቲ ወልደ ብርሃን ኣብ መደምደምታ ኣብ ዘስምዑ ቓል ስፖርት ብዘይካ ሙሉእ ጥዕና ክትውንን ዝህልዎ ኣበርክቶ ኣብ ሃገራውን ኣህጉራውን ተፈላጥነት ዝለዓለ ግደ ስለ ዘለዎ ምምሕዳር ዞባ ማእከል ስፖርት ብዓይነትን ቁፅርን ንምዕባይ ብዝሓየለ ከም ዝሰርሕ ድሕሪ ምግላጽ ንኩሎም ዕዉታት ኣትለታት ዮውሃና ኢሉ። ኣብቲ ዕለት ንዕዉታት ኣትለታት ሰርቲፊኬትን ገንዘባዊ ምትብባዕ ብምሃብ ናይ ድራር እንግዶት ተኸይዱ። ስፖርታዊ ቅነ ኣሃዱታት እዚ ምዕራብ ብዝተፈላለዩ ውርድራት ይቕጽል ኣሎ። ስፖርታዊ ቅነ ኣሃዱታት እዚ ምዕራብ ብውርድራት ኩዕሶ እግርን መርበብን ኣብ ከተማ ባረንቱ ብሓያል ውርድር ተኻይዱ። ውርድራት ኩዕሶ እግሪ ናይ ደቂ ኣንስትዮ ኣብ መንጎ ክለባት ዛራ ኣንጻር ሲሞቲ ዝተኸየደ ግጥም ተጻዋቲት ጋንታ ሲሞቲ ብዝገበርዎ ሓያል ምድላዋት ቅድሚ ዕረፍቲ ብመንገዲ ፌበን ጸጋይ ፍናን ዕቁበን ክልተ ሸቶታት ክመዝግባን ከለዋ ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ድማ ብመንገዲ ሄርሜላ ሃብተ ማርያም ሄራን ወልደ ማርያምን ሚካል ተስፋ ኣለምን ተወሰኸት 3 ሸቶ ብምዝጋብ ንመጋጥምታ ጋንታ ዛራ ብገፊ 5 ብባሮ ዲኻታ። ቀጺለን ኣብ መንጎ ክለባት ቢሻ ኣንጻር ገልዓሎ ዝተኻየደ ውርድር ድማ ተጻወቲት ጋንታ ቢሻ ሓያል ፈተነታት ብምክያድ ካብ ድያና ሓድሽ ብዝረኸበታ 1 ሸቶ ንገልዓሎ ብናይ 1 ባሮ ውፅኢት ክትዕወተላን ከላ ኣብ መንጎ ክለባት ኮኸብን ዋልታን ደቂ ተባዕትዮ ዝተኻየደ ውርድር ድማ ኣብ ቀዳማይ እብረ ጋንታ ኮኸብ ኣብ መበል 12 ደቂቃ ካብ ሴም ኣማኑኤል ከምኡውን ኣብ መበል 18 ደቂቃ ብዮናስ ኣንጀሎ ብዝረኸበተን ሸቶታት ንዕረፍቲ 2 ባሮ መሪሓ ውፅያ። ካልይ እብረ ኣብ ዝቐጽለ ጸወታ ንጋንታ ዋልታ መሳርዓ ኣደልዲላ ቐሪባ ብኣንጻር ኮኸብ ክትዛነን ግዜ ኣብ ምጥፋአን ክትጓየ ተረኣያ። ንገድልታት መጋጥምቶም ዝተሰውዓሉ ዋልታውያን ሓይሎም ዝያዳ ባር ሸቶ ኣብ ምድላይ ተዋፈሩ። ሰሊጥዎም ድማ ኣብ መበል 73 ደቂ 1 ሸቶ ካብ ካልድ ዓብደላ ግዜ ኣብ ምእካሉ ድማ ካብ ኢዮብ ሰጊድ መመዓራሪት ሸቶ ረኺቦም። በዚ ድማ ክልተን ክለባት ብናይ ሓባር ውፅኢት 2-2 ተፈላለየን። ውፅኢት ጋንታ ዶታ ኣንጻር ገርሰ ዝተኸየደ ውርድር ምስ እንምልከት ድማ ጋንታ ገርሰ ጸወታ ግና 10 ደቂቀ ይተላዕሎ ኣብ 5-7 ደቂ ብመንገዲ ተስፋ ኣለምታ ደስ ዓወት ኣቦዶም ብዘመዝገብዎ 2 ሸቶታት ናብ ካልኣይ እብረ ብናይ 2 ባዶ ውፅኢት ኣምሪሓ። ድሕሪ ረፍቲ ኣብ ዝቐጸለ ጸወታ ድማ ጋንታ ዶታ ካብ ሲሄብ ዑስማን ኣብ 6 ደቂ ንህላውነታ እተረጋግፅ ሸቶ ክትምዝገብ እኳ እንተኸኣለት እቲ ምስ ብሉፅ ብቕዓቱ ዝወዕለ ተጸወታይ ጋንታ ገርሰት ኣማኑኤል ተስፋይ ኣብ መበል 89 ደቂቃ ካብ ፍርቂ ሜዳ ኮብኪብዋ ብምኻድ ንጋንቱ ገርሰት ሸቶ ብምዝጋብ ርእሰ ኣቕኒዓ ክትከይድ ኣኽኢልዋ። ብመሰረት ድማ ጋንታ ገርሰት ብፅውፅኢት ተሓጊዛ 3-1 ኣብ ልዕሊ ጋንታ ዶታ ክትዕወት ክኢላ። ውርድር ኩዕሶ እግሪ ደቂ ተባዕትዮ ኣብ መንጎ ክለባት ኣውላን ካይታ ናብ ዝተኸየደ ውርድር ጋንታ ኣውላ ብናይ 3-1 ውፅኢት ክትዕወትን ከላ ቀጺለን ዓዲ ሽሮም ኣንጻር ጋንታ ባርካ ኣብ ዘካየድ ውርድር ድማ ጋንታ ዓዲ ሽሮም 2 ብባሮ ተዓዊታ። ኣብ መንጎ ክለባት ላልምባን ጋንታ ሃዋሻይትን ኣብ ዝተኸየደ ድማ ጋንታ ላልምባ 2 ብባሮ ተዓዊታ። ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ከካይዶ ጸንሐ ውርድራት ኣትለቲክስ ዛዚሙ። ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ውርድራት ኣትለቲክስ ዛዚሙ ካብ ሓሙስ 1 ጥቅምቲ ኣትሒዙ ን3 መዓልቲ ዝተሰርዐ ውርድራት ኣትለቲክስ ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ብቐዳም ኣብ ስታድዮም ኣስመራ ናይ መዛዝሚ ውርድር ኣካይዱ። ብመሰረት ኣብ ዓርብን ቀዳምን ዝተረኽበ ውፅኢት ኣብ መሬት ዝላ ደቂ ኣንስትዮ ፌሩዝ ተስፋይ ካብ ዒታሮ፣ ልዋም ስዩም ካብ ኣባሕኒ፣ ባና ሙልጌታ ካብ ዒታሮ፣ ኣብ ደቂ ተባዕትዮ ናትናኤል መብራህቱ ካብ ዓራግ፣ ኣዶናይ ኣፈወርቂ ካብ ሓሊበት፣ ቤንሁር ኣማን ካብ ዒታሮ፣ ኣብ ዳርባ ጭማራ ደቂ ኣንስትዮ ሓናን ሙሳ ካብ ኣባሕኒ፣ ሱዚ ጸጋይን ሮዳስ በረኽን ካብ ሳቡር፣ ኣብ ደቂ ተባዕትዮ ተስፉ ኪዳነ ካብ ሂምቦል፣ ኮርዒዳ ኣፈወርቂ ካብ ሳቡር፣ ሜሮን ሓለፎም ካብ ኣባሕኒ፣ ኣብ ዳርባ ዲስከስ ደቂ ኣንስትዮ ሮዳስ በራኺ ካብ ሳቡር፣ ፍናን ገብረ ንጉስ ካብ ኣባሕኒ፣ ደሊና ዓወት ካብ ሳቡር፣ ብደቂ ተባዕትዮ ቴድሮስ ተክኤ ካብ ዓራግ፣ ሚልዮን ዓንደን ሳሙኤል ከሰተን ድማ ካብ ሳቡር ተኸታቲሎም ተዓዊቶም። ኣብ ዳርባ ዓረር ደቂ ኣንስትዮ ሱዚ ጸጋይ ካብ ሳቡር፣ ሰገን ኣብርሃለይ ካብ ዋልታ፣ ሓናን ሙሳ ካብ ኣባሕኒ፣ ኣብ ደቂ ተባዕትዮ ቴድሮስ ተክኤ ካብ ዓራግ፣ ሚልዮን ዓንደ ካብ ሳቡር፣ ሚሮን ሓለፎም ካብ ኣባሕኒ።
ኣብ 100 ሜትሮ ደቂ ተባዕትዮ ናትናኤል መብራህቱ ካብ ዓራግ ተኽለ ብርሃነ ካብ ዋልታ ኣብ የማነ ካብ ኣባሓኒ ኣብ 200 ሜትሮ ደቂ

ፌሮዝ ተስፋይን ድሊና ዮሴፍን ካብ ዒታሮ ሉልያ ወልደ ዮሃንስ ካብ ዓራግ ኣብ ደቂ ተባዕትዮ ናትናኤል መብራህቱ ካብ ዓራግ ተኽለ ብርሃነ ካብ ዋልታ ዑስማን ሱሌማን ካብ ዒታሮ ኣብ 800 ሜትሮ ደቂ ኣንስትዮ ልዋም ፀሓየ ካብ ዋልታ ፊልማዊት ኣብርሃም ካብ ዓራግ ሳምራዊት ተኽልኣብ ካብ ዒታሮ ኣብ ደቂ ተባዕትዮ ማትያስ መንገሻ ካብ ሂምቦል ሓበን ዘርኣይ ካብ ሰብር ኣሌክሳንደር ገብረ ክርስቶስ ካብ ዒታሮ ኣብ 5000 ሜትሮ ርሕቀት ደቂ ኣንስትዮ ሙዚት ተስፋይ ካብ ሰብር ልዋም ፀሓየ ካብ ዋልታ ኤዶም ኣለማዮ ካብ ሂምቦል ከምኡውን ሓያል ምውርዳር ሰረኤላ ናይ ደቂ ተባዕትዮ ውርድር ኤቨን ኤዘር ሙሴ ካብ ሂምቦል ደጎል ተኽሉ ካብ ዒታሮ ክብሮም ተስፋ ገርግሽ ካብ ሰቡር ብምዃን ክዕወቱን ከለዉ ኣብ ናይ መዘዝ ምዕለት ድማ ነቶም ካብ ሓሙስ ክሳብ ቀዳም ኣብ ዝተሰርዐ ውርድር ዝተዓወቱ ኣትለታት ናይ መዳልያን ገንዘባዊ ሽልማትን ካብ ዕዱማት ሓለፍቲ ተቐቢሎም ካልኣይ ዙርያ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ይቕፅል ኣሎ ካልኣይ ዙርያ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብሓሙስን ዓርብን ቀናምን ከምኡውን ትማል ሰንበት ብግጥማት ኩዕሶ እግርን ኩዕሶ መርበብን ኣብ ሜዳ ማዓስከር ሓይሊ ኣየር ዝርከብ ፍንቅል ኤር ቤዝ ባፅዕ ተኻይዱ ብሓሙስ ኣብ ኩዕሶ እግሪ ደቂ ተባዕትዮ ሕድርን መሰረትን ገጢመን ተፃወታይ ሕድሪ ላሜክ ኢሳ ኣብ መበል 49

0: ዊና ብተማሳሊ ውፅኢት ክልተ ብባሮ ተዓዊተን ኣለን። ብዓርቢ ኣብ ዝተኸየደ ግጥማት ኩዕሶ እግሪ ኣብ ደቂ ተባዕትዮ ፈንቅልን ሮኬትን ብማዕረ ውፅኢት ባዶ ባዶ ተፈላለየን። ኣብ ናይ ደቂ ኣንስትዮ ፈንቅል ንሮኬት ኣብ ዘካየደ ፀወታ ጋንታ ፈንቅል ሓደ ባሮ ተዓዊታ። ኣብ ኩዕሶ ምርበብ ደቂ ተባዕትዮ ሕድሪ ንዊና 2-1 መሰረት ንሓሊበት 2 ብባዶ። ኣብ ናይ ደቂ ኣንስትዮ ሕድሪ ንዊና መሰረት ንሓሊበት ብተመሳሳሊ ውፅኢት 2 ባሮ ተዓዊተን ኣለን። ብቐዳም ኣብ ዝተኸየደ ግጥማት ኩዕሶ እግሪ ደቂ ተባዕትዮ ፀሓይ በርቂ ንዊና 2 ባሮ ትረትዓን ከላ፣ ኣብ ደቂ ተባዕትዮ ድማ ፀሓይ በርቂ ንዊና 3 ባሮ ኣሰነታ። ኣብ ኩዕሶ መርበብ ደቂ ተባዕትዮ ፀሓይ በርቂ ንመሰረት 2-1፣ ኣብ ደቂ ኣንስትዮ ሮኬት ንመሰረት 2 ብባዶ ፀሓይ በርቂ ንዊና 2-1 ረቲዐንአን። ብሰንበት ኣብ ኩዕሶ እግሪ ደቂ ኣንስትዮ ሓሊበት ንፅንዓት የን ገጢመን። ተፃወቲ ሓሊበት 6 ሸቶታት ካብ ኣምና ኢብራሂም፣ ሓንቲ ሸቶ ድማ ካብ ጀዋሂር እድሪስ ብምርካብ ኣብ ልዕሊ ፅንዓት ብገፊሕ 7 ብባሮ ተዓዊታ። ተፃወቲት ኣምና ኢብራሂም 6 ሸቶ ብምዝጋብ ደሚቓ። ቀፂለን ዝገጥማ ክለባት ሕድርን ፈንቅልን ነይረን። ሕድሪ ድማ ብመንገዲ ሳምሓ ሳልሕ 4 ሸቶታት ብምዝጋብ ንፈንቅል 4 ብባዶ ኣፋንያታ። ኣብዚ ግጥም ተፃዋቲት ሕድሪ ሳምሓ ሳልሕ ሱፐር ሃትሪክ ሰሪሓ። ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ፅባሕ 3:45 ቀፂሉ ክውዕል እዩ።
1: ብምኽንያት መዳለዊ ዙር ዞባ ማከል 2026 ብፌደሬሽን ቅድም ብሽክለታ ዞባ ማከል ዝተወደበ ናይ 2 ሰናብቲ ውድድራት ማል ሰንበት ኣብ ከባቢ ኢንሹራንስ ፈሊሙ። ፈለማ ውድድሮም ዘካየዱ ተወዳድርቲ ኮተቴ ኮይኖም 60 ኪሎ ሜትር ንክዝውሩ ተመዲብሎም። እዞም ተቀዳድምቲ ንውድድሮም ኣብ ሰዓት 4:47 ኪሎ ሜትር ናዘወሩ ኣብ ፍጻመ ዘካየዱ ቅፆታ ውድድር ናይ ጋንታ ኣሰሪ ተቀዳድማይ ናሄር ኣክሊሉ ንመወዳድርቱ ብምብላፅ ናይ መድረክ ዓወት ከመዝግብ እንከሎ፣ ንውድድሩ ድማ ብሰዓትን 20:24 ካይታትን እዩ ዛዚሞ። ካልኣይ ሙሴ ኣብርሃም ካብ ተፅቢት፣ ሳልሳይ ሲዶን ከሰተ ካብ ኣድማስ፣ ራብዓይ እሰይ ተስፋዝገ ካብ ደንደን፣ ሓምሻይ ነስረላ ዓብዶረዛቅ ካብ ደንደን፣ ሻርሻይ ዮናዳብ ሚካኤል ካብ ኤቢኤን፣ ሻውዓይ ሴም ሃይለ ካብ ሳሊና፣ ሻምናይ ሲምሶን ክፍላይ ካብ ተፅዊት፣ ታሽዓይ እሰይ ወሎ ሩፋኤል ካብ ተፅዊት፣ ዓስራይ ተመስገን ብርሃነ ካብ ፅንዓት፣ ካብ ካልኣይ ክሳብ ዓስራይ ንዘሎ ደረጃታት ብምሓዝ ንውድድሮም ፈፂሞም። ስዕቦም ዝተወዳደሩ ተቀዳድምቲ ናይ ጁኒየር ኮይኖም እዞም ተቀዳድምቲ 90 ኪሎ ሜትር ንክጎዩ እዩ ተመዲብሎም። ኣብ ሰዓት ድማ 41.1 ኪሎ ሜትር ናረገፁ ውድድሮም ፈፂሞም። ኣብ መወዳእታ ዝተካየደት ቅፆታ ውድድር ተቀዳድማይ ክለብ ኣስፔኮ ሴማ ፈወርቂ ክዕወት እንከሎ፣ ካልኣይ ኣራም ፍጹም ካብ ኤሪቴር፣ ሳልሳይ ነቢ ሳሙኤል ካብ ተፅዊት፣ ዮቤድ ኤፍሬም ካብ ደንደን፣ ዮቤል ተስፉ ቡልቂ፣ ሜሮኒሳ ካብ ገዛ ባንዳ፣ ሰናይ ተኸስተ ቡልቂ፣ ዮናታን ቴድሮስ ካብ ደንደን፣ ምድሃኔ ዘርኢትን ዳዊት ጎይቶኦምን ክልቲኦም ካብ ገዛ ባንዳ ድማ ካብ ካልኣይ ክሳብ ዓስራይ ንዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። ደቂ ኣንስትዮ ተቀዳድምቲ እውን ኣብቲ መዓልቲ ተወዳዲረ ነይረን። እዘን ተቀዳድምቲ ዘካይዶ ፀወታ ኣዝዩ ፍጥነቱ ዝዝሓለ ብምባሩ ንደገፍቲ ኣጉሂ እዩ። ብሓባር ኣብ ዘካየዶ ቅፆታ ውድድር ግን ተቀዳዳሚት ክለብ ዓራግ ብርክቲ ፍሳይ ቀዳሚት ኮይና ክትዕወትን ከላ፣ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.2 ኪሎ ሜትር ናረገፀት ብ2 ሰዓታትን 24 ደቂቕን 14 ካይታትን ክትፍፅም ከላ፣ ካልኦቲ ሩምና ጉዑሽ ካብ ክለብ ደንደን፣ ሳልሴቲ ሲዶን ሃቶን ካብ ስራይ ሳዋ ብምዃን ስዒበና ኣትን። ሄርሜላ ሳይሞን ካብ ደቡብ፣ ሲልቫና ወልደ ሚካኤል ካብ ተፅዊት፣ ራሄል ዕቁባይ ካብ ዓራግ፣ ሱዛና ፍሳይ ካብ ደቡብ፣ ኤልያና ክብሮም ቦልቂ፣ ሮዚና ብርሃንን ቤቴል ስቴፋኖስን ክልትን ካብ ክለብ ደንደን ካብ 4 ክሳብ 10 ዘሎ ደረጃታት ሒዘን ፈጺመን። ኣብ መወዳእታ ውድድሮም ዘካየዱ ተቀዳድምቲ ኤሊት ደቂ ተባዕትዮ ኮይኖም 140 ኪሎ ሜትር ንክዝውሩ እዩ ተመዲብሎም። እዞም ተቀዳድምቲ ዘካየዱ ፆታ ሰሓባብ ርእሲ ምንባሩ ዝተፈላለየ ዕድመ ዝነበርን ጉጅለታት ክቕማን ክወሓጣን እውን ተራእየን። ኣብ መወዳእታ ኣብ ዝተካየደት ሓያል ቅፆታዊት ውድድር ናይ ሰንበል ሜሮን ምስግና ብዘደነ ብቕዓት መወዳድርቱ ረቲዑ ክዕወት እንከሎ፣ እዚ ተቀዳዳማይ ኣብ ሰዓት 44.4 ኪሎ ሜትር እናረገፀ ብ3 ሰዓታትን 8 ደቂቕን 58 ካይታትን ክዛዘሞ ክኢሉ። ካልኣይ ኬቨን ተክለማርያም ካብ ኣስፔኮ፣ ሳልሳይ ሄርሞኒሳ ካብ ኤሪቴል፣ ራብዓይ ኤፍሬም ተስፋ ጋብር ካብ ደንደን፣ ሓምሻይ ኖፍታሌም ኤፍሬም ካብ ደንደን፣ ሻርሻይ ዮሴፍ ምዝግና ቡልቂ፣ ሻብዓይ ሮቤል ሃብተ ማርያም፣ ሻምናይ ሄኖክ ካሕሳይ፣ ታሽዓይ ኣቤል ካሕሳይ ካብ ገዛ ባንዳ፣ ዓስራይ ኑር ኣሕመድ ዓብዱልዋሃብ ካብ ደንደን ብምዃን ውድድሮም ፈጺሞም። እዚ ውድድር ዝመፅእ ሰንበት ኣብ ከባቢ እንዳ ማርያም ብትካየድ ፀወታ ክዛዘ ምዃኑ ህዝባዊ ርክባት ፌደሬሽን ቅድም ብሽክለታ ዞባ ማከል ኣፍሊጡሎ። ንህፃናት ግራስሮት ምምሕዳር ገጀረት ንዋታዊ ሓገዝ ተገይሩ። እቲ ሓገዝ ካብ ኣብ ሕብራት መንግስታት ኣሜሪካ ዝነበር ኣቶ ዳዊት ገብረ እግዚኣብሔር ዝተወፈዩ ኮይኑ 4 ኩዓሳሱ 2 ቅያር ማልያታት ከምኡ ድማ ጫማታት እዩ። ዝሓለፈ ቀዳም 4 ጥቅምቲ ኣመሓዳር ምምሕዳር ንዞባ ገጀረት ኣቶ ሃይለ መለስን ኣካየድቲ ኮሚቴ ስፖርት ምምሕዳር ገጀረትን ኣብ ዝተረኽብሉ ተረኪቦም። ኣቶ ሃይለ ስለቲ ዝተገብረ ስፖርታዊ ሓገዝ ድሕር ምስጋን መረባት ግራስሮት ንምዕዋት እቲ ዕማም ናብ መንግስቲ ጥራይ ዝሕደግ ስለ ዘይኮነ ህዝቢ እውን

0: ክባሳእ ከም ዝግባእ ኣረድዩ። ኣቕዲሙ እውን ሃዋኪል መዘናግዒ ማእከል ተመሳሳሊ ስፖርታዊ ሓገዝ ንመደብ ግራስሮት ናይቲ ምምሕዳር ኣበርኪቶ ምንባሩ ዝበጽሓና ሓበሬታ ኣፍሊጡ። ሻምፒዮን ቀዳማይ ዲቪዥን ከተማ ከረን ዝሓልፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ። ቀዳም ኣብ ዝተሰርዐ ግጥም ደንደን ንኣስሙድ ዝዓደመትሉ ነይሩ። ፀወታ ብግስ ምስ በላ ውሽጢ 2 ደቂቕ ደንደን ካብ ፍሊሞን ኤርምያስ ይሸቶ ብምርካብ ቅልጡፍ መሪሕነት ሒዛ ኣስዒበን ክልቲን ጋንታታት ብልፅ ምንቅስቃስ ብምፅብራ ንዕረፍቲ ብመሪሕነት ደንደን ተፈላለየን። ድሕሪ ዕረፍቲ ግን ዝተረአየ ሸቶ ብዘይምባሩ ትፀወታ ብዓወት ደንደን ሓደ ባዶ ተዛዚሞ። ድሒረን ከረን ጀዲድን ዳር ሰላምን እየን ተረኺበን። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ጋንታታት ብሉፅ ምንቅስቓስ ድሕሪ ምርኣይ ዳር ሰላም ብዝፈነወታ መጥቃዓት መገዲ ዘካርያስ ሮሞዳን ኣብ መበል 4 ደቕ ብዝረኸብታ ሸቶ ሓደ ባዶ መሪሓ ዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝተኸስተ ፍጻሜ ነበረን ዳር ሰላም ሓደ ብባዶ ተዓዊታ። ኣብ ሰዓበት መዓልቲ ዝተኻየደ ግጥም ኣልነጅም ምስ ኢትዓብር ኮይኑ ኣልነጅም ቅድሚ ድሕሪ ዕረፍቲ 3 ሸቶታት ኣመዝጊባ ነታ እንኮ ሸቶ ዘመዝገብት ላይ ትዓብር 3 ውሓደ ርቲዓ። ቀፂለን ገዛ ዋንዳን ደሴትን እየን ተራኺበን። ክልቲን ጋንታታት ሚዞናዊ ግጥም ብምፅብራ ኣብ ክልቲኡ እብረታት ከ2 ሸቶታት ብምዝጋብ ብናይ ሓባር ውፅኢት 2-2 ብምፍላይ ነጥቢ ተማቒለን። በዚ መሰረት ተኻይዱ ብዘሎ ፀወታታት ዳር ሰላም ብ12 ነጥቢ ቀዳሚቲ፣ ደንደን ብ11 ነጥቢ ካልይቲ፣ ገዛ ዋንዳ ብ10 ነጥቢ ሳልሰይቲ ብምዃን ነቲ ውድድር ቕልሶ ኣለዋ። ውድድር ሻምፒዮን ቀዳማይ ዲቪዥን ዝመፅእ ሰሙን ብዝተፈላለዩ ግጥማት ክቕፅል ምዃኑ ካብ ፌደሬሽን ኩዕሶ እግሪ ከተማ ከረን ዝተረኸበ ሓበሬታ የነፅር። እዚ ከምዚ ኢሉ እንከሎ ኣብ ከተማ ከረን ዝካየድ ዘሎ ስፖርታዊ ውድዳት ክፍልታት እዚ ህዝባዊ ሰራዊት ኤርትራ ይቕፅል ኣሎ። ኣብ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ሓሽፍራይ ንዳዓሪ 3 ባዶ፣ ላልምባ ንኣዘል 2 ባዶ ዝኾነ ውፅኢት ክዕወታለን ከለዋ ኣብ ናይ ደቂ ተባዕትዮ ኣዘል ንላልምባ 3-2 ዝኾነ ውፅኢት ረቲዓ። ኣብ ውድዳት ኩዕሶ መርበ ብደቂ ኣንስትዮ ላልምባ ንኣዘል ሓሽፈራይ ንሽሽታ፣ ኣዘል ንዳዓሪት ብተመሳሳሊ ውፅኢት 2 ባዶ ክስዕረን ከለዋ ላልምባ ንሓሽፈራይ 2-1 ቀፂዓ። ኣብ ናይ ደቂ ተባዕትዮ ሓሽፈራይ ንዳዓሪት ከምኡ ድማ ጥንቁልሓስ ንዳዓሪት ብተመሳሳሊ ውፅኢት 2 ባዶ ክዕወታለን ከምኡ ውን ሓሽፈራይ ንሽሽታ 2-1 ረቲዓ።
1: ሻምፒዮን ቅርድም ብሽክለታ ኤውሮጳ ትማል ሰንበት ኣብ ስሎቬንያ ተኸይዱ። ቤልጅማዊ ሬምኮ ኤቨኖፕል ንፍለማ ግዜኡ ዘውዲ ሻምፒዮን ኤውሮጳ ደፊኡ።
2: ሻምፒዮን ቅርድም ብሽክለታ ኤውሮጳ ትማል ሰንበት 5 መስከረም ኣብ ስሎቬንያ ተኸይዱ። ኣብዚ ስሙያት ኤውሮጳውያን ተቀዳድም ተስተኻፈሉ ውድድር 196.3 ኪሎ ሜትር ዝርሕቐት ውድድር እዮም ሸፊኖም። ኣብ ሻምፒዮን ቅድድም ብሽክለታ ዓለም ትፅቢት ብዙሓት ዘይመለሰ ቤልጅማዊ ሬምኮ ኤቨኖፐል ንኢጣልያዊ ጁልዮ ቺኮነ ብቕፅበታ ውድድር ረቲዑ። ንውድድሩ ብ4:16.37 ካልኢትን ብምዛም ንፈለማ ግዜ ሻምፒዮን ኤውሮጳ ክኸውን በቂዑ። ኢጣልያዊ ጁልዮ ቺኮነ ኣሰር ኤቨኖፐል ተኸቲሉ ካልኣይ ተርታ ክሕዙ እንከሎ ካልእ ኢጣልያዊ ኣባል ሃገራዊት ጋንታ ጥልያን ክርስቲያን እስካሮኑ ድማ ብ59 ካሊታት ድሒሩ ሳልሳይ ተርታ ብምሓዝ ተሸላሚ ንሓስ መዳልያ ኮይኑ ኣብዚ ውድድር ምዕዋቱ 250 ናይ ዩሲኣይ ነጥቢ ዝረኸበ ኤቨኖፐል ዛጊድ ብደረጃ ኣህጉር ካብ ዝካየዱ ዓበይቲ ውድድራት ቅድድም ብሽክለታ ንኩሎም ክዕወተሎም ክኢሉ። ኤቨኖፐል ቅድሚ ሕጂ 2 መዳልያ ውድድር ኦሎምፒክ ናይ ግዜ ናይ ፅርግያን ውድድር ወርቂ መዳልያ ሻምፒዮን ዓለም ዓጢሩ ምንባሩ ዝፍለጥ እዩ።
1: ግጥማት ኔሽንስ ሊግን ምሕዝነታዊ ግጥማት ሃገራውያን ጋንታታትን ዝሓለፈ ቀዳም ሰንበትን ቀፂሩ ተኻይዱ።
3: Trying to find Harry Kane, and Kane's got a great chance. And with their first shot on target, their first real attack, England break the deadlock. England lead in Rijeka. Kwanzaa, space for Saka. Kane lurking in the middle. It's towards the back post, and Anthony Gordon, who did well enough to keep it under control. And it's poked in by Bellingham. That was sensational. He's still an option off the bench. Here's Kwanzaa, and that's a brilliant ball into Gordon.
0: ግጥማት ኔሽንስ ሊግ ንምሕዝነታዊ ውድዳትን ዝሓልፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ። እንግሊዝ ናብ ክሮኤሽያ ብምጋሽያ ፀወታ ካይዳ። ኣብዛ ፀወታ ፍፁም ዓብሊላ ዝነበረት እንግሊዝ ኣብ ቅድሚ ዕረፍታ ሻምነይቲ ደቕ ካብ ሃሪኬን ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ጁድ ቤሊንግሃም ኣብ መበል 21 ደቕ፣ ጎርዶን ኣብ መበል 39 ደቕ ከምኡ ድማ ቡካዮ ሳካ ኣብ መበል 45 ደቕ ብዘመዝገቦን ተወሰኽቲ ሸቶታት እንግሊዝ 4 ባዶ መሪሓ ንናይ ቀዳማይ እብረት ፀወታ ኣዛዚማ። ድሕሪ ዕረብታ ኣብ ዝቐፀለ ፀወታ እንግሊዝ ኣብ መበል 56 ደቕ ካብ ኬን 5 ሸቶ ክትረክብን ከላ ቡካያሳካ ኣብ መበል 68 ደቕ ከምኡ ድማ ሞርጋን ሮጀርስ ኣብ መበል 87 ደቂቕ ሸቶታት ስለዘመ

0: ገቡ እንግሊዝ ብድምር ውፅኢት ገፊሕ ዝኾነ ናይ 7 ብባዶ ዓወት ተጎናፂፋ። መራሒት ናይ ዝምድብ ዘላ ስጳኛ ኣንጻር ቼክ ሪፓብሊክ ኣብ ዘካየቶ ጾታ 3-1 ተዓዊታ። ኣብ ካልእ ናይ ትማሊ ሰንበት ዝተረኽበ ውፅኢት ምስ ንምልከት ፖርቱጋል ንኖርዌይ 2-1፣ ሆላንድ ንሴርቢያ 2-1፣ ከምኡ ድማ ዴንማርክ ንዌልስ 1-0 ክስዕረን ከለዋ ግሪክን ጀርመንን ባዶ ተፈላለየን። ኣብ ናይ ምሕዝነት ፀወታታት ምስ ንምልከት እውን ትማሊ ቀዳም ሰንበት ብዝሒ ዝነበሮም ፀወታታት እዩ ተኻይዱ። ኣርጀንቲና ንቡርኪና ፋሶ ብምዕዳም ዘካየቶ ፀወታ ግፊዕ ዓወት ያመዝጊባ። ኣብ ናይ ቅድሚ ዕረቲ ፀወታ እዛ ደቡብ ኣሜሪካዊት ሃገር ኣብ ራብዒቲ ደቂቕ ካብ ላውታሮ ማርቲነስ ብዝረኸብታ ቅልጥፍቲ ሸቶ መሪሕነት ክትሕዝን ከለ ቡርኪናዊ ዲያሎ ኣብ ሻምነይቲ ደቂቕ ንኣርጀንቲና ህያብ ዝኾነ ሸቶ ናብ ገዛእ ልዳቱ ብምቕፃሩ ፀወታ 2-0 ኾነ። በዚ ዘይተዓግተት ኣርጀንቲና መበል 12 ደቕ ካብ ፕሪስቲያኒ፣ ኣብ መበሳሳን 5 ደቕ ካብ ፓዝ፣ ከምኡ ድማ ኣብ መበሳሳን 6 ደቕ ካብ ኣልቫረዝ ብዝረኸብተን ተወሰኽቲ ሸቶታት 5-0 መሪሓ ዓሪፋ። ኣብዚ ሰዓበ ካልኣይ ኣብረ ኣርጀንቲና ብመበል 57 ደቕ ካብ ማስታን ኡኖ፣ ኣብ መበል 96 ደቕ ድማ ካብ ሲሞነ ሸቶታት ብምርካባ ብድምር ውፅኢት 7-0 ተዓዊታ።
1: ኢ ታሚን ደኣልጉና ማነራ ሬቪንዲካርሴ ኖ ፉትቦሊስታ ከሞ ኮመንታባስ ሎ ፓሶ no vamos a decir mal, pero sí que difícil, ¿no? Su temporada de salto a Europa en el Real Madrid, muy joven, pero qué bien definido aquí en esta jugada, defensa totalmente rota de Burkina Faso, la pelota atrás, sí que bien el pase de Lautaro, que le tenía ahí en el radar, no lo estaba viendo, pero sabía que estaba completamente desmarcado.
2: Del área, el toque que va a venir, que no lo toque, ¡ojo, Rangel!

0: ساعات شات اخي لوزي نو فن ونان في المالو ناس خبركم تعذبتنا كم يتمسيوم نلوم سوني حمشتكم تستدالوا هاغراون هاغراون زيناتات حيزركم قريبه زلخو ستيفانوس جرماي لمكتتالكم بخبر نتعدمكو بغاندي ارست زينا فيلم President Isaias Afwerki is President of Somalia and the President of Somalia and the President of Somalia and the President of Somalia and the President of ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ነታ ንዕለት ዘንጸባርቕ መሰናድኦታት ብምግባር ተዘኪራ ኣብ ዞባ ደቡባዊ ቀይሕ ባሕሪ ካብ ንኡስ ዞባታት ዝተለለዩ 600 ተምሃሮ ናውቲ ትምህርቲ ብሓገዝ ተዓዲሎም ኣሜሪካ ኣብ መዓስከር ሓይሊ ኣየር ብሪጣንያ ኣዋፊራተን ዝፀንሐት ደብደብቲ ነፈርቲ ከም ዘጋዓዘተን ገሊፃ ኣሜሪካ ኣብ ባሕሪ ካሪብያን ብተካይዱ ዘላ ስርሒት ኣስታት 240 ኣሰጋገርቲ ከም ዝቐትለት ሓቢራ ሊብያ ዘቤታዊ ዕዳጋታት ንምርግጋእ ሰደድ ፍርያት መግቢ ከም ዘቋረፀቶ ኣፍሊጣ ዝርዝር ዜና ብዕድመ ፕሬዚደንት ኣልሲሲ ኣብ ግብፂ ናይ ስራሕ ምፍፃም ዝፍፅም ዘሎ ፕሬዚደንት ኢሳያስ ኣፈወርቂ ምስ ፕሬዚደንት ሶማልያ ኣብ ክልተኣዊ ዝምድናን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ተዘራሪቦም ልኡኽ ሚኒስትሪ ዜና ነስረዲን ዓብዱራሕማን ዝለኣኾ ዜናዊ ፀብጻብ ኣሎ ገረ መስቀል ገረ ዝግሄር ክቕርቦ እዩ
1: ፕረዚደንት ኢሳያስ ኣፈወርቂ ሎሚ ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ኣልዓለመን ግብፂ ምስ ፕረዚደንት ፈደራላዊት ሪፐብሊክ ሶማልያ ሓሰን ሼክ ማሕሙድ ኣብ ዝገበሮ ርክብ ኣብ ክልተኣውን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ተዘራሪቦም እቲ ርክብ መቐፀልታ ናይቲ ኣብ መንጎ ክልቲኦም መራሕቲ ዝካየድ ምምኽኻር ከምኡውን ምውሃድ መርገፅታትን ራእይን ኣብ ዞባውን ኣህጉራውን ጉዳያት ዘተኮረ እዩ ነይሩ ፕረዚደንት ኢሳያስን ፕረዚደንት ሓሰን ሼክ ማሕሙድን ኣብ ህሉ ኩነታት ሶማል ኣብ ዝገበር ወዘተ ግዛኣታዊ ሓድነት ርግኣትን ሰላምን ሶማልያን ሓድነት ህዝባን ንምርግጋፅ ካብ ግዳማዊ ምትእታውን ኣጀንዳታትን ዝረሓቐ ምቹእ ፖለቲካዊ ሃዋህ ምፍጣር ኣገዳሲ ከም ዝኾነ ተገንዚቦም ፕረዚደንት ኢሳያስ ኣብ ሶማልያን ካልኦት ሃገራት ዝዞባን ዘሎ ፈደራላዊ ስርዓት ባህግን ተስፋታትን ኣህዛብ ንምስማር ዝሕግዝ ቁርዒ ስርዓት ከም ዘይኮነ ብምግላፅ እቲ ፖለቲካዊ መወከሲ ዜግነት መሰረት ዝገበረ እምበር ቀንዲ ጠንቂ ግዳማዊ ምትእታዋት ከምኡውን ግጭታትን ቅልውላዋትን ናይቲ ዞባ ዝኾነ ማሕበረ ባህላዊ ኣቃማምታት መንፈሳዊ እምነታት ጂኦግራፊያዊ ኣቀማምጣን ዓሌታዊ ምክፋላትን ክኸውን ከም ዘይግባእ ኣስሚሩ ኣለዉ ፕረዚደንት ሓሰን ሼክ ማሕሙድ በገኖ ንፕረዚደንት ኢሳያስ ኣፈወርቅን ንህዝቢ ኤርትራን ስለቲ ፅኑዕ መርገፂኦምን ደገፎምን ንህዝብን መንግስትን ሶማልያ ምስጋና ኣቕሪቦም
0: ነመስግነካ ገረ መስቀል ገረ ዝግሄር ናብ ካልእ ዜና ምስ ንሰግር ኣህጉራዊ መዓልቲ መምህራን ብደረጃ ሃገር ንመበል 30 ግዜ ተዘኪራ ነቲ ሎሚ ዝተኸየደ ስነ ስርዓት ዝተኸታተለ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብፀብ ኣሎ ሚካኤል ሓድጎ ከቕርቦ እዩ
2: ሓሙሽተ ጥቅምቲ ኣህጉራዊ መዓልቲ መምህራን ኣብ ጎኒ መምህራን ብምዃን ደረጃኦም ክብ ነብል ብዝብል ቴማ ነታ ዕለት ብዘንፀባርቕ መሰናድኦታት ተዘኪራ ብደረጃ ሃገር ኣብ ኣስመራ ኣብ ዝተኻየደ ስነስርዓት ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን መምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ኣብ ዘስምዖ ቃል መንግስቲ ኤርትራ መሰረታዊ ትምህርቲ መሰልን ግዴታን ናይ ነፍሲ ወከፍ ዜጋ ምዃኑ ብምእማን ካብ ቅድሚ ትምህርቲ ጀሚሩ ኣብቲ ፅላት ዝገብሮ ዘሎ ገዚፍ ወፍሪ ምስ ደገፍ ሕብረተሰብ ንመምህራን ተደሚሩ ኣብ ባይታ እወታዊ ለውጢ የመዝግብ ከም ዘሎ ገሊጾ ኣቦ እምበር ማሕበር መምህራን ኤርትራ መምህር ስሞን መሓሪ በገኑ ቀንዲ ዕላማ ናይቲ

0: ሓበር ሞያዊ ዓቕሚ መምህራን ክብ ብምባል መስርሕ መምሃሪ ምስትምሃርን ምሕያል ከም ዝኾነ ብምጥቃስ ኣብ ጽላት ትምህርቲ ዓይነታዊ ለውጢ ንምምጻእ ኣብ ዝካየድ ዘሎ ጻዕሪ ቅንዲ ተዋሳኣይን ወሳንን መምህር ስለ ዝኾነ መምህራን ሞይኦም ዘሰክሞም ሓላፍነት ብግቡእ ከተግብሩ ኣዘኻኺሩ ኣብቲ ኣጋጣሚ ኣገዳስነት ሞያ መምህርና ዘንጸባርቕ ሰሚናር ከምኡውን ባህላዊ መሰናድኦ ብተምሃሮ መባእታ ቤት ትምህርቲ መደበር ቀሪቡ 5 ጥቅምቲ ኣህጉራዊ መዓልቲ መምህራን ብደረጃ ዓለም ንመበል 33 ብደረጃ ሃገር ድማ ንመበል 30 ግዜያ ትዝከር ዘላ ኣብ 1958 ዝተመስረተን ኣብዚ እዋን ዚኣስታት 30,000 ኣባላት ዘለዎን ማሕበር መምህራን ኤርትራ ኣብ 1996 ኣባል ማሕበር መምህራን ዓለምን ኣፍሪቃን ከም ዝኾነ ሰነዳቱ የነጽር እዚ ከምዚ ኢሉ እንከሎ ማሕበር መምህራን ኤርትራ ጨንፈር ዞባ ሳዋ ብምኽንያት 5 ጥቅምቲ ኣህጉራዊ መዓልቲ መምህራን ኣብ ሳዋ ንልዕሊ 1 ወርሒ ከካየዶ ጸንሐ ትምህርታውን ስፖርታውን ውድዳት ብ4 ጥቅምቲ ተዛዚሙ ኣቦ ወንበርቲ ጨንፈር መምህር እንድርያስ ተኽሉ ኣብ ዘስምዑ ቃል እቲ ኣብ መንጎ መምህራን ቤት ትምህርቲ ዋርሳይ ካሎ ዝተኻየደ ውድዳት ኩዕሶ እግሪ ኩዕሶ መርበብ ባድሚንተን ቴኒስ ጠረጴዛ ቢልያርዶ ኣትለቲክስ ሓፈሻዊ ፍልጠት ሓፂር ዛንታን ግጥምን ዘጠቓለለ ምንባሩ ገሊጾ ዳይረክተር ቤት ትምህርቲ ዋርሳይ ካሎ መምህር ርእሶም ገብሪ ህይወት በገኑ ማሕበር መምህራን ኤርትራ ሞያውን ናይ ምትሕጋዝን ማሕበር ስለ ዝኾነ ነፍሲ ወከፍ መምህር ንዕቤትን ምዕባለን ማሕበር ኣበርቲዑ ክሰርሕ ከምኡውን ነፍሱ ንምዕባይ ከባቢ ንምፅላውን ባህሊ ንባብ ከስርፅ ተላብዩ ኣብ መወዳእታ ኣብቲ ዝተኸደ ውድዳት ብውልቅን ብጋንታን ዝተዓወቱ ሽልማት ተዓዲሎም
1: ኣብ ወፃኢ ዝነብሩ ዜጋታት ንመሰሰን ማዕከን ሕድሪ ሰማዕታትን ምንባይ ስድራ ስዋኣትን ገንዘባዊ ኣበርክቶ ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮም በዚ መሰረት ኣብ ከተማ ስቶክሆልም ሽወደን ዝነብሩ ኣባላት ማሕበር ዋልታ ሆዝቢ ቪስታ ኣካላ 96650 ክሮነር ማሕበረኩም ኤርትራውያን ተቐማጦ ቱርኪ $438 ኤርትራውያን ተቐማጦ ከተማ ፈገርነስ ሽወደን 23100 ናቕፋ ማሕበረኩም ኮፐንሃገን ዴንማርክ 104661 ናቕፋ ማሕበረኩም ኤርትራውያን ተቐማጦ ከተማ ሉልዮ ሽወደን $1000 ኣሜሪካ ኤርትራውያን ተቐማጦ ኦፕሳላን ከባቢኣን ሽወደን ድማ $3300 ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም በተመሳሳሊ ኤርትራውያን ተቐማጦ ኖርዌይ 100,000 ክሮነር ማሕበረኩም ኤርትራውያን ኣብ ሳንዲቪክስን ሽወደን 20,100 ክሮነር ጨንፈር ዋልታ ሱንድቢቤሪ ተቐማጦ ከተማ ስቶክሆልም ሽወደን ድማ 71,000 ክሮነር ንምንባይ ስድራ ስውኣት ኣበርኪቶም ጨንፈር ዕዮን ማሕበራዊ ድሕነትን ኣብ ደቡባዊ ቀይሕ ባሕሪ ካብ 4 ዞባታት ዝተለለዩ 6,000 ተምሃሮ ናውቲ ትምህርቲ ብሓገዝ ዓዲሎም ሓላፋ ኣህዱ ማሕበራዊ ድሕነት ኣቶ ተስፋ ማርያም በሪህ ንኤሪና ኣብ ዝሃቦ ቓል እዚ ዓመት መፀ ዝግበር ደገፍ ካብ ትምህርቲ ዝበኩር ዜጋ ንኸይህሉ ዝዓለመ ከም ዝኾነን ውፅኢቱ ድማ ኣተባባዒ ከም ዝኾነ ገሊፆም ደገፍ ዝተገብረሎም ተምሃሮ ብመንገዲ ምምሕደራት ከባቢ ዝተለለዩ ምዃኖም እቲ ዝበፅሐና ሓበሬታ ኣፍሊጦም መደበር ጥዕና ፀረት ንእዞባ ጊንዳዕ ኣብ ርእሲ እትህቦ ጥዕናዊ ኣገልግሎት እተካይዶ ስሩዕ ጓስጓሳት ንቕሓት ተገልገልቲ ኣብ ምብራኽ ዓባ ዝተዋፅኦ ይገብር ከም ዘሎ ተሓቢሮም ሓላፍታ መደበር ጥዕና ተሓጋጋዝ ነርስ ኣሕመድ ሓጂ ኣብ ዝሃቦ ሓበሬታ ኣብ ቁፅሪ ተገልገልቲ ተመዝጊቡ ዘሎ ን10ታዊት ዕቤት ውፅኢት ናይቲ ጥዕናዊ ጓስጓሳት ከም ዝኾነ ብምጥቃስ ንጻሪ ሕማማት ሕክምና ጥራይ ስለ ዘይረጋገፅ ዝሓመመ ዜጋ ብቕልጡፍ ናብ ትካል ጥዕና ብምኻድ መርመራታት ክገብር ምዒዶም ተሓጋጋዝ ነርስ ኣሕመድ ኣስዒቡ ክንቅድሚ ሕርሲ ኣብ ዝሓለፈ 8 ኣዋርሕ ብ5ታዊት ኣብ ትካል ጥዕና እናተመላለሳ ናይ ዝሓርሰ ኣዴታት ቁፅሪ ድማ ብ7ታዊት ከም ዝዘየደ ብምሕባር እታ መደበር ነፍሶ ፅራት ካብ ሃልኪ ብምድሓን ድሕነተንን ድሕነት ዕሸላተንን ኣብ ምውሓስ እተዋስተዋፅኦ ክትገብር ከም ዘላ ረዲኦም ተገልገልቲ ብወገኖም ሳላ ዝረኸብዎ ዘለዉ ጥዕናዊ ኣስተምህሮታት ኣፍልጦኦም ኣብ ተመሓላለፍትን ዘይተመሓላለፍትን ሕማማት እናበረኸ ምምፅኦ ብምጥቃስ ነቲ ዝተዋሃበ ኣገልግሎታት ንምስፋሕን ንምምዕባልን ኣብ ዝካየድ ፃዕሪ ኣበርክቶኦ ንምግባር ቅርብነቶም ኣረጋጊፆም ዝስዕብ ዜና ሃገራት ወፃኢ እዮም። ዜና ወፃኢ ኣሜሪካ ኣብ ማዓስከር ሓይሊ ኣየር ብሪጣንያ ኣብ ዋፊራተን ዝፀንሐት ደብደብቲ ነፈርቲ ከም ዘጋዓዘተን ገሊፃ ምክንያት ናይቲ ስጉምቲ ካ ብንፁር እንተዘይተሓበረ

ጸጥታዊ ጉዳይ ክኸውን ከም ዝኽእል ግና ግምታት ኣሎም። ፖሊስ ብሪጣንያ ብ27 መስከረም ኣብቲ ኣብ ምዕራባዊ ሸነኽ ሃገሩ ዝርከብ ማዓስከር ክከ ከም እተወጠነን ዝገለጾ ሽበራዊ መጥቃዕቲ ከም ዝፈሸለ ምሕባሩ ዝፍለጥ እዮም። ምስቲ ጉዳይ ብዝተኣሳሰር 6 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጸ ፖሊስ ብሪጣንያ ጸጥታ ሓለዋ ናይቲ ማዓስከር ሓይሉ ከም ዘሎ ኣረዲኦም። ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኢራን ኣብቲ ክስተት ኢድ ክህልዋ ከም ዝኽእል ጥርጣርኡ ክገልጽ እንከሎ፣ መንግስቲ ኢራን ግና ኣሉታዊ ምላሽ ይብሉሎም። ኣሜሪካ ካብ ወርሒ መስከረም 2025 ኣብ ምብራቃዊ ክፋል ሰላማዊ ውቅያኖስን ባሕሪ ካሪብያንን ብእተካይዶ ዘላ ኣንጻር ምስግጋር ዕፀ ፋርስ ዝቐንዐ ሰርሒታት ኣስታት 240 ኣሰጋገርቲ ከም ዝቐተለት ሓቢራ። በዚ ቕፅል ዘሎ ስርሒት ኣብቲ ምስግጋር ከም ዝነጥፉ ዝጠቐሰተን ልዕሊ 80 ጀላቡ ከም ዘዕነወተን እውን ኣፍሊጣ ኣላ። ኣሜሪካ ነቲ ወፍሪ ንምስፋሕ ኣብ ባሕሪ ካሪብያን ሳማሪናትን ዓርሙሽሽ መራኽብ ውግእን ዝሓቐፈ ሰራዊት ከም ዘዋፈረት ኣይርስዓን። እቲ ወተሃደራዊ ወፍሪ ንጸጥታ ሰላማዊ ውቅያኖስን ባሕሪ ካሪብያንን ኣብ ሓደጋ ዝእቱ ምዃኑ ብሓያሎ መራሕቲ ሃገራት ላቲን ኣሜሪካ ይውቀስ እኳ እንተሎም፣ ኣሜሪካ ግና ኣብ ምግታእ ገበናት ዕፀ ፋርስ ስርበት ተኸዊ ለውጢ ከም ዝህልዎ ኣሚታላ። በዛ ኣሜሪካ እተካየዶ ዘላ ወተሃደራዊ ስርሒት ኣቐዲማ ካብ ዘካየደቶ ኣንጻር ምስግጋር ዕፀ ፋርስ ዝቐንዐ ወፍሪ እቲ ዝሓየለ ምዃኑ ጸብጻባት የረድኦም። ሊብያ ዘቤታዊ ዕዳጋታት ንምርግጋእ ሰደድ ፍርያት መግቢ ከም ዘቋረጸቶ ኣፍሊጣ። እቲ ስጉምቲ ኣብ ውሽጢ ሃገር ንዝፈሪን ካብ ካልኦት ሃገራት ንዝተዓደገን ከም ዘጠቓልል ሚኒስትሪ ንግዲ ሊብያ ሓቢሩሎም። ከም ኣካል እቲ ውሳነ ኩሉ ሰደድ ፍርያት ሕርሻ ንዘይተወሰነ ግዜ ደው ከም ዝበለ እቲ ሚኒስትሪ ገሊጹሎም። ዘቤታዊ ዕዳጋታት ንምርግጋእ ጥራይ ዘይኮነ ኣብ ቁፅፅር ንግዳዊ ንጥፈታት ሓጋዚ ከም ዝኸውን እውን መንግስቲ ሊብያ ኣፍሊጡሎም። ኣብ ሊብያ ካብ 2011 ዝተኸስተ ግዳማዊ ምትእትታው ዝጠንቁ ጸጥታውን ወተሃደራውን ቅልውላው ቅጥባዊ ስምብራት ይገድፍ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱም። ሓደ ኣሜሪካውን ክልተ ጀርመናውያንን ክኢላታት ተዓወቲ ሽልማት ኖቤል 2026 ኣብ ዓውዲ ሕክምና ኮይኖም፣ ሰለስቲኦም ክኢላታት ኣብ ንጥፈታት ሓንጎል ወዲ ሰብ ዝጸንሐ መረዳእታ ዝዕቢ ዕዉት ዝተባህለ ምርምር ብምክያድ እዮም ነዚ ዓመታዊ ኣብ ሽወደን ዝውሃብ ኣህግራዊ ሽልማት ከም ዝበቕዑ ተገሊጾም። በዚ መሰረት ንዕዉታት ዝውሃብ ኣስታት 1,000,000 ዶላር ክማቐሉ እዮም። ንናይ 2025 ሽልማት ኖቤል ዓውዲ ሕክምና ክልተ ኣሜሪካውያንን ሓደ ጃፓናውን ከም ዝተዓወትሉ ዝዝከር እዮም። ህላዊ እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ነጺሮም። እስራኤል ንርእሰ ምምሕዳር ሶማሊላንድ ከም ሃገር ኣፍልጦ መሃባ ዝዝከር ኮይኑ ዕላምኡ ህላውኣ ኣብ ሶማል ንምውሓስ ከም ዝኾነ ፕሬዚደንት ሓሰን ሼክ ማሕሙድ መሰ መደበር ቴሌቭዥን ኣልጀዚራ ኣብ ዘካየዶ ቃል ምሕተት ወቒሶም። ሃገሩ ነቲ ዞባዊ ጸጥታ ዝዘርግ ናይ ምስፍሕፋሕ ፖሊሲ ከም ዘይትቕበሎን ብመትከል ከምትቃወሙን ከምትቃለሰሉን ፕሬዚደንት ሓሰና ነጺሩሎም። ዕላማ እስራኤል ኣብ ወደብ በርበራ ህላውኣ ብምውሓስ ንወሽመጥ ፋርስን ኢራንን ብቐረባ ንምክትታል ከም ዝኾነኦም ተንተንቲ ክገልጹ ጸኒሖም። እስራኤል ነቲ ኣካል ሶማልያ ዝኾነት ርእሰ ምምሕዳር ሶማሊላንድ ኣብ መወዳእታ 2025 ከም ሃገር ኣፍልጦ ድሕሪ መሃባ ካብ ሓያሉ ሃገራት ተቃውሞ ከም ዝገጠማ ኣይርስዓን። እስራኤል ንሶማሊላንድ ከም ሃገር ኣፍልጦ ዝሃበት ናይ ፈለማ ሃገር ምዃና ጸብጻባት ይሕብሮም። ጀርመን ንዩክሬን ተወሳኺ ወተሃደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። መራሕቲ ሃገራት መንግስቲ ጀርመን ፍሬድሪክ መርዝ ትማሊ 4 ጥቅምቲ ኣብ ዩክሬን ኣብ ዝፈጸሙ ዑደት ሃገሩ ልዕሊ 1,000,000,000 ዩሮ ተወሳኺ ሓገዝ ከም እትልክዮ ኣረዲኦም። ዝዓበየ ክፋልቲ ደገፍ ንወተሃደራዊ መዳይ፣ ዝተረፈ ድማ ንሕጽረት ጸዓት ንምቅላል ከም ዝውዕል ተገሊጹሎም። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ ደገፍ ዝገበረት ኣባል ኔቶ ኮይና ዛጊት ኣስታት 600ዊት ንወተሃደራዊ መዳይ ዝርከቦ ልዕሊ 100,000,000,000 ዶላር ሓገዝ ከም ዝለኣኸትላ ጸብጻባት የረድኦም። ብዘይካዚ ጀርመን ፓትሪዮት ዝተሰሜየ ዝተራቐቐ ጸረ ሚሳይል ናብ ዩክሬን ንምልኣኽ መዲባ ከም ዘላ ዝፍለጥ እዮም። ኣብ ኒጀር ግዳማዊ ምትእትታዊ ዝመንቀዲኡ ሽበራዊ ሰሪኦታት ዝቃወም ሰላማዊ ሰልፊ ትማሊ 4 ጥቅምቲ ኣብ ርእሰ ከተማ ኒያሚ ተኻይዶም። እዚ ናይ ተቃውሞ ሰልፊ ዝተኻየደ

ኣብቲ ምዕራብ ኣፍሪቃዊት ሃገር ዝካየድ ሽብራዊ መጥቃዕትታትን ፈተነታት ዕልዋን እናዘየደ ይመጽእ ከም ዘሎ እዩ ኣብ ዝቀላሓሉ ዘሎ እዋን እዮም። ሰብ መንግስቲ ኒጀር ህዝብን ሰራዊትን ነቲ ሽብራዊ ትስርዮታት ንምምካት ብውህደት ክሰርሑ ኣብቲ ኣጋጣሚ ትፀዊዖም። ሰራዊት ኒጀር ኣብ ዝሓለፈ ወርሒ ናሓሰ ክካየድ ከም ዝተወጠነን ዝገለጾን ገዳማውያን ሓይልታት ዝተሳትፍዎን ፈተነ ዕልዋ ከም ዘፍሸለ ምሕባሩ ዝዝከር እዮም። ኣብ ኒጀር ጥራይ ዘይኮነ ኣብ ግርባብታ ማሊን ቡርኪና ፋሶን እውን ተመሳሳሊ ትርእዮታት ከም ዘጋጥም ጸብጻባት የረድኦም። እቲ ክስተት ሰለስትን ሃገራት ግዳማዊ ምትእትታው ኣብ መሬተን ክቃውማ ድሕሪ ምጅማረን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሶም። ቱርኪ ንወተሃደራዊ ጽላት እትገብሮ ወጻኢታት ባስታት 230 ሚታዊት ከተዕብዮ ምዃነ ሓቢራ። ዕላማ እዚ ኣብ ዝመጽእ 3 ዓመታት ዝትግበር መደብ ኢንዱስትሪ ኣጽዋር ብምድንፋዕ ኣቕሚ ምክልኻላ ክብ ንምባል ምዃኑ ሚኒስትር ምክልኻል ቱርኪ ገሊጾም። እቲ ውጥን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ካብ ዘሎ ወተሃደራውን ጸጥታውን ወጥሪ ክመጽእ ንዝኽእል ስግኣት ኣብ ምምካት ተራ ከም ዝህልዎ እቲ ሚኒስትር ኣሚስሎም። ቱርኪ ኣብ 2025 ንወተሃደራዊ ጽላት ዝውዕል ኣስታት 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐት ጸብጻባት ይጠቕሶም። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነ ቱርኪ ክሳብ 2035 ኣብ ዘሎ ግዜ 5 ሚታዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክትስልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ዝፍለጥ እዮም። ኣብ ዝሓለፈ ወርሒ ናሓሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወተሃደራዊ ውዕል ኣካል እቲ ጽላት ምክልኻላ ንምድንፋዕ እትገብሮ ዘላ ምንቅስቓሳት ምዃኑ እዩ ዝጥቀስ። ዜና ንምዝዛም ቀንዲ ነጥብታቶ ደግመልኩም። ፕሬዚደንት ኢሳያስ ኣፈወርቂ ምስ ፕሬዚደንት ሶማልያ ኣብ ክልተኣዊ ዝምድናን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ዘትዮም። ሓሙሽተ ጥቅምቲ ኣህግራዊ መዓልቲ መምህራን ነቲ ዓለት ብዘንጸባርቕ መሰናድኦታት ተዘኪራ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ካብ ንኡስ ዞባታት ንዝተለለዩ 600 ተምሃሮ ናውቲ ትምህርቲ ብሓገዝ ተዓዲሎም። ኣሜሪካ ኣብ ማዓስከር ሓይሊ ኣየር ብሪጣንያ ኣዋፊራቶ ንፅንሐት ደብደብቲ ነፈርቲ ከም ዘጋዓዘተን ገሊጻ። ኣሜሪካ ኣብ ባሕሪ ካሪብያንን ብእተካይዶ ዘላ ስርሒት ኣስታት 240 ኣሰጋገርቲ ከም ዝቐተለት ሓቢራ። ሊብያ ዘቤታዊ ዕዳጋታታ ንምርግጋእ ሰደድ ፍርያት መግቢ ከም ዘቋረፀቶ ሓቢራ። ዜና ተዛዚምሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ዓይነት ቃንዛ ርእስን ኣንፈታቱን

ዝምልከት ትሕዝቶ ሰፊሩ ይርከብ። ሕማም ርእሲ ኣብ ዝኾነ ሰብ ዘጋጥም ልሙድ ሕማም እዩ። ብርግፅ ኣብ ውሽጢ ሓደ ዓመት ዘይመልእ ልዕሊ ፍርቂ ህዝቢ ዓለም ዝኾነ ዓይነት ሕማም ርእሲ ኣጋጢምዎ ከም ዝፈልጥ መፅናዕትታት የመልክቱ። ኣብ ውሽጢ ወርሒ ካብ 15 መዓልትታት ንላዕሊ ንነዊሕ እዋን ሕማም ርእሲ ምስ ዘጋጥም እቲ ሕማም ንቡር ሕማም ርእሲ ክበሃል ይከኣል። እዚ ዓይነት ሕማም ርእሲ እዚ ካብ 1.7 ክሳብ 4 ሚታዊት ኣባፅሕ ህዝቢ ዓለም ፀሊ ይርከብ። ሕማም ርእሲ ዓይነት እውን ንምፍላጥ ኣንፈት ናይቲ ቐንዛ ዝፈጥረልና ዘሎ ክፋል ርእስና ምልላይ የድሊ። ርእስና ክሕመና እንከሎ እቲ ቐንዛ ኣብ ሓንጎልና ዘሎ ኮይኑ ይስምዓና እዩ። ከምኡ ግን ኣይኮነን። ሓንጎልና ቃንዛ ዝቕበል ኣካል ስለ ዘይብሉ ቃንዛ ይስምዖን እዩ። ኩሎም ዓይነት ቃንዛ ርእሲ ቃንዛ ኣብ ዘለሊ ክፍሊ መትኒ ወይ ሻምብቆ ደም እዮም ዝጅምሩ። እዞም ቃንዛ ዘለልዩ ክፍሊ ኣካል ኣብ ክሳድናን ገጽናን ብሓፈሻ ንርእስና ከይቦሞ ኣብ ዘለዉ መትንታትን ሻምብቆ ደምን እዮም ዝርከቡ። ጭንቀት፣ ወጥሪ፣ ጭዋዳ፣ ዋሕዲ ድቃስ፣ ንቕፀት ሰብነት ወዘተ ከጋጥመና እንከሎ ድማ ዝያዳ ተኣፈፍቲ ይኾኑ ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ንእንታይነት ፃዕዳ ሕማም ዝምልከት ሕቶ ተላዒሉ ኣሎ። ክሳብ ሕጂ እቲ ቀጥታዊ ጠንቅሞት ወይ ምቁራጥ ስራሕ ናይቶም ሜላኒን ዘመንጩ ሜላኖሳይት ዝበሃሉ ውህዮታት ቆርበት ፍሉጥ እኳ እንተዘይኮነ ብዙሓት ኣቃላዕቲ ረቑሒታት ግን ይጥቀሱ እዮም። ንሳቶም ድማ ኣብ ኣካላትና ዝፍጠሩ ነቶም ውህዮታት ከጥቅዑ ዝኽእሉ ምዝንባዕ ናይ ስርዓተ ምክልኻል፣ ሓደገኛታት ቀመማት፣ ቃፀሎ ፀሓይ፣ ህላወ ናይ ዝተርእዮ ኣብ ኣባላት ስድራ ቤት ክጥቀሱ ይኽእሉ። ፃዕዳ ሕማም ዘይላገብ ሕማም እዩ። ተርእዮ ፃዕዳ ሕማም ኣብ ኣባላት ስድራ ቤት እንተሃልዩ ግን ሓደ ናይቲ ሕማም ዘቃልዕ ረቑሒ ምዃኑ ይግለጽ። እዚ ቐንዲ ምልክት ፃዕዳ ሕማም ምፅዕዳው ቆርበት ኮይኑ ምፅዕዳው ፀጉሩ፣ ጭሕሚ፣ ሸፋሽፍቲ ዓይኒ፣ ውሽጣዊ ክፋል ዓይኒ፣ ምፅዕዳው ኣብ ከባቢ ከንፈርን ኣፍንጫን ዝርከቡ ልፋጫውያን ቀፀለታት እውን የጠቓልል። ኣብ ገለ ፅሑፋት ሳሕቲ ኣብ መጀመርታ ሰሓ ክገብር ይኽእል እዩ ዝብል ሓበሬታ እኳ እንተረኸብና ቃንዛ ዝበሃል ግን የብሉን። ምናልባት ምስቲ ተርእዮ ተደሪቦም ዝስዕቡ ሕማማት ግን ክህልዉ ይኽእሉ እዮም ተገሊጹ። ኣብ ዓምዲ ባህልን ስነ ጥበብን ሚካኤል በርሀ እቲ ደራስን ጋዜጠኛን ኣብ ስነ ጥበብ ብሓፈሻ ኣብ ስነ ጽሑፍ ብፍላይ ኣብ ሓፂር ዛንታ ድማ ናይ ብፍላይ ሚካኤል በርሀ ውሓለ ነበረ። ኣብ ዓውዲ ስነ ጥበብ ብሓፈሻ ኣብ ስነ ጽሑፍ ድማ ብፍላይ ብዙሓት ኢዶም ዝሕውስ እኳ እንትኾኑ ብጥዋፍ ክምሰሉ ዝኽእሉ ፍሉይ ጥበብ ዝተዓደሎም ሰባት ኣዝዮም ውሑዳት ብኣፃብዕ ዝቝፀሩ እዮም። በቲ ዝነበረ ተውህቦ ዝያዳ ክፍሪ ኩሉ እናሃረፎ ቅድሚ ሓደ ዓመት ብሓደ መስከረም 2025 ብመስዋእቲ ዝተፈለየና ሚካኤል በርሀ ሓደ ካብ ጥዋፋት ስነ ጽሑፍ ሃገርና እዩ ነይሩ እንተተባህለ ምግናን ኣይኮነን ብምባል ይገልጾ እቲ በራሪ ጽሑፍ ንጋዜጠኛን ደራስን ሚካኤል በርሀ። ብዛዕባ ሚካኤል በርሀ እቲ ጋዜጠኛ ዶ ወይስ እቲ ደራሲ ሓጺር ዛንታ፣ እቲ ተርጓሚ ዶ ወይስ እቲ ደያሪስታ፣ እቲ ሰብ ዶ እቲ ጥበባዊ ክመርጽ ምስ ዘለኹ እቲ ኣማራጺታት ብዙሕ ነበረ። ኣጥዔ ዘይፈልጦን ከለኹ ንሚካኤል በርሀ ከም ሰብ ግለጾ ኸኣ መጺኡኒ። ዝያዳ ዕዮታቱ ምስ ኣንበብኩ ሰብ ኣብ ዕዮታቱ ድርሰት እውን ይኹን ክትረኽቦ ትኽእል ኢኻ። ንሰብ ዝምስሉ ዛንታታት፣ ተለለይቲ ገጸ ባህርያት፣ ተነበብቲ ፍጻሜታት ዝጽሕፍ ሰብ ኣብ መንጎቲ ዝምህዞ ስምዒትን መረዳእታን ውሽጡ ከመንጉ ኣብ ገሊኡ ኸኣ ብምልኣት ክብሎ ይረአዩ። ዕዮታቶም ብምንባብ ጥራይ መረዳእቶምን ባህርያቶምን ክትፈልጦ እትኽእል ደረስቲ እውን ኣለዉ። ስለዚ ሚካኤል በርሀ ኣብ ድርሰታቱ ዘይትስእኖ መበቆላዊ ደረሰ እዩ። ኣብ ጽሑፋቱ ባህርያቱ ሓሳባቱን መርገጺኡን ብቐሊሉ ከተለሊ ትኽእል። ሚካኤል ኣብ ድርሰታቱ ሓቀኛ፣ ቅኑዕ፣ ለጋስ፣ ጥዑም፣ ሓሪፍ ኮይኑ እውን ይስማዓካ። ብተወሳኺ ኣብ ንኡስ ዓምዲ ኩርናዕ ገጠምቲ ምስ ሞትኩ ዘርእስታ ግጥሚ ኤፍሬም ሃብተ ጽዮን ቀሪባላ። ስእላዊ መግለጺ ኣከባብራ በዓል መስቀል ኣስመራ። ኣብ ዓምዲ መዛነይ ህይወት 6 ሰባት ዘድሓነ ግን ከኣ ስርሑ ዝሰኣነ መንእሰይ ካብቶም ንኸይትከብር ዝገብሩ ምኽንያታት ማይ ክንሰትን ከለና ከነስተውዕለሎም ዝግባአና ክብርኻ ንምሕላው ዝጠቕሙ ነጥብታት፣ ጥቕስታት መዛነይ፣ ሕቶ ዝተመሳቕለ ቓላት ይጸንሑና። ኣብዛ ዓምዲ ንሓለዋ ክብሪ ካብ ዝድርኹ ርቑሒታት ንዘይትደልዮ ነገር ኣይፋል ምባል፣ ምስ ሰባት ዘይምክርኻር፣ ቃልካን ተግባርካን ምቅዳው፣ ንረብሓ ክትብል ባህሪኻ ኣይትለዋውጥ፣ ንሰባትን ንርእስኻን እውን ኣኽብር፣ ኣብ ዘይትኸብረሉ ቦታ ዘይምህላው፣ ክብርኻ ኣብ ኢድ ካልኦት ኣይትቐምጥ።

ተጠቂሶም። ሰብ ሰርሖ ብልሒ ንዳግመ ክለሳ ቱሪዝም ኤርትራ ብቱሪዝም ተበፃሒት ሃገር ንክትከውን ኣብ ትሕቲ ዝብል ኣርእስቲ ቱሪዝማዊ ፀጋታት ሓይሊ እዩ ስሕበት እዩ ሃብትን ውርሻን ህዝብን ሃገርን እውን ስለ ዝኾነ ልዑል ጠመተን ቀዳምነትን ዝውሃቦ ፅላት እዩ ኤርትራ ከዓ

ሀገራት ንዘለውን ቱሪዝማዊ ጸጋታት ልዑል ቆልሕታ ሄበን ክሰርሓሉን ንሓድ ሕደን ክረብሓሉን ከምኡን ብዝግባእ ዓቂበን ንዝቕፅል ወለዶ ንኸሰጋግርኦ ዘተሓሳስብ ኣህጉራዊ መዓልቲ ቱሪዝም ክዝክራ ካብ ዝጅምራ እንሆ 47 ዓመት ኮይኑ ኣሎ። ኤርትራ እውን ነዚ ካብ እትፅምበሮ 31 ዓመት ኣውፂራ ኣላ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረብዑን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኣብ ማሕዳር ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ንሓፈሻዊ ምዕበለታት ኣመልኪቱ ዝሃቦ መብርሂ ሰፊሩ ይፀንሐና። ኣብ ዓምዲ መልሓቅ ኣልኣዳብ ዋልፍኑን ኣካዳማያውን ሙዚቃውን ትምህርቲ ኣብ ቤት ትምህርቲ ሰውራ ኣብ ንኡስ ዕድሚኡ ዝሰነቐ ድሕሪ ናፅነት ክሳብ ሃገረ ቻይና ንማህደረ ትምህርቲ ብምኻድ ብዓውዲ ሙዚቃ ብዲግሪ ዝተመረቐ ክኢላ ስነ ሙዚቃ ኮምፖዘር መምህር መሓመድ ሳልሕ ተላልዩ ይርከብ። ሪፖርታጅ ፅምብል መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብማሕበረኩም ጅዳን ከባቢኣን ቀሪቡ ኣሎ። ሳልሳይን ዛዛምን ክፋል ምምስራት ቤት ትምህርቲ ሰውራ ዘግሃዶም ጭቡጥ ምዕበለታት ብመግለፂ ተምሃራይ ቤት ትምህርቲ ሰውራ ነበር ዶክተር ሓመድ ዑስማን ቀሪባኣላ። ኣብ ዓምዲ ዕልወሞ ቴክኖሎጂያ ኣብ ዓለም ሰብ ዝሰርሑ ብልሕን ምህዞታትን ዝተኸስቱ ሓደሽቲ ፈፅምታትን ተቓሊሖም ይፀንሑና። ስእሎም መግለፂ ኣከባብራ በዓል መስቀል ኣስመራ። ትምህርቲ ብመንፅር ዕላማ ማሕበራዊ ፍትሒ ተገሊጹ። ኣብ 1994 ዝጸደቐ ሃገራዊ ቻርተር ኤርትራ ብዛዕባ ትምህርቲ ከምዚ ይብል፣ ትምህርቲ መሰረት ምዕባለ እዩ። ንኩሉ ማዕረ ዕድል ትምህርቲ ምርግጋፅ ማለት ከዓ ንኩሉ ማዕረ ዕድል ምዕባለ ምኽፋት ማለት እዩ። ህዝብና ካብ መሃይምነት ተላቂቁ ብዝተፈላለየ ደረጃታት ዘመናዊ ጥበብ መሊኹ ኣፍራይ ዓቕሙ ብምድንፋዕ ሃገሩ ንኽሃንፅ ኣገልግሎት ትምህርቲ ብሰፊሑ ክዝርግሕ ኣለዎ። ትምህርቲ ኩሉ ኤርትራዊ ክረኽቦ ዝግባእ መሰረታዊ መሰል እዩ። ስለዚ ኣብቲ ዕድል ትምህርቲ ተነፊግዎ ዝፀንሐ ገጠራት ሃገርና ትምህርቲ ከስፋሕፋሕ ኣለዎ። ንሃገራዊ ሓድነትን ምዕባለን ዘገልግል ዘመናዊ ፍልጠትን ክእለትን ዘስንቕ ምዕቡል ሃገራዊ ስርዓተ ትምህርቲ ክንሃንፅ ኣለና። ትምህርቲ ከይማዕበለ ሃገርና ክንሃንፅን ዴሞክራሲን ፍትሕን ክነስፍንን ኣይንኽእልን ኢና። እቲ ዝዓበየ ሃብትና ዓቕሚ ሰብና እዩ። ስለዚ ንምምዕባሉ ቀዳምነት ሂብና ክንሰርሕ ኣሎና። ስሩዕ ትምህርቲ ምዝርጋሕ ሓደ መገዲ እዩ። ብዘይካኡ ግን ኩሎም መንግስታውን ዘይመንግስታውን ትካላት በብዓውዱ ቀጻሊ ትምህርትን ስልጠናን ክህቡ ኣለዎም። ኣብ መላእ ሕብረተሰብ በብዓውዱ ክእለትን ፍልጠትን ንምምዕባል ቀጻልን ዘይቋርፅን ፃዕሪ ክካየድ ኣለዎ ይርከቦ። ኣብ ዓምዲ ቃለ መሕተት ተጻብኦታት ሓያላን ሳላ ሓድነትና ይበርዒኑ ቃል ሌተናል ኮሎኔል ተመስገን ሳሙኤል ወዲ መምህር ዛዛ ምክፋል ቀሪቡሎ። ኣካዳምያውን ወታሃደራውን ትምህርቲ ጥራይ ኣይኮኑን ዝወስዱ ምስኡ ኣብ ውሽጢ እቲ ዓመት ተተሓሒዙ ዝኸይድ ንንቕሓት ናይቶም መንእስያት ዝሕግዝ ፖለቲካዊ ትምህርቲ ኣሎ። እዚ ትምህርቲ እዚ ስሩዕ ግዜ ተዋሂብዎ ብመልክዕ ሰሚናር እዩ ኣብ ስቴጅ ዝካየድ ብላዕለዎት ሰበ ስልጣን መንግስትን ግንባርን ዝውሃብ ሰሚናር እዩ። ኣብ ንቕሓትን ሃገራውነትን ናይቶም መንእስያት ክብ ንምባል ዝውሃብ ትምህርቲ እዩ። ኣብ ነፍሲ ወከፍ ክልተ ሰሙን ኣብ ዝተፈላለዩ ኣርእስታት ዘተኮረ ትምህርቲ ይመሃር እዮም። ብዛዕባ ተራ መንእስያትን ምኽተን ኣብ ህንፀት ሃገር፣ ተራ ደቂ ኣንስትዮ ኣብ ብረታዊ ቃልሲ፣ ሃይማኖትን ሃይማኖታዊ ጥርንፍነትን፣ መንነትን ባህላዊ ውርሻን፣ ብዛዕባ ቁጠባዊ ፖሊሲ ሃገርናን ኣመታቱን ፖሊሲታት ዕደና ዘጠቃለለ ይውሃብ እዩ። ናይ ብሓቂ እቶም መንእስያት ነዚ ከምዚ ዝኣመሰለ ኣስተምህሮ ሃንቀው ኢሎም ዝፅበይዎ እዩ። ድሓር ከዓ ሳላዚ ሓድነትን ንቕሓትን እዚኡ ውዲታትን ተፃብኦታትን ሓያላን በርዒኑ ተገሊጹ። ኣብ ዓምዲ ፀጋታት ባሕሪ ባህርያት ስርዓተ መፍረ ሻርክ ማለት ፐች ካነ ተገሊጹ። ዓሌታት ሻርክ ካብቶም ንነዊሕ ዓመታት ዝነብሩን ደንግዮም ኣብ ግርዝውና ዝበፅሑን ዓሳታት እዮም። ዓሌታት ሻርክ ምስ ካልኦት ዓሌታት ዓሳ ክነፃፀሩን ከለዉ ኣዝዩ ምዕቡልን ዝተሓላለኸን ስርዓተ መፍረ ኣለዎም። ሻርክ ኣብ ስርዓተ መፍረ ዘለዎም ባህሪ ካብ ዓሌት ናብ ዓሌት ይፈላለዩ። ብሓፈሻ መብዛሕትኦም ዓሌታት ሻርክ ዘይከም ካልኦት ዓሌታት ዓሳ ብፆታዊ ርክብ ክፈረዩን ከለዉ፣ ገለ ውሕዳት ዓሌታት ግን ብዘይ ፆታዊ ርክብ ይፈረዩ። እቶም ብፆታዊ ርክብ ዝፈረዩ ሻርክ ናይ ተባዕታይን ኣንስተይን ዘርኢ ኣብ ውሽጢ ኣካል ናይታ ኣንስተይቲ ብምርኻብ ድቂ ክፍጠር

ከሎ ኣብቶም ብዘይ ፆታዊ ርክብ ዝፈረዩ ውሕዳት ዓሌታት ሻርክ ግን ኣንስታይን ተባዕታይን ዘርኦም ናብ ማያዊ ኣካል ባሕሪ ብምፍሳስ ምርኻብ ዘርእታት ምፍጣርን ምምዕባል ድቂ ካብ ኣካል ኣንስተይቲ ዓሳ ወፃኢ ኣብ ባሕሪ ይካየድ። ኣብ ዓምዲ ካብ መፅሓፍቲ ኮብላሊ ኣብ ኣስመራን ዓድታት ኤርትራን ብተስፋይ ስቴፋኖስ ቀሪባ ኣላ። ሽማ ንጉስ ታሕታይ ብመንገዲ ከረን ሰረጀቓ ሓሊፍካ ንፀጋም ብምዕፃፍ ዓዲ ኮሎም ሰጊርካ ዝርከብ ዓዲ እዩ። ኣብ ግዜ ንእስነተይ ብእዋምን ቆልቋልን ዝተሸፈነ ዕፉን ብዝተዘርአ ግራውቲ ዝማዕረገ ኣብ ርእሲ ምንባሩ ብብዝሒ ከብትን ጠለበጊዕን እውን ስለ ዝነበረኦ ፀባን ጠስምን ዘይፍለዩ ዓዲ ከም ዝነበረ ክሳብ ሕጂ ኣብ ኣእምሮይ ዘይሃስ ዝተዘክሮ እዩ። ሽማ ንጉስ ታሕታይ እታ ዝፈትዎ ዓባያይን ቤተሰበይን ዳኣ ይንበርዋ እምበር እቲ ኣውራነት ዓዲ መዘክርየይስ ኣብ ጥምቀተይ ዘጋጠመ ተኣምር ዝመስል ክስተት ዝፈጥሮ ዛንታ እዩ። ኣነ ክጥመቕን ከለኹ ንኹሎም ደቂ ዓዲ ዘዛረበን ብዙሓት ሰባት ካብ ጎደቦ ዓድታት ሓቅነቱ ንምርግጋፅ ናብ ሽማ ንጉስ ታሕታይ ዝተመላለሱሉን ዘይርሳዕ ክስተት እዩ ኣጋጢሞም። ኣብቲ ረፍዲ ኣብ ሕቕፊ ኣደይ ኮይነ ካህናትን ኣሰነይትን ጸሎት እናዕረጉን ከለዉ ርግቢት ካብቲ ናሕሲ ናይቲ ቤተ ክርስትያን በሪራ ብምምጻእ ኣብ ርእሰይ ዓሊባ። ንብዙሕ ደቓይቕ ኣብ ርእሰይ ድሕሪ ምጽናሕ ከዓ በሪራ ናብታ ዝነበረታ ተመሊሳ። እዚ ኣገራሚ ፍጻመ እዩ ተባሂሉ ድማ ንካህናት ኣሰነይትን ካልኦት ደቂ ዓድን ንነዊሕ ግዜ ኣዛራብ ዛንታ ኮይኑ ነበረ። ቀዳሞት ኣቦታትን ኣዴታትን ሽማ ንጉስ ታሕታይ ኣመንትን ሰብ መትከልን ስለ ዝነበሩ ነዚ ሳሕቲ ዘጋጥም ክስተት ከም ተኣምር ብምርኣይ ነዊሕ እዋን ኣብቲ ዓዲ ኣዘንተውዎ። ነቲ ዓዲ ኣውራ መዘከርየ ምክንያት እምበኣር እዛንታ እዚ ኣብ ሂወተይ ዝፈጠሮ ጥብላሕታ እዩ ይርከባ። ኣብ ዓምሊ ልቦናን ፍልስፍናን ፅፈት ስራሕ መበል 18 ክፋል ቀሪባ ኣላ። ንሓደ ነገር ንክትሰርሕ ኣማራፂ እንተተዋሂቡካ ብዝተኻእለካ መጠን ሕራ ይበል ኣይፋል ምባል ዝለመደ ሰራሕተኛ ብዋ ኣቢሉ እዩ ዝስበሎ። ወላ ኣብ ዕለታዊ ሂወቱ ምስ ኣባላት ስድራ ቤቱ ከይተረፈ ኣይፋል ንኽብል እዩ ዝህንደድ። ገለ ሊቃውንቲ ኣይፋል ምባል ክንምሃር ከም ዘለና ዝመኽሩና ኣይስኣንዮም። ኣይፋል ምባል ዝተሰበሎ ሰብ ግዳ ውዒሉ ሓዲሩ ወላ ነቶም ከምኡ ክብሉ ዝመኸርዎ ሰብ እዩ ኣይፋል ዝብሎም። እቶም ሕራያ ምባል ዘይቅደሙ ሰራሕተኛታት ሓድሽ ተመክሮ ኣብ ምቕሳም ዓይኖም ኣይሓሲን እዮም። እቲ ምንታይ ሲ ንሳቶም ሓድሽ ነገር ንክፈልጡ ወትሩ ህንጥያት እዮም። ብመንፅሩ እቶም ኣይፋል ዝለመዱ ሰራሕተኛታት ንሓድሽ ተመክሮ ስራሕ ይኹን ሂወት ክፍትንዎ ፍቓደኛታቶም ክገልፁ ኣይረኣዩን እዮም። ወላ ብዙሕ ከይሓሰብሉ እዮም ዕጭ ምባል ሰልጦም። ነቲ ዕጭ ምባል ሰልጦ ሰብ ካልኦት ሰባት እውን ንዕኡ ናይ ኢድዮም ዝመልስሉ። ልዕሊ ኩሉ ምስ መሳርሕቱን ናይ ቀረባ ሓለፍቱን ስኒት ኣይረክብን እዩ። ኣብ ስድራ ቤታዊ ሂወት እውን ከም ስግንጢር ስለ ዝጥመት ሰላም ኣይረክብን እዩ ተጠቂሱ። ኣብ ዓምዲ ዳየሪ ደሃይ ሳንዳይ ክብረዶ ፍትወት ኣብ ሕቕፍኣ ብዝብሉ ኣርእስታት ዝፈለሙ ምቁራት ዛንታታት ዳየሪ ይጸንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደላባብ ክልተ መሰጥቲ ዛንታታት ቀሪበን ይርከባ። ኣብ ዓምዲ ዓማር ኣብ ንኡዞባ ዓዲ ቀይሕ ንመጻኢ ዘነጸረ ምዕባለታት ከም ዝተረጋገጸ ኣመሓዳሪ ኣቶ ሃብታይ ተስፋዝጊ ኣብ ዘካየዶ ቃለ መሕተት ገሊጹ። ኣብ ዓምዲ ባና ተዕሊም ንሕማቕ ጨና ኣፍ ዝምልከት ሰፊሕ ትሕዝቶ ሰፊሩ ይጸንሐና። ኣብ ዓምዲ ዕንጃረ መምህር ኣለም ክፍለ ኣብ ምምሃርን ምስትምሃርን ንልዕሊ 50 ዓመታት ዝነጠፈት ካብ ገዳይም ኣለይቲ ኣባላትን መምሃራንን ቤት ትምህርቲ ሰውራን ተላለያ ትርከብ። ኣብ ዓምዲ ፍሬካድም ያታው ቆፎ ዘመሓየሸ ኢንጂነር ኣማኑኤል ኣስገዶም ተላልዩ ይርከብ። ኣብ ዓምዲ ነፈት ኣመር ኣዝዮም ውዕያት ፈሰስቲ ምዝውተር ጸገማት መንሽሮ ጎረሮ ከም ዘስዕቡ ተሓቢሩ። ፍቱ ክትከውን ዘኽእሉ ባህርያት ጥንታዊት ከተማ ፔትራ፣ ኣገረምቲ ሓቅታት፣ ብሂላት 10 ፍልልያት ረኸቡ ሰፊሮም ኣለዉ። ኣብ ዓምዲ ሕብርብሮ ኣዘናጋዕትን መሃርትን ትሕሶታት ቀሪቦም። ኣብ ዓምዲ ፈንዋዓዳት ዘዛሚት ክፋል ትግራይት መንባእ ትጸንሐና። ኣብ ዓምዲ ጌማይ ስያሰት ውዲት ምምቕቓል ዘፍሸለ ኤርትራ ጥቀስ ፈጽሚ ታሪኽ ውዕሎ ኤርትራዊ ሼክ ኢብራሂም ሱልጣን ውዕሎ ልኡኽ ሄይቲ ኤሚል ሰንሎም ውዲታት ካርሎ ሴፎንዛ ኤርነስት ቤቪን ብሰፊሑ ተዳሲሱ ይርከብ። ጋዜጣ ሓዳስ

ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ሚኒስተር ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕብራት ሃገራት ዘቕረቦ መደረ ሰፊሩ ኣሎ። ኣብዚ ክቡር መድረኽ ዓመት መፀ እቶም ቀንዲ ኣብ ሓንጎል ዝመፁ ሕቶታት እቶም ቀንዲና ገደስትን ክኾኑ ከም ዝግባእ ብምጥቃስ ኣብ ዝሓለፈ ኣኼባታት ኣብ ታሪካዊ ድሕረ ባይታን ዕላማታትን ምምስራት ውድብ ሕብራት ሃገራት እቶም ህቡባት ባህጊ ሰብኣውነት ዝኾኑ ሰላም ዕቤትን ብልፅግናን ብቐንዱ ድማ ነዞም ባህግታት ኣብ ዘለዓዓለ ቁጠባዊ ዘይፍትሓውነት ከምኡውን ቅርፃዊ መዋቕር ናይቲ ውድብ ዘተኮረ መደረታት ከም ዝነበረ ዝጠቐሰ ሚኒስትር ዑስማን ኣብዚ እዋን እዚ እውን እንተኾነ እቲ ቀንዲ ብድሆ ሰብኣውነት ኮይኑ ዘሎ ቁጠባዊ ዘይፍትሓውነት ከም ዝኾነ ብሰፊሑ ገሊጹ። ህልው ዘይፍትሓውነት ካብ ምሕራም መሰላትን ኣኽኣሊ ሃዋህ ዘይምህላውን ዝነቅል ምዃኑ ብምንጻር ኣብዚ መዳይ እዚ እቲ ቀንዲ ተልእኾ ቃልሲ ወዲ ሰብ ብፍትሓዊ መልክዕ ጸጋታቱን ውፅኢት ስርሑን ወኒኑ ናብ ልምዓት ብልፅግናን ክምርሽ ብልፅግናን ቁጠባዊ ዕቤትን ምእንቲ ከረጋግጥ ሰላምን ርግኣትን ክዕቀብ ርዝዓውነትን ፍትሕን ቅድመ ቆነት ንሰላምን ርግኣትን ስለ ዝኾነ ንምስማሩ ክስራሕ ሓበራዊ ምክብባር ምምላእን ውህደትን ክድንፍዕ እዚ መሰረታዊ ሰብኣዊ ባህግታት ንክሰምር ድማ ሕጋዊ ፈጻሚ መዋቕርን ንዕኡ ዝምእምእ ኣልያን ክህሉ ኣገዳሲ ከም ዝኾነ ኣስሚሩሉ። ኣብ ዓምዲ ስፖትላይት ምዕባለ ማለት ደረጃ መንበሮ ዜጋታት ብምምሕያሽ ህይወት ዜጋታት ብዓይነት ምርግጋጽ ምዃኑ ብኣብነት ምምራቕ ዲጋ ዓዲ ሓወሻ ተሰኒዩ ተገሊጹ። ኣብ ዓምዲ ካልቸር ኤንድ ኣርትስ ተራ ቱሪዝም ኣብ ምምጻእ ሰላም ብልጽግናን ባህላዊ ሓበንን ተዳሲሱ። ኣብ ዓምዲ ኪዌንኤ ኣብ ኤርትራ ንምርምራዊ ፕሮጀክት ዝመጸ ኢጣልያዊ ተመራማሪ ፍራንቸስኮ ካሊጋሮ ኣብ ኤርትራ ዘስተብሃለሎም ብርቂ ነገራት ገሊጹ ይርከብ። ኣብ ዓምዲ ቆጠባን ዋኒነን ጥልዋ ሰብ ስርሖ ብልሒ ኣብ ሽቕለት ተደሲሱ። እዚ ተፈጢሩ ዘሎ ናይ መረዳእታ ጋግ ብዝተፈላለየ ኩርናዓት ዝረአዩ ሓደ ካብኡ እተን ኣብዚ ሰጊመን ዘለዋ ሃገራት ወይ ትካላት ከም መራሕቲ ናይዚ ቴክኖሎጂ ክግብትኦ ዝደልያ መክሰብ ኣለዋን። እተን ብዙሕ ዘይሰጎማ ሃገራት ወይ ትካላት ድማ ብኣንጻሩ ኣብቲ ወይ እውን ካብቲ ዘይመልክኦ ቴክኖሎጂ ስጋት ኣለዋን። ነዚ ኣብ ግምት ብምእታው ከዓ እዚ ኣቐዲሙ ዝተጠቕሰ ፍልሊ ክኽሰት ባህርያዊ ክበሃል ይከኣል። ምስ ደረጃ ምዕባለ ሰብ ዝግሃዝ ዘሎ ስክፍተታት ድማ መስርሕ ምዕባለን ምሕደራን ሰብ ዝቕየደሉ ሃገራውን ዓለምለኻውን ሕግታት ስምዓትን ክህሉ እዋኑ ዝኣኸለ ጉዳይ ይመስል። እንተኾነ ነዚ ኣተሓሳስባን መርገፅን ዝብድሁ ወሰንቲ ዝበሃሉ ሰባት ኣይተሳዕኑን። ፕረዚደንት ትራምፕ ሓደ ካብኦም እዩ ተጠቂሱ። ዝርግሐ ዝተፈብረኸ ዜና ፅልዋታቱን ኣብ ዝፍትሽ ዛዕባ ኤድጋር ዊልቸር ዝተባሃለ ኣሜሪካዊ ሓንቲ ኣብ ዋሽንግተን ዲሲ እትርከብ እንዳ ፒሳ ንደቂ ኣንስትዮ ቆልዑ ኣብ ፆታዊ ጊላነት ፀሚዳተን ኣላ ዝብል ሓበሬታ ኣብ ሓደ መርበብ ኢንተርነት ኣንበበ። እዚ ሓበሬታ እዚ ኣካል ናይቲ ዓመፅ ኣብ ልዕሊ ቆልዑ ዝብል ብሂላሪ ክሊንተን ዝምራሕ ዝነበረ መጎሳጎሲ ንፕሬዚደንታዊ ምርጫ ኣሜሪካ 2016 ዝተጠቕምሉ ነበረ። ዊልቸም ካብቲ ኣብ ሰሜን ካሮሊና ዝርከብ ገዝኡ ብመኪና ናብታ እንዳቢሳ በፅሐ። ብረት ዓጢቑ ብምምፀው ተኽሲ ኸፈተ። ዝተሃስየ ሰብ ግን ኣይነበረን። ቅድሚቲ ናይ 2016 ፕሬዚደንታዊ ምርጫ ዝተፈብረኸ ዜና ሓዘል ዓንቀጻትን ዛንታ ናይታ እንዳቢሳ ምስ ሂላሪ ክሊንተን ብምትሓዝን ኣብ ማሕበራዊ መራኸቢታት ካብን ናብን ብሰፊሑ ተመሓላለፉ ነበረ። ድሕሪ ንፖሊስ ኢዱ ምሃቡ ዊልቸም እቲ ዘንበቡ ሓበሬታ ሓቂ መሲልዎ ነቲ ስጉምቲ ከም ዝወሰዶ ሓበረ። ወነን ናይቲ ኣብ ዕላማ ዝኣተወ ትካል ፍሉጣት ደገፍቲ ሰልፊ ዴሞክራሲ ቀረብቲ ስለ ዝነበርዎን ምስ ሓላፊ ጎስጓስ ፕረዚደንታዊ ምርጫ ክሊንተን ስለ ዝተዘራረበን ምዃኑ ገለጸ። ሽሑ እኳ ዝርግሐ ዝተፈብርኸ ዜና ብዝተፈላለየ ማዕከናት ዜናን ኣካላት ሕግን ሓሶት ምዃኑ እንተተገልጸ ንመረዳእታ ግለሰባት ኣብ ምቕያር ግን እዝታት እኹል ኣይነበረን። ብፍላይቶም ነቲ ክልሲ ሓሳብ ውዲት ዝኣምኑ ነቲ ዝተፈብረኸ ዜና መሊሶም ከም ዘጋውሕወዩ ገይርዎም። እዛ ፍጻመ እዚኣ ድሓር ኣፍ ደገ ፒሳ ተባሂላ ዝተፀውዐት ነቲ ኣዝዩ ዘተሓሳስብ ሳዕቤን ዝተፈብረኸ ዜና እትገልጽ እያ። እቲ ዊልቸ ካብ ናይ ሓሶት ሓበሬታ ተለጊሱ ዝወሰዶ ግብራዊ ስጉምቲ ኣሰቃቂ ሳዕቤን ክኸትል ይኽእል ነይሩ እዩ። ንሓበሬታ ከም መሳርያ

ምጥቃም ክሳዕ ክንደይ ኣብ ሕብረተሰብ ኣሉታዊ ፅልዋ ከስዕብ ከም ዝኽእል ድማ ክንግመት ንኽእል። ዜጋታት ኣብ ዝወስድዎም ስጉምታት በቲ ካብ ዝተፈላለየ መርበባት ሓበሬታ ዝረኸብዎ ይፅለው እዮም። ኣብ መስርሕ ድማ እቲ እቶም ሕብረተሰብ ዝተቃልዕዎ ሓበሬታ ንመረዳእትኦምን ተግባራቶምን ቅርፂ የትሕዞ። ምስ ብዝሒ ናይቶም ኣብ ማሕበራዊ መራኸቢታት ንእልቢ ዘይብሉ ዕልቕልቕ ዝተፈብርኸ ሓበሬታ ዝተቃልዑ ሰባት ኣብ ዘይተረጋገፀ ዜና ተመርኪስካ ግጉይ ስጉምቲ ናይ ምውሳድ ሓደጋ ልዑል ይኸውን ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ዝምድና ብህሎናን ግብራውነትናን ብዝብል ሎሚ ዘሎ ወለዶ ኪኖ ብህሎም ኣብ ተግባር ዝኣምን ክኸውን ይግባእ። ኣብ ዝተፈላለየ መድረኻት መራኸቢ ብዙሓን ማሕበራዊ መራኸቢታት ሃገራውን ማሕበራውን ኣጋጣሚታት ፅልዋ ክንፈጥር ወይ መርገፂና ክነንፀባርቕ ብዛዕባ ፖለቲካዊ ባህልና ብዓውታ ንዛረብ ኢና። ሓደ ስጉምቲ ንቅድሚት ሰጊምና ግብራውነት ዘማእከለ ኣተሓሳስባ ምስዘህልወና እቲ ስጉሚ ቅልጡፍን ሓያልን ይኸውን። ተራ ብህሎን ዘርባን ግን ንድሕሪት ምምላስ እዩ። ስለዚ ከም ወለዶ መድረኽ ዝጠልቦ ሓያል ግብራውነት ክንፈጥር ስለንሕተት ንንየተሎም ሃገራዊ ክብረታት ንለብሶም ዶም ቀጻሊ ንነብስና ክንሓታ ዘለና ጉዳዩ ግብራዊ ስራሕናኸ ብትሕትና ነሰኒዮ ዶ? እዚ እውን ዕቱብ ነብሰ ገምጋም ዘድልዮ ነገር እዩ። ትሕትና ኣብ ፖለቲካዊ ውዳቤታትና ጥራይ ዘይኮነ ኣብ መላእ ህዝብና እንረኽቦ ሓደ ካብ ዝዓበየ ክብርታት ሕብረተሰብና እዩ። ግብራውነት ብዘይ ትሕትና ዳርጋ ዓሳ ብዘይማይ፣ ትሕትና ብዘይ ግብራውነት ትሕትና ኣርዮስ ድማ ቀዳማይ ናይ ሓሶት መጋበርያ እዩ። ስለዚ ብግብሪ ትሑት ምዃን ንግብራውነትና ድማ ብትሕትና ምስናይ ድርዕን ሓይልን እዩ ይርከቦ። ኣብ ዓምዲ ስድራ ቤት ፍቅርን ሕውነትን ስለ ንደሊ ብዕርቅን ምሕዝነትን ዛዚምና ኣሎና። ቃል ስድራ ቤት መዋቴት ቀሪብሎ እቲ ናይ ሞት ሓደጋ ኣብ ኣስመራ ከባቢ እንዳኸሻዩ ብዕለት 16 ሓምለ 2026 ሰዓት 6 ወጋሕታ ኣጋጢሙ። መኪና ኣብ ምምራሕ ዝነበረ ኣቶ የማነ ገብሪ ህይወት ፍስሃፅን ብእግራ ትጓዓዝ ንዝነበረት ወይዘሮ ለተብርሃን የማነ ገብረ ትንሳኤ ብመኪና ሃሪሙ ድማዩ ሞት ዘብፅሐ ሓደጋ ኣውሪዱላ። ወይዘሮ ለተብርሃን የማነ ገብረ ትንሳኤ በቲ ኣብ ልዕሊኣ ዝወረደ ሓደጋ ሆስፒታል ኦሮታ እኳ እንተበፅሐት ክትሰርር ግን ኣይከኣለትን። ሽዑያ ዓሪፋ ንፅባሒቱ ዕለት 17 ሓምለ 2026 ከዓ ኣብ ኳዜን ቤተ ክርስቲያን እንዳ ኣቡነ ፊልጶስ ደቃ ኣሕዋታ ሙላኣት ስድራ ቤታን ፍለጥታን ደቂ ዓዳን ኣብ ዝተረኽብሉ ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሳ ፈፃሚ ሓደጋ እውን ብሰላም ሕረት ስድራ ቤት መዋቲት ኣብ ሰሙኑ ካብ ቤት ማእሰርቲ ብውሓስ ከም ዝወፅእ ተገይሩ ኣብ ዓሱራ ውዒሉ። ነዚ ሞት ዘስዓበ ሓደጋ መዕለቢ ንምግባር ክልቲኦም ስድራ ቤታት ብመንገዲ ካብ ክልቲኦም ዝወፀት ናይ ዕርቂ ሽማግለ ዘድሊ ምርድዳእ ምስተገብረ ብ24 መስከረም 2026 ኣብ መንጎዞም ክልተ ስድራ ቤታት ወግዓዊ ናይ ዕርቂ ስነ ስርዓት ተፈፂሙሎ ነቲ ዕርቂ ዝምልከት ፅሑፍ እውን ተነቢቡ ይርከቦ። ኣብ ዓምዲ ካብ መጻሕፍቲ ኮብላሊ ኣብ ኣስመራን ዓድታት ኤርትራን ካልኣይ ክፋል መጽሓፍ ተስፋይ እስቴፋኖስ ቀሪባላ። ኣብ ዓምዲ ልምዓት መበል ሻምናይ ክፋል ገስጋስ መደብ ምጥፋእ መሃይምነትን ትምህርትን ዓበይትን ካበይ ናበይ ይፀንሐና። ውዲት ምምቕቓል ኤርትራ ዘፍሸለ ፈፅሚ ኒውዮርክ 1949 ብመንፅር ኣብዚ ግዜ ከም ደግሲ ዝገዋሕ ዘሎ ዕንደራታት ቀሪባላ። ሚኒስተር ዑስማን ሳላሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕብረት ሃገራት ዘቕረቦ መደረ ሰፊሩሎ። ሪፖርታጅ ምትብባዕ ኣብ ሃገራዊ ፈተና ተምሃሮ ሻምናይ ክፍሊ ልዑል ነጥቢ ዘመዝገቡ ተምሃሮ ብጋዜጣ ሓዳስ ኤርትራ ቀሪቡሎ። ኣብ ዓምዲ ጥዕና ሃንደበት ምቁራፅ ህርመት ልብን እንገብሮ ህፁፅ ሓገዝን ተዳሲሱ። ሃንደበታዊ ምቁራፅ ህርመት ልቢ ቅድሚ ምኽሳቱ ክረኣዩ ዝኽእሉ ምልክታት ፅርውሩ ወይ ድንግርግር ምባል፣ ምሕፃር ስትንፋስ፣ ብዘይ ምኽንያት ምድካምን ምስልካይን፣ ተምላስ፣ ምውሳኽ ትርክታ ልቢ። ስለዚ ቃንዛ ኣፍ ልቢ ምጉዳል ወይ ምጥፋእ ትርክታ፣ ምዕጋት ስትንፋስ፣ ሃልዋት ምጥፋእን ዘለሓጥ ምባልን ዝኣመሰሉ ምልክታት ኣባኻ ወይ ኣብፃይካ ምስ ዘጋጥም ብቕልጡፍ ናብ ሕክምና ምኻድ የድሊ። ሃንደበታዊ ምቁራፅ ህርመት ልቢ ምስ ዘጋጥም እንገብሮ ህፁፅ ሓገዝ ዝኾነ ግዳይ ምቁራፅ ህርመት ልቢ ምስ ዘጋጥሞ ተቐላጢፍና ናብ ሕክምና ክንወስዶ እዩ ዝግባእ። ክሳብ ናብ ሕክምና ዝበፅሕ ግና ክሳዱ ብምቕናዕ መተላለፊ ኣየር ብዝግባእ ከም ዝኽፈት ብምግባር ስትንፋሱ ምቁፅፃር። ኣብ ውሽጢ 10 ካሊእታት ዘሎ ግዜ ዝኾነ ናይ ስትንፋስ ምልክት ምስ ዘይተርኢ እቲ ኩነታት ከቢድ ምዃኑ ተረዲእካ ብቕልጡፍ ናብ ሕክምና ክተብፅሖ ይግባእ።

ክሳብ ሽዑ ኣእዳውካ ኣብ ኣፍ ልቡ ኣመሳቂልካ ብምቕማጥ ኣየር ንክረክብ ደጋጊምካ ፅቕጥ ፍኑ ምባል። ነዚ ኣገባብ ንኣስታት 30 ሰዓት ደጋጊምካ ድሕሪ ምክያድ ብኣፉ ስትንፋስ ክትህቦ ምፍታን። ብተወሳኺ ኣብ ዓምዲ ጥዕና ተፈጥሮኣዊ ፅባቐና ካብ ዘበላሹ መመላኽዒታት ምጥቃም ንቆጠብ። ራብዓይ መልእኽቲ ንቑሕ ምርጫ። ኣብ ዝሓለፈ ከምዝተገልፀ መመላኽዒታት ማለት ኮስሜቲክስ ንከም በዓል ሻምፖ፣ ዝተፈላለዩ ዓይነታት ሳሙና፣ መለስለሲ ቆርበት ማለት ሎሽን፣ ጨና፣ ዴዶራንት ወዘተ የጠቓለል። እዞም መመላኽዒታት ቅድሚ ምጥቃምና ናይ ባሓቂ የድልየና ድዩ ኢልና ንነፍስና ንሕተት ክንጥቀም ምስ ንውስን እንተወሓደ ብዛዕባ እንጥቀመሉ ዘለና መመላኽዒ ስም ናይ ኣገልግሎት ግዜኡ ዝወድቀሉ ዕለት እተሰርሓሉ ጥረ ነገራት ኣገባብ ኣጠቓቕማ ኣገባብ ኣተዓቓቕባን ዝተሰርሓሉ ትካልን መሰረታዊ ኣፍልጦ ይሃልወና። መልእኽቲ ካብ ፋርማስቲካዊ ማሕበር ኤርትራ ሰፊሩሎ። ኣብ ዓምዲ ትንታነ ዜና ወታደራዊ ውዕል ኣሜሪካ ዴንማርክን ግሪንላንድን ተዳሲሱ። ደሴት ግሪንላንድ እኹል ዝኾነ ዕቑር ምድራዊ ማዕድናት ከም ዘለወ እዩ ዝንገር። በዚ ከዓ ኣሜሪካ ነታ ደሴት ምስትኡና ሙሉእ ብምሉእ ካብ ምርኮሳ እታው ብርቂ ማዕድናት ቻይና ክትናገፍ ትኽእል እያ ብመሰረት ጸብጻባት። እንተኾነ ፕሬዚደንት ዶናልድ ትራምፕ እታ ደሴት ንተጠቃምነት ዕቑር ማዕድናት ዘይኮነስ ንሃገራዊ ድሕነት ኣሜሪካ ጥራሕ ከም እትደልዮ ይዘረድእ። ብርክት ዝበላ ወታደራውያን መራኸብ ፌደሬሽን ሩስያን ህዝባዊት ሪፓብሊክ ቻይናን ኣብ ኣርክቲካዊ ውቅያኖስ ክረኣያ ከም ዝፅንሓ ዝጠቅስ እቲ ፕሬዚደንት ግሪንላንድ ንፀጥታዊ ድሕነትና ክበሃል ናይ ግድን ኣብ ትሕቲ ኣሜሪካ ክትኣት ኣለዋ እናበለዩ ክገልፅ ፀኒሑ። ዝዓበየ ደሴት ናይ ዓለምና ዝኾነት ግሪንላንድ ኣብ ኣርክቲካዊ ውቅያኖስ እያ ትርከብ። እዛ ልዕሊ 57,000 ነበርቲ ዘለዋ ደሴት ናይ ባዕላ መንግስቲ እትውንን እኳ እንተኾነት ናይ ምክልኻልን ናይ ወፃኢ ፖሊስን ጉዳያት ግን ኣብ ትሕቲ መንግስቲ ዴንማርክ እዩ ዝመሓደር። 80 ሚእታዊት ካብ ጠቕላላ ስፍሓት ደሴት ግሪንላንድ ብበረድ ዝተሸፈነ ክኸውን ከሎ ዝበዝሐ ሚእታዊት ህዝባ ድማ ብምግፋፍ ዓሳ ይናበር። እቲ ብበረድ ዝተሸፈነ ሰፊሕ ግዛኣታ ናይታ ደሴት ብሰንኪ ዓለማዊ ዋዒ ክመክኽ ጀሚሩ ብምህላው ዕቑር ምድራዊ ማዕድናታ ንምዕዳን ምቹእ ክኸውን ከም ዝኽእል ግምታት ኣሎ ተጠቒሱ። ኣብ ዓምዲ ቀለ ምሕተት ወግዒ መፅሓፍ ክልተ ኣራሑ ምስ መሓሪ ዕቦ ሚካኤል ጠውል ቀሪቡሎ። መሓሪ ዕቦ ሚካኤል ጠውል ይበሃል። ፃዕዳ ዓዲ ኣብ እትበሃል ዓዲ ንእዞ ብዓረዛ ኣብ 1981 ተወሊዱ። ናይ መባእታ ትምህርቱ ኣብ ባፅዕ ማይ ድማ መንደፈራን ናይ ማእከላይን ካልኣይን ደረጃ ትምህርቱ ድማ ኣብ ቤት ትምህርቲ ተኮር ሰረጃ ተኸታቲሉ። ወታደራውን ኣካደማውን ትምህርቱ ንምቕፀል ኣብ 2003 ምስ መበል 17 ዙርያ ሰዋ ወሪዱ። ናይ ዲግሪ ነጥቢ ስለ ዝረኸበ ከዓ ናይ ላዕለዋይ ደረጃ ትምህርቱ ኣብ ኮሌጅ ማይ ነፍሕን ዩኒቨርሲቲ ኣስመራን ብምክትታል ብዓውደ ምሕደራ ተመሪቑ። ብድሕርዚ ኣብ ቤት ትምህርቲ ዋርሳይ ካኣሉ ሰዋ ከም መምህር ተመዲቡ ሰሪሑ። ኣብ ባህልን ያታን ንዝነበሮ ተዋህቦ ዘለለየ ባህላዊ ጉዳያት ሚኒስትሪ ትምህርቲ ድማ ኣብቲ ክፍሊ ከም ዝምደብ ገበረ። ኣብ ዓምዲ ማህደር ጀጋኑ ስነ ጥበብ ሙዚቃን ቤት ትምህርቲ ሰውራን ትሕዝቶ ታሪክ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ቀሪባላ። እቲ ኣብ ቤት ትምህርቲ ሰውራ ዝነበረ ናይ ሙዚቃን ግጥምን ቀዳማይ ኣወዳድባ ካብ 1978 ዓ.ም እንዳሓር ዝመፀ እዩ። ቅድሚኡ ትሕዝቶኣ ትሕድ ዝበለ ብኸበሮ ምናልባት እውን ክራር ተጠቒማ ነቶም ኣባላት ንተምሃሮን ንባዕላቶምን ምዝንጋዕን ንካልኦት ተምሃሮ ከምኡ ዓይነት ዝምባለ ንጥፈታት ንኸማዕብሉን ትደፍእ ዝነበረት ኮይና ትሰማዓኒ። እንተዘይኮይኑ ሙዚቃን ግጥምን ቤት ትምህርቲ ሰውራ ኣብ ግዜ ምዝላቕ ምስ ምምፃእ ዝተፈላለያ ውዳበታት ቀያሕቲ ዕንበባ ካብ ሓራ መሬት ኤርትራ እዩ ዝያዳ ዝዓበየ። ኣብ ከከባቢኤን ክበራበራን ክነጥፋን ድሕሪ ምፅናሕ ምስ ስትራቴጂካዊ ምዝላቕ በቲ ዝነበረ ኣወዳድባ ናብ ሳሕል ወሪደን። እተን ነናይ ገዛ ርእሰን ሙዚቃ ድራማን ንኣሽቱ ቲያትራትን ስራሓ ዝነበራ ዝተፈላለያ ማሕበራት ቀያሕቲ ዕንባባ ተጠርኒፈን ናብ ቤት ትምህርቲ ሰውራ ስለ ዝመፃ ንስተን ኣቐዲመን ኣብ ቤት ትምህርቲ ዝፀንሓ ከምኡ ዝምባለታት ዝነበረን ብምጥርናፍ ንሓደ ቤት ትምህርቲ ሰውራ ዝውክል ጉጅለ ሙዚቃ ከም ዝቐውም ተገይሩ። እዛ ጉጅለ ክትቀውም ከላ ብዝተኻእለ መጠን ክእለቶም ዝምባለታቶምን ኣካደሚያዊ ዓቕሞምን ኣብ ግምት ኣትዩ ከም ዝሰሓቡ ተገይሩ። በዚ መምዘን እዚ 4 ኣባላት ዝሓቆፈት ናይ ቤት ትምህርቲ ሰውራ ጉጅለ ሙዚቃን ድራማን ቆይማ። ጠቐምቲ ባህርያት ዕውታት ሰባት ከመይ ዝኣመሰሉ እዮም። ደቂ ሰብ ዕውታት ንክኾኑ ዘካየድዎ ፃዕሪ ዘይተኣደነ ምዃኑ ይጥቀስ። ኣብ ኩሉ ሰባት ዝነጥፍሉ ፅላታት ዕውታትን ፀለውትን ክኾኑ ምብሃጎም ኣካል ተወዳዳሪ ባህሪ ደቂ ሰብ ምዃኑ ርዱእ ይውሰድ። ዓወት ንምምዝጋብ ኣብ ዝግበር ፃዕሪ ክጥረዩ ዝግባእ ተኣገደስትን

ሃነስትን ባህርያት ኣለዉ። ነዞም ሃነስትን ንዓወት ደረኽትን ዝኾኑ ባህርያት ንምምዕባል እወታዊ ኩነተ ኣእምሮ ምህናፅ መሰረታዊ ርቑሕ እዩ። ኣብ ዙርያ ባህርያት ዕውታት ሰባት ኣተኪሮም ዝተገብሩ መፅናዕትታት ከም ዘነጥርዎ እወታዊ ኩነተ ኣእምሮ ካሃንፁ ዝበቕዑ ሰባት ዕውታት ምዃኖም የረጋግፁ። ኣብ ኩነተ ኣእምሮ ሰባት ካብ ዝጠቓለሉ ንባህርናት ሓሳስባን ብቐረባ ዝፀልቡ ኣእምራት ሓደ ዝኾነ ርእሰ ምፍላጥ ብቐዳምነት ይጥቀስ። ዶክተር ማይለስ ሞንሮ ዝተባሃለ ክኢላ ንርእሰ ምፍላጥ ክገልፁ ንከሎ ኣብ ዓለም ብሂወት ኣብ እትህልወሉ እዋናት ካብኻ ሓሊፉ ንሰባት ዝጠቅም እወታዊ ስራሕ ክትሰርሕ ዝኽእል ዝበርኸ ውሽጣዊ ንቕሓት እዩ ክብል ይጠቕሶ። ኣብ ዓምዲ ንቑሕ ደመና ኣእምሮና ኣብ ትሕቲ ቁፅፅርና ድዩ ዝብል ዛዕባ ሰፊሩ ኣሎ። ኣብ ዓምዲ ሰርዋ ጅህድ ሪፖርታጅ ምምራቕ ፕሮጀክት ዲጋ ዓድሃንስ ቀሪቡ ይፀንሐና። ኣብ ዓምዲ ሚን ሁናው ሁናክ ዝተፈላለዩ ኣገረምቲ ፈፅምታት ተቓሊሖም ይርከቡ። ኣብ ዓምዲ ሸባብያት ንጥፈታት ሃገራዊ ማሕበር መንስያትን ተምሃሮን ኣብ ንዞባ ዝተንዓፈ ብዝምልከት ምስ ኣቦ እምበር ማሕበር ሃብቲ ኣብ ነጋሲ ዝተኸየደ ቃለ ምሕተት ሰፊሩ ኣሎ። ኣብ ዓምዲ ኩርናዕ ተምሃሮ ብስሕበት ዘይፅሎ ኣሎ ዶ? ሕጊ ምስ ፍሕፋሕ ኣድማስ ኣዒንትና ንዝነኣሰ ኣሃዱ ብርሃን ክርዮ ይኽእል እዩ። ኣህጉር ኣውስትራልያ ዓመታዊ ናብ ሰሜን ገጻ ትቐርባላ። ዳኣላ ተምሃሮ ግድል በላሕቲ ዲሆም ጥቕሲ ሰሙን እዙ ይጸንሑና። ኣብ ዓምዲ ፍረ ጻዕሪ ጥረ ስጋ ምብላዕን ቴክኖሎጂ ሕርሻ ተዳሲሶም ንረኽቦም። ኣብ ዓምዲ ሸባብ ንዑስ ዓምዲ ሕቶ ሸባብ ቃል ኪዳን ክቡር እዩ ብመልክዕ ምብሃል ሓታትና ኣመኻርን ተነጺሩ ይጸንሐና። ኣብ ዓምዲ ተርሞማ ዕላል ምስ ከዋኸብቲ ሃገራዊ ምርመራ ሸምናይ ክፍሊ 2025-2026 ቀሪቡ ይርከብ። ኣብ ዓምዲ ደቂ ኣንስትዮ ኣብነታዊት መንእሰይ እድያት ተወልደ መድሂን ተላልያ ትርከብ። ኣብ ዓምዲ ሚን ሁና ወሁናክ ዝተፈላለዩ ኣገረምቲ ፈፅምታት ተቓሊሖም ይርከቡ። ኣብ ዓምዲ ዝርዓ ወቕቲ ስታድ ኣብ ኤርትራ ኣብ ጽላት ማይ ዝተሰርሐ ትሕቲ ቅርፃዊ ስራሓት ዘላቒ መፍትሒ ከም ዘረጋገፀ ተዳሲሱ። ኣብ ዓምዲ ውሓት ኣልጢፍል ንህፃናት ዝምጠኑ መሃርትና ዘናጋዕትን ትሕሶታት ይፀንሑና። ኣብ ዓምዲ ኣልሰርዋ ኣልባሕርያ ንብከላ ባሕርን ሓደገኛ ዓመታቱን ዝድስስ ትሕዝቶ ሰፊሩ። ኣብ ዓምዲ ኣልተቓረር ጥዕና ጠቀስ ምርምራትን ረኽበታትን ንረክብ። ኣብ ዓምዲ ዴቨሎፕመንት ኣብ ድግሳ ጎቦታት ናብ ጫካ ንምቕያር ዝተኸየደ ውፅኢታዊ ጻዕሪ ተዳሲሱ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ብደረጃ መብፅዓ ዝተሰርሑ ንተካእቲ ወለዶ ዝኾኑ ህፃናት ጽሑፍ ባይታ ናይ ምንጻፍ ዝኩሉ መድያዊ ስራሓት ዝድስስ ትሕዝቶ ይጸንሐና። ኣብ ዓምዲ ኦፒንየን ኤልኒኖ ንዓለማዊ ክሊማ ኣቃዊሱ ዝርከብ ዓለማዊ ክስተት ተገሊጹ። ስርዓት ብልጽግና ዓንዳርን ነውራምን ተግባራቱ ብናይ ተበዲለ ጠቐነታት ንምሽፋኖም ዝጥቀመሎም ሜላታት ተቓሊዖም። ኣብ ዓምዲ ኪዌድኤ ወግዒ መጽሓፍ ክልተ ኣራሑ ምስ መሓሪ ዕቕመ ምክኤል ጠዊል ዘለል ትሕዝቶ ይጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺምሎ ሰላም።

0: ኣብዞም ማእከል ብጠቕላላ ኣብ 17 ዓይነታት ትካላት ኣስታት 93 ትካላት ኣለዋ። ዓመት መፅእ ብፅሬት ንብሉፃት ናይ ህዝቢ ወሃብቲ ኣገልግሎት ዝኾና ትካላት ዝወሃብ ናይ መተባብዒ ሽልማት ኣሎ። እዚ ብሚኒስትሪ ቱሪዝም ዝተዋደደ ሽልማት እዚ ትካላት ብኸመይ ጥዕንኡ ዝሓለወ ፅፉፉን ፅሩዩን ኣገልግሎት ንህዝቢ ይህባ ዘተኮረ እዩ። ሚኒስትሪ ቱሪዝም ነዚ ናይ መተባብዒ ሽልማት ኣብ 2018 እዩ ጀሚርዎ። ንሰለስተ ዓመታት ድማ ብተኸታታሊ ሸሊሙ።
1: ኣገባብ ምቁፅፃር ኣሎ። በቲ ምቁፅፃርን መሰረት ከዓ ዘርእዮ ጉድለታት ኣብ ፅሬት፣ ኣብ ኣቀማምጣ ውዳበ ናይቲ ገዝአን፣ ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝኣ ፅሬትን ወላ ምፍርራስ ከይህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግ

0: ወረሉ
1: ምዕራብ ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እቲ ቱሪዝም ሓደ ናይ ኢንስፔክሽን ሓደ ከዓ ናይ ሪሰርች እዩ ክልተ ጨንፈር እዩ ዘሎ። እዚ ስራሕ ናይ ኢንስፔክሽን እዩ። ከምኡ እንዳገበርና ብዙሕ ግዜ ጉድለታት ይርአ ሞ ማፅዓት ከዓ ይበዝሕ። ንሕና ንቐፅዕ ሕግን ስርዓት ንቐፅዑ ካልኦት ንዑ ዝመስል ኢንስፔክሽን ደድገበረ ይቐፅዕ ማለት እዩ። ሕጂ እዚ ክንቅይሮ ኣለና ኢልና ማለት እዩ። እቲ ማፅዕቲ ኣብ ቦትኡ ይሃሉ ንጉድለት ንዝፈፀመ ግን ጉድለት ዝፈፀማ ጥራሕ መውፃዕ ዘይኮነ እተን ፅቡቕ ድገበራ ከዓ ምምስጋን ኣገዳሲ እዩ። ምክንያቱ ክልተ ዕላማ ኣለዎ። በቲ ሓደ ወገን እተን ፅቡቕ ዝሰርሓ ደለዋ ይምስገና ፅቡቕ ኣለኽን ይበሃላ። በቲ ሓደ ወገን ከዓኒ ኩለን ትካላት ከዓ ኣብ ውድድር ኣትዋ ቅዱስ ዝኾነ ውድድር ኣትዋ እሞ ኣብ ክንዲ ደዲ ተጋገያ ምኹር ማጀን ናብ ፅቡቕ ነገር ክኸዳ ክወዳደራ ክንፍትኖ ኣለና ስራሕ እዚ ኢልና ፈቲና። ቀዳማይ ዓመት ምስ ብዙሕ ጉድለታቱ ፈቲና እዮ። 35 ዝኾና ዝሓሻ ረኺብና ነዚአን ሸሊምና ማለት እዩ። ካልኣይ ዓመት 39 ሰባት ረኺብና ናይ ብሓቂ ሰብ ኣብ ውድድር ኣትዩ መመፂኦም ገዛ ይዕርዩ ኣሎ ክንዕራኢለይ ክንመፆም ከማና ይደልዩ እዮም። ኣብ ገለ እዋን ግን ገዛ ይተዓርዩሎ ንዕራኢለይ ሓድሽ ኣቑሑታ እት ንዕራኢለይ ገለ ኣብ ምባል ኣብ ውድድር ኣትዮም ማለት እዩ።
2: ዕላማ እዚ ሽልማት ንውሃብቲ ኣገልግሎት ትካላት ንምትብባዕ ብመንፅሩ ተገልገልቲ ኣብዘን ትካላት ከይዶም ኣብ ዝግልገልሉ እዋን ንኸይብከሉ ከይሰግኡ ኣብ ናይ ዕረፍቲ ግዜኦም ፅፉፍ ኣገልግሎት ንምርካብ ዝዓለመ እዩ። ነዚ ናይ ፅሬት መደባት ክውን ንምግባር ዝተፈላለያ ትካላት መንግስቲ ይሳተፋ።
1: እቲ ህዝብና ፅቡቅ ኣገልግሎትን ጥዑይ ምግብን ዝረኽበሉ መንገዲ ካብ ገዝኡ ወፂስ ዘዕርፈሉን ዝዛነየሉን ኣገባብ ክፍጠር ኣለዎ ተባሂሉ ብኡ መሰረት እምበኣር እንታይ ንግበር ንሻረኽ ኩላትና ንናትና ናይ መቆፃፀር ኣገባባት ኣሎ። ኣብታ ገዛ ዘላ ንብረት ሲ ናይ ሃብቲ ዓሳ ኣላ፣ ናይ ሕርሻ ኣላ፣ ናይ ጥዕና ኣሎ። ንሕና ከዓ ብዓብኡ ዋናታት ኣለና ማለት ስለዚ ኩላትና ኮይና ተሻሪክና ነዘን ትካላ እዚኣተን ንቆፃፀረን ነተባብዓየን ኣተባቢዒና ከዓ ናብ ዝሓሸ ደረጃ ኣብ ክንዲ ኣብ ክሳይ ኣብ ውድድር ከም ዝኣትዋ ክንገብረን ተባሂሉ ብከምኡ መሰረት ናይ ሓባር ኣኼባ ጌርና ተዛቲና ብዙሕ ግዜ በኣር በዝን መንገዲ ምቆፃር ገበረለን ተባሂሉ ምስ ናይ ኮሮና ክስታይ ዕንቅፋታት ነይሩ ድሕሪኡ 2024 ፈቲና ፅቡቕ ረሂብና 50 ዝኾና ኣብ ውድድር ኣትየን ፀኒሕናና ማለት እዩ። 50 ዝኾና ሸሊምናየን ሂብናየን ሰርቲፊኬት። እንታይ ኣትብልታ ሰርቲፊኬት ናይዚ ዓመት እዚ ዝፀረየት ትካል ኢና ንብለን ካልእ መምዘኒታት መሊኡ ሎ ቀሲልካ ንዳሕራይ ድመፅእ ግን ብቐዳምነት ፅሬት ስለ ዘገድሰና ፅሩያት ናይዚ ዓመት እዚ ኢልና ኢና ንህበን ማለት እዩ።
2: ፅሬት ኣብ ውሃብቲ ኣገልግሎት ክበሃል እንከሎ ዝኾነ እትገብሮ ሸለልትነት ብቐጥታ ንተገልጋሊ ዝሃሲ ማለት ክሳብ ሞት ዝብፅሕ ፀገም ከብፅሕ ከም ዝኽእል ተገንዚብካ ኣብ ክሽነን ኣተሓሕዛ ምግብን ጥንቁቕ ምዃን ማለት እዩ።

ኣቃማምጣ ፍርጅ ፍሉጥ እዩ፣ ኣብ ትካላትና ፍሉጥ እዩ። ዓሳበ ይቕመጥ፣ ስጋበ ይቕመጥ፣ ካልእ ኣሕምልቲ ኣበ ይቕመጥ፣ ከመይ ጌርካ ትኸድኖ። ክፉት ነገራ ፍርጅ ክኸውን ከም ዘይብሉ ዝኾነ ትካል ይፈልጦ እዩ። ሕጂ ኣብ ገሊኡ ኣለዉ ብጣዕሚ ክሳይ ዝገብሩ ኻ ንኣብነት ካልኦት እውን ኣለዉ፣ ግን ሓንቲ ኣብነት ክጠቀስ ክትምስገን ስለ ዝግባእ ኣልሲ ከመሮ ትበሃል ትካል ኣላ። ቤት ምግቢ ናይ ዓሳ በይኑ ፍርጅ ዩ ኣለዋ፣ ናይ ስጋ በይኑ ፍርጅ ኣለዋ፣ ናይ ሕምልቲ በይኑ ፍርጅ ኣለዋ። ኣቀማምጣ ናይ ዝተፈላለየ ዓይነት ቀማማት ውን በበይኑ ኣለዋ። በበይኑ ጥራሕ ዘይኮነ ቅድሚት ዳኣተወን ድሕሪት ዳኣተወን ዕለታት እንዳፀሓፈት ኣቀማምጣ ክስታይ ትገብር። ንኹለን ትካላትና ከማ ኣብ ንገብሮ ሰሚናር ኣልሲ ካመሮ ከድኩም እቲ ኣቀማምጣ እቲ ስነ ስርዓት ኣቃውማ ናይቲ ንብረታ ከድኩም ርኣይዎ ትመሃሩ ኢና ንብል።

0: ሕጂ ብከምዚ ዓይነት ዝሕዝ ክሳብ ክንደይ ጥዑ እዩ ትገዛ ክሳብ ክንደይ መቺእካ ትበላዕ ትገዛ ኣብ ግምት ዳኣትዩ ሕጂ ፍርጅ እንታይ ትገብራ ዝኾነ ሰብ ይፈልጥ ዝኾነ በዓል ትካል ይፈልጥ እዩ ዓሳን ስጋን ብሓንሳብ ኣይሕወስን እዩ ስጋን ሓምልን ብሓንሳብ ኣይሕወስን እዩ ድማ ከምኡ ጥራሕ ዘይኮነ ምክዳን ስጋ ተኮይኑ ብጎማታት ክጠቕለል ኣሎ ኣሕምልቲ ተኮይኑ መካዳደኒ ክህልዎ ኣሎ ተኸዲና ከላ ኢኻ ኣውፂኢኻ ትጥቀመላ ሕጂ እቲ ስነ ስርዓት ይፈልጥዎ እዮም ምስ ተብተብ ምስ ጉያጉያ ምስ ሸለልትነት ምስ ንቕሓት ግን ብዙሕ ጉድለታት ትፀንሕ ብፍላይ ኣብ ፍርጅ ኣብ ክሽነ ጌጋ ተፀኒሓትና ኣይነ ናሕስየሎም ኒና ማለት እዩ ኣብ ካልእ ጠውላ ሰድያ ብዙሕ ይትግደሰሎም እንትኸውን ኣብ ክሽነ ግን ፍርጅን እንታ ዓይነት ምግብን ትኮኮ ብጉቡእ ከይተኸድነ ቆቢዕ ከይገበረ ፅፍሩ ገለ መለ ተፀኒሕና ኣብዚ ብዙሕ ተሪር ዝበለ ስጉምቲ ኢና ንወስድ
1: እዚኣ ፍሪጅ ናይ ዓሳ ጥራሕ እያ ብጀካ ዓሳ ካልእ ኣይነቐምጠሉን ኢና ዝኣኒ በብመዓልቱ ምስ ገዛእናዮ ካብ ሃብቲ ባህሪ ዓሳ ኢና ንገዝእ ማይ ጭሆት መዝጊብና ኣታውን ወፃእን መዓልታዊ እናመዝገብና ኢና ንውፅኦ ዝኣኒ ሕጂ ንኣብነት እዚኣ ዝነበረ ቅድም ወዲና ካብ ዕለት 12 ወርሒ 9 በብመዓልቱ ኣታዊ ወፃኢ ብልቡ ሚዛን ሓበሬታ ኣብዚ ፅሓፍ ማለት እዩ ካብ ዕለት 12 ክሳብ ዕለት 15 ክሳብ ሎም መዓልቲ ኣታዊናን ወፃኢና እንዳመዝገብና ንኸይድ ማለት እዩ ናይዚ ከዓ ዝሎ ጥራዝካ ኣሎ ማለት እዩ እዚ ከዓኒ ብሕጋዊ ረሲት ኣለዎ ማለት እዩ እንጂ እዚ ይተዓሳ ኩሉ ንፍቃድ ከይኣብየልና ኢልና በቢ ክልተ ኪሎ ንዕሽጎ ካብኡ ከምዚ ኢሉ ስጋዕ ዝሃልኽ በብቕሩ ጌርና ንውፅኦ ማለት እዩ እጂ እዚኣ ፍርጅ እዚኣ ብጀካ ዓሳ ካልይ ንቐምጠላኒ እዚአን ትሕን ስጋ ኣሎ ድሕሪኡ ከዓኒ ናይ ዝግንታት ኣሎ ከምዚ ጌርና ዓቂብና ኢና ንቕምጦ ማለት እዩ በበይ ንኸውን ኣለዎ ዓሳን ስጋን ሓሳብ ኣይተሓዋወስኒ
2: እዚ ኣብ ፅሬት ናይ ትካላት ጥራይ ኣተኪሩ ዝፀንሐ መምዘኒ ዝሽልማት ኣብ መጻኢ ብዙሕ መምዘኒታት ብምትእትታው ንኽስራሕ ሃልዮም ሚኒስትሪ ቱሪዝም ዝፅዕሩሉ ዘለዉ ከም ዋጋ ትሕቲ ቅርፅን ካልእን ዝኣመሰለ ኣብ ቱሪዝም ምስ ካልኦት ሃገራት ክወዳድረና ዝኽእል ዝተባሃለ ቅጥዕታት ክውስኽሉ ኣብ መስራሕ ኣለዉ
0: ድሕሪኡ 2025 እስከ ሓንሳብ ነቋርፆ ዝዓመት እዚ ነፅናዕ እዮም ናምንታይ እዩ ድጓዓዝ ዘሎ እሱ ጥራሕ ድ መምዘኒ ኢና ክኸውን ዝግብኦ ካልእ መምዘኒታት ከነእትወሉ ንኽእል ዶብዚ ግዜ እዚ ምስ ዓቕምን ምስ ብቕዓት ናይተን ትካላትን ምስ ህልው ኩነታት ናይተን ትካላት እንታይ ክንገብር ንኽእል ኢልና ብሬክ ጌርና በቲ ሓደ ወገን ከዓኒ ሓደሽቲ ትካላት ድፍጠረ ከዓ ሓያለይ ነይረን ማለት እዩ 2024-25 እዘን ሓደሽቲ ትካላት ክንሪአን ከለና ብመሰረቱ ካብቲ ናይ ቅድሚ ሕጂ ንሪኦ ዝነበርና ፍሉያት ኮይና ንረኺድና ኣብ ፅባቐ እየን ዝገብርዎ ኣሻላልማ ናይቲ ገዛ ክንሪኦ ከለና ክንከፍተለን ከለና ሲ ተመሲጥና ኢና ንኸፍተለን ማለት እዩ ብመሰረት እቲ ዕብት ናይቲ ውድድር ኣብ ቦትኡ ከም ደሎ እንዳተረኣየና መፅኡ ማለት እዩ ሕጂ 2425 ዝሃብናየን ብዓይነተን ዝተፈለየየን ኣብቲ ኣቃውማ ናይቲ ዋላ እቲ ዝካርይዎ ገዛ ሲ ንከምኡ ብቕዓት ኢሎም ይካርይዎ ፅቡቅ ከዓ ደስ ዝብለካ ዋላ ሰብ ከማ ንተሓጒሱኡ ይበልዕ ይሰቲ ማለት እዩ ሕጂ ናብ ከምዚ ደረጃ ስለ ዝሰጎመ ካልእ እውን ንዑ ድመስል መፅናዕትታት ኣብ መስርሕ ኣለና ማለት እዩ ሜኑ ንቆፃፀር ኢና ኣብቲ ሜኑ ትሪኦ ከለካ እቲ ዋጋታት ኣሎ ሕጂ ንከምዚ ከምዚ ሽጡ ንከምዚ ከምዚ ሽጡ ክንብላይ ንኽእል ኢና ፍርያት ናይ ሃገር ዝኾነ ጥራሕተን ፍሉጣት ኮካ ቢራየን ፍሉጥ ዋግአን ማለት እዩ ሳተን ፍሉጣት እየን እቲ ካልእ ግን ክንዲ ዝግበር ክትብሎይ ትኽእል ኒኻ ናይ ሕልንኦም ጉዳይ እዩ ብሰዓት እዚ ማለት እዩ ሕጂ ብከምኡ ሓያለዩ ኣለው ባህሊ ደለዎም ነዊሕ ዓመታት ኣብ ንግዲ ዝፀንሑ ኣለው ገሊኦም ከዓ ሓደሽቲ ኣለው ንመክያቶ ንኣብነት 7 ናቕፋ ዝሸጥዎ ኣለው ኣብ ገሊኡ ከዓ 12 ናቕፋ ትሽየጥ እንታይ እዩ ትፍልልዩ ምናልባሽ ክንምልሾ ዋላ ተዘይከኣልና ሲ ኣብ ቀፃሊ ክንምልሾ ኢና ትፍልል እዩ ካብኡ ዝተረፈ ግን ሓደ ዓይነት ብዝሒ ዘለዎ ኣብቲ ሓደ ዝተሓተ ዋጋ ሽየጥ ኣብቲ ሓደ ከዓ ዝለዓለ ዋጋ ድሽየጥ እዚ እውን ኣብ ግምት ምናልባሽ ንዝቕፅል ዓመታት ከማ ናብቲ ዝውሃብ ሽልማት ኣብ ግምት ከነእትዎ ኢና ማለት እዩ ኣብ ገለ እዋን እውን ሂብና ነርና ኢና ንኣብነት ዝባር ነጋ ኣሎ ዝበሃል ንዑ ሕጂ

ዘይዝኾነ ካልእ ክስታያት ኣብቲ ዋጋ ጥራሕ ከማን ኣብቲ ስነ ስርዓት ናይቲ ዋጋ ንኾካ 8 ሸጣ ንገለ ኣብ ታሕቲ ዋጋታት ስለ ዝገብር በዚ ዋጋታት ጥራሕ ናይ ምስጋና ደብዳቤ ሂብናይ ዋላታ ሰርቲፊኬት ኣይንሃቦ ሕጂ እውን ናብኡ ገፅና ክንቅፅል ኢና ኣዋጋ

0: ትካላት እምበር 10 ብዘይምቁራፅ ዓመታዊ ዝተሸለሙ ይርከብዎም።
1: ሕጂ ኣብቲ መጀመርያ ክንጅምር ከለና እዚ ሓደ ካብቲ ደዛርበና እዩ ነይሩ ከመይ ኢና ክንህበን ናይ ዛ ዓመት እዚኣ ኢልና ዲና ክንበን ዋላ ናይ ከመይ በየነይ ኢና ክንግምግመን ተባሂሉ ሕጂ ፋይል ኢና ንርኢና ማለት እዩ። ኣብነሲ 5 ዓመት 4 ዓመት ዝኾነ ነገር መጠንቀቕታ ወይ ወረቐት ወይ ሓበሬታ ወይ ኣርማ ተባሂሉ ዘይተዋህበን ሰባት ኣውፅኢና ማለት እዜን 4 ዓመት እንድሕር ኣውፅኢና ሕጂ ንኸዶ ዑደት እውን ተመሳሳሊ እንድሕር ዝኾነ ጌጋታት ዘይፈፂመን 5 ዓመት ገይረና ኣለዋ ማለት እዩ። ነዚአን ክንበን ኢልና ከምኡ ይፍቲ ቀዳማይ ዓመትና ሽዑ ሓጎፅጎፅ እውን ዝነበረ ማለት እዩ። ብድሕሪኡ እንድሕር ቀፂለን እተን ካልኦት 4 ዓመት ገይረ ነበራ 5 ዓመት ክገብራ የን ማለት እዩ። 3 ዓመት ገይረ ነበራ ናብኡ ክቅፅላ የን። እተን ዝጀመርናየን ግን ንዓመታት ቀፂለን መሻድሻይ ዓመተን 7ይ ዓመተን ፅሩያ ትኾና ኣለዋ ማለት እዩ። ሕጂ ብከምኡ መሰረት እቲ መበገሲ 5 ዓመት ኢና ገርና ሓንቲ ትካል ንድሕር ተኸፊታ ሓዳሽ ግን 5 ዓመት ክንፅበይ ኣለና። ምክንያቱ ኣብ መንጎ ዝግበር ለውጥታት ኣሎ። ገለገለ ትካላት ስስዐይ ሒዞም ይጎዩ ኣብ ገንዘብ ዘእትውሉ መንገዲ ይጎዩ። ሕጂ ፍቲ ክሽነ ተረእኻ ረስሓት ፀንሓካ ኣቀማምጣ ናይ ፍርጅ ተረእኻ ዘይጉባእ ኣቀማምጣ ፀንሓካ ሕጂ ዋላፍቲ ካልእ ክንክናት መሳርሒታቶም እውን ሽግር የፀንሓካ ሓልፎም ማለት እዩ። ከይተሸለሙ ሰርቲፊኬት ከይተዋህቡ ይሓልፉ። ገለገሊኦም ግን በታ ዝጀመርዋ እንዳቐፀሉ ጥራሕ ዘይኮነ ኣገደስቲ ንብረት እንዳእተዉ ኣገደስቲ ተበግሶታት እንዳወሰዱ ምስ ዘለዎም ወጥሪ መጋርጃታት ይቕይሩ፣ ኮፍ መበሊታት ይቕይሩ፣ ድስትታት ሻሓኒታት ይቕይሩ በቢ ዝመፆ ዘበናዊ እጂ ምስ ከምዚ እታ መበገሲት 5 ዓመት ኮይና ድሕሪኡ ትቕፅል ማለት እዩ።
0: ኣብ መወዳእታ ወይዘሮ ልያ ገብረኣብ ዝሃበትና ለበዋ እንተሃልዩ ኣብ ነፍሲ ወከፍ ትካላት ዘየቋርፅ ናይ ፅሬት ፈተሻ እኳ እንተገበርና ገለ ዘይሓላፍነታውያን ትካላት ዘርእይዎ ሸለልትነት ኣብ ብከላ ዘብፅሕ ፀገማት ዘምፅኡ ኣይሰኣኑን እዮም። እዚ ድማ ህዝቢ ምስ ትካላት መንግስቲ ብምትሕባር ጥራዩ ክፈትሖን ክወግዶን ዝኽእል ትብል። ዝኾነ ከምዚ ዓይነት ፀገማት ምስ ንርኢ ወይ ምስ ዘጓንፈና ድማ ናብ ሚኒስትሪ ቱሪዝም ዞባ ማእከል ጨንፈር ሕግን ስርዓትን ጨንፈር ጥዕና ዞባ ማእከል ብምኻድ ክንሕብር ትላቦ።
1: ንሕና እታ ዕላማና እንታይ እያ? ፅሩይን ብቑዑን ኣገልግሎት ንህዝብና ምሃብ። ሰብ ካብ ገዝኡ ወፂኡ ገዛኻ ሻሃ ኣለካ፣ ገዛኻ ምግቢ ኣለካ፣ ገዛኻ ገለ ስለምንታይ ደገ ኸድካ ትበልዕ፣ ስለምንታይ ደገ ኸድካ ሻሃ ትሰቲ እንድሕር ኢልክ ግን ብ50 ሳንቲም ኣብ ገዛ ክሰትያ ትኽእል፣ ብ5 ቅርሺ ደገ ኸድክ ትሰትያ ሻሂ። ንምንታይ እንተልኪ ትናፈሲ፣ ትዘናግዒ፣ ካብ ገዛ ክፍልይ ዝበለ ነገር ክትረኽቢ እያ። ሕጂ ከምኡ ስለ ዝኾነ እቲ ህዝብና ከምኡ ዓይነት ኣገልግሎት ንኽረክብ ሓደ ካብቲ ዝዓበየ ፃዕርና እዩ ማለት እዩ። ሕጂ በቲ ሓደ ወገን እቲ ዋና ትካል ናቱ ኣተሓሳስባ እንዳቐየረ ኣብ ክንዲ ገንዘብ ከመይ ገይረ ረኸብኩ ዝብል ከመይ ገይረ ህዝበይ ኣገልገልኩ ተደኣ ነቲ ህዝባዊ ኣገልግሎት ኣማዕቢልዎት ገንዘብ ባዕሉ እዩ ክመፆ። ቅድም ገንዘብ ተሓሲብካ ግን ኣይመፀካኒ ዋላ እቲ ገንዘብ እውን ሕጂ ናብ ከምኡ ክንቀይሮም ኣተሓሳስቦኦም ሲ ኩሉ ሻዕ ክቕየር ኣብ ቅዱስ ውድድር ክኣትዉ ንደሊ እቲ ህዝብና ከዓ ተሓጒሱ ክወፅእ ዝኾነ ብከላን ሽግርን ዘይብሉ ዋላ ንፃዓረሉ ፍቲ ምቁፅፃር ግን ከምኡ ክፅዕሩ ሓደ ካፍቲ ንደልዮ እዩ ማለት እዩ። በቲ ሓደ ወገን ከዓ እዚ ከምዚ ዓይነት ውድድራት ከዓ ብሜድያ እንድሕሪ ተቃሊሑ ብፍላይ ከዓ ነዞም ውፍያት ንብሎም ዘለና ሰባት ከዓኒ ብፍሉይ ጓስጓስ እንድሕር ገርኩምሎም ከዓኒ ንህዝቢ ስመራ ጥራሕ ዘይኮነስ ንሙሉእ ህዝቢ ኤርትራ ኣብ ውድድር ዘእቱ ነገር ስለ ዝኾነ እንዳዓበየ ክመፅእ ይኽእል እዩ። ናይ መግቢ ጉዳይ ስለ ዝኾነ ንሕና ሒዝናዮ ዘለና ሲ ኩላትና ክንሰርሓሉን ክንፅዕረሉን ዝግባእ እዩ። ሓደ ካፍቲ ለበዋና እውን ከምኡ እዩ ዋላ ንምምሕዳራት ዋላ ዝኾነ ውልቀ ሰብ ዝኾነ ሕማቕ ነገር ተርእዩ ወይ ሕማቕ ነገር ተተሰሚዕዎ በፂሑ ክሕብርን ክነግርን ከም ዘለዎ ኢና ንገብር። ስለዚ ናትና ጎስጓስ ኣሎ ቀፃሊ ንገብር ኢና ኣኼባታት። በቲ ሓደ እውን ከዓ ናይ ሜድያ ጎስጓስ ካብታ ውሽጢ ኣዳራሽ ሓሊፉ ንሙሉእ ሃገር ስለ ዝኸይድ ከዓ ወገንኩም ከዓ ክትፅዕርሉ ንላቦ ማለት እዩ።

0: ሓዳል ሃገር
1: ጉዕዞ ተጋዳሊት ዘውዲ ካበይ ናበይ ፃዕሪ ናብ ሓደ ጫፍ ንምብፃሕ ዝግበር ኩሉ ዓይነት መስርሕ እዩ። ፃዕሪ ብዘይድልየት እንትርፉ ሃልኪ ዘምፅኦ ዓወት የለን። ምኽንያቱ ናይ ዓወት ቀዳማይ መስርሕ ድልየትን ተበግሶን ስለ ዝኾነ። ተጋዳሊት ዘውዲ ድማ ነዚ ብኣጋብ ብምርዳእ ተጸባይነት ብምጽያን ብሓርኮትኮቶምን ጻዕሮምን ንምንባር ካብ ዝበድህዋ ዜጋታት ሓንቲ እያ። ቂድሙኡ ግና ተጋዳሊ ዘውዲ መን እያ ንዝብል ሕቶ ክንምልስ።
2: ንዕብት ወለዶ ባህልናዩ ብተርታ እንኸዶ ኣብ ማህፀንዩ ሰፊሩ ቋንቋርስቲ
3: ኣብ ማዕደጋ ናባእታ ቤት ትምህርቲ ጀሚርያ ካብ ቀዳማይ ስጋዕ ራብዓይ ካብኡን ደቂ ኣምሃሮ ወታደር ኣቦይ ስለ ዝኾነ ኣብ ተፈላለየ ቦታ ኢና ዓብና ኣብ በዓል ደቂ ኣምሃሮ ስማራ

0: ሰገነይቲ ማዕደጋ እንዳበልና ኢና ዓብና ሕጂ ኣብ ደቂ ኣምሓራ ኣብ ራብዓይ ስጋዕ ሻልሻይ በፂሐ ካብኡ ዕግግር ስለ ዝኾነ ኣቋሪፅናዮ ማለት እዩ። ብድሕሪኡ መስመራ መፅየ ናብ ሞይ ማለት እዩ ኣደይን ዓዲ ወሪዳ ጠርኒፋ ካብ ደቂ ኣምሓረ እንዳ መንግስቲ ኣብ ብጅምላ ምስተቐትሉ ደቂ ኣምሓረ ንኸርባርያ ወሪዳ ንኩሎም ሒዛቶም ኣነ ከዓ መስመራ ናብ ሞይ መፅየ ምስም ሞይ ይቕመጥ ነይረ። ደቕሎ ቁሩብ ግዜ ከዓ ስራሕ ጀሚረ ማለት እዩ ብቻርካምባ
1: ዝኾነ ሰብ ብከባቢኡ ኮነ መቕርቡ ክጥሎ ባህሪ ዝፈጠሮ ነገር እዩ። ተጋዳሊ ዘውሪ ድማ በቶም ኣብ ከባቢኣ ዝነበሩ ውድባት መንእሰያት ክትፅሎ ባህርያዊ ኮነ። ይኹን እምበር ናይቲ ግዜቲ መንእሰይ ዘውዲ ቀሲና ስራሓ ኣብ እተፀፋፈሉ ዝነበረት እዋን ንሳ ግዳይ ትኾነሉ ሓደ ኩነት ተፈጥሮ እሞ ናብቲ ክትገብሮ ዝነበራ ናይ መወዳእታ ውሳኔ በፅሐት።
0: ብድሕሪኡ እንዳ ሰራሕና ከለና ሓፋሽ ውድባት ከዓ ተቢልና ማለት እዩ ተወዲብና እጂ ሃፍታ ኣብ ተስፋጤን ምሳ ሃፍታ ኣብ ተስፋጤን እዚ ናይ ዞባ ደቡብ ምሕዳር ምስ ኢና ንረኸብ ነርና በዚ ነይሩ በዚ ከባቢታት እቲ ስራሕና ከዓ ከመይ ነይሩ መሲልካ ገንዘብ ናይ ዋህየታት ነብፅሕ ድኾነ ይኹን መልእኽቲ ከዓ ነብፅሕ ኣብኡ ከድና ከዓ ረሲድ ሒዝና ከዓ ናብ ዝንመፅእ ዝንበብ ተሎ ከዓ ማሕታለ መሪሕ ድዩ ፍፃሜታት ገለ ዓወታት ከዓ ሒዝና ንመፅእ ተን ዋህየታት ንህበን ኣሰናንቢበን እንደገና ከዓ ኣብኡ ንመልሶ ማለት እዩ። ከምኡ እንዳገበርና ከለና እዛ ዝረእኹ ኣብ ሰሜናዊ ሳሕል ተሳኢልና ያ ደለናይ ብራውኡ የበል እሳ 78 ዳርጋ ወርሒ 7 ገለ ኸውን ተሓዚዝ ገንዘብ ናይ ማሕበር መንእሰይ ቆይሙ ነይሩ ሽዑ ግዜ ናይ ደርጊ ከሎ ማለት እዩ ገንዘብ ሒዛ ትወፅእ እንጂ እቲ ገንዘብ መጀመርያ ሒዛቶ ናባይ ሒዛቶ መፂኣ ንዘውዲ ረኪብ እያ ኢሎማ ንዓይ ረኪባሃኒ ኣነ ከዓ ንሊቆም ንበሃል ወዲ ቁሸቲ ፈዳይ ነበረ ንዑ ረኪብ እዩ ስዋ ሜዳ እትይዎ ማለት እዩ
1: እወ ብኤርትራዊ ዜጋ ንስለ ሃገር ዝተኸፍለ ረዚን መስዋዕቲ ማእለያ ኣይነበሮን። ከም በዓል ክብሮም ዝኣመሰሉ ውድባት ዜጋታት ዝወርዶም ዝነበረ ግፍዒ እውን ከምኡ። እቲ ዕድለኛ ዝኾነ ከም በዓል መንእሰይ ዘውዲ ድማ ካብ ፀላኢ ብምምላጥ ንኻልኣይ መስዋዕቲ ናብ ሜዳ ይፅምበር።
0: ሕጂ ኣነ ከዓ መሰለፊ ካብ ክብሮም ኩሉ ግዜ ከማ ናብ ገዜጣ ወፂኡ ክብሮም እዚ ወዲ ክብሮም ቀሺ ዘመን እዚ ዝበሃል ሕጂ እሱ ፈዳይን እዩ ነይሩ ሕጂ እሱ ኣብ ካብዚ ዓብ ባንኪ ገንዘብ ከውፅ ከሎ ሰለስተ ሰባት ሒዞሞ እንዳወፅ ከሎ ብሎኮ ከረን ሓደ ካብቶም ሰለስተ ተታሒዙ ሕጂ እቲ ክብሮም ምስኦም ንረኸብ ስለ ዝነበረ ተፈሊጡ ማለት እዩ ሕጂ ንሜዳ ወፅኡ ነይሩ ሕጂ ንሜዳ ምስ ወፀ ዋህየታት ኩለን ደው ኢለን ኢሎም እቶም ናይ ክፍሊ ህዝቢ ከዓ እቶ ኢሎሞ ምስ ኣተወ ድሕሪ ክልተ ቀነይ ኣበይ ኣቱ ኣበይ ወፅእ ኣፅኒዖም ገዛና ኣቱ ስለ ዝነበረ ክብሮም ሰዓት 10 ሰሉስ መዓልቲ ኣብ ሹቅ ሒዞሞ ንክብሮም ማለት እዩ ክብሮም ምስ ሓዝዎ ንገዛና መፅኦም። ሕጂ ኣነ ኣጋጣሚ ዕድል ገይረ ሰይቲ ወዶሞ ይፀዊዓትኒ ኣብ ገዛእ ከይደ ገዛና ከዓ ዓፋኝ መፅያ ዓፋኝ ምስ መፀት እታ ዋና ገዛ ርያቶም ገዛ ክፈትልና ኢሎማ ከፊታትሎም ዋላ ሓንቲ ዝረኽቦ ነገር የለን ሕጂ ኣበይ ንረኽባ ኢሎማ ኣብ ስራሓ ኢላቶም ንሳ ኣነ ስራሕ ክምደ ይነበርኩ ትፈልጥ እያሳ ሕጂ እንዳወዶሞይ ከም ዝነበርኩ ስለ ድፈለጠት ቆልዑ ገይራ ፀዊዓ ትገብርዮ ግዲ ነርኪ ኮይኑ ዓፋኝ መፂኦም ክነይሮም ትብለኒ ሽዑ ካብኣ ኣብታ ክንቸሎ ከማንኣቶን ግልብጥ ኢለ ዕዳጋ ሓሙስ ከይደ ኖም ሞይ ነጊረያ ከምዚኣ ከምዚ ኣጋጢማ ኣላ ሜዳ ከይደ ገለ የብላ ሽዑ እዞም ሓፋሽ ውድባት ስለ ዝነበረ ዕዳጋ ሓሙስ ኣብአን ሓዲረ ኣብአን ምስ ሓደርኩ በዚ ማይበላ ፀግዕ ንፅባሒቱ ማለት እዩ ንጉሆ ተስኤ ነዛ ማይበላ ገይረን ዓዲ ሰጉዶ ኣቱ ዓዲ ሰጉዶ ምስኣተኹ ኣብኻ ኢትዮጵያ እዛ ወፃእ ካብ ወፃእ መፅያ ድበልኩካ ኣብኡ ፀኒሓትኒ ኣብኡ እትገዝኦም ሓዲርና ብሎኮ ገይረ ኣነ ወፅእ ማለት እዩ ኣነ ከይተሓዙ ዕድል ገይረ ኣይተተሓዝኩን ክብሮም ግን ተረሽሙ ማለት እዩ።
1: ከምዚ ትከታተልዎ ዘለኹም ዛንታ ተጋዳሊ ዘውዲ ዛንታ ኩሉ ኤርትራዊ መንእሰይ እዩ ኣካላቱ ኣብ ውልቸር ኮፍ ዝበለ ናይ መሓውር ስንክልና ዘለዎ ናይ ኣዒንቲ ዕረት ዘጋጠሞ እንተዘይኮይኑ ካብ ኩናት ክእለ ዝደሊ ዜጋ ኣበደን። ተጋዳሊ ዘውዲ ድማ ድሕሪ ተደጋጋሚ መውጋእቲ ኣብ ተበግሶ ኣብ ዝነበረ ጥምጥም ከቢድ ናይ ዓንዲ ሕቆ መውጋእቲ ኣጋጠማሞ ናብ ሕክምና ኣምርሐት
0: ድሕሪ ምስ

0: ትለፍና ከኣኒ እዚ ናይ ሰሜን ምንስሓብ ኮይኑ ንሕና መጀመርያ ኣምባህራ ታዕሊም ጀሚርና ነርና ሽዑ ናይ ሰሜን ምንስሓብ ምስ ኮነ ብነቐፋ ጌርና ንዓራግ ኣቲና ማለት እዩ። ዓራግ ኣብኡ ንዕለም ነርና። እዛ ገንዘብ ሒዛ ወፀት ዝበልኩኻ ኤልሳ ስዩም መንድያ ትበሃል። እሳ ከዓ ቅድመይ ወርሒ ገይራ ስለ ዝፀንሐት ኣብታ ጋንታ ናታ ኣብኣ ኣቲና ኣትያ ማለት እዩ። ኣትያ ኣነ ኣትየው እጅብ ሓንሳ ተዓሊምና ካብ ዓራግ ከኣኒ ተዓሊምና ምስ ወዳእና ራብዓይ ወራር ተጀሚሩ ንሓይልታት ክስንክታለኒ ኹም ኢሎም እቶም ተዓለምቲ ኩላህና ንፋሕ ወሪድና ማለት እዩ። ንፋሕ ከዓ ስጋዕ ራብዓይ ወራር ድውዳእ ኣብኣ ሰንኪትና ራብዓይ ወራር ምስ ተወደአ መፂና ካብ ዓራግ ተዓሊ እዚ ተወዚዕና ንሳላሳን ሓደን ተወዚዕ ማለት
1: ተጋዳላይ ህዝባዊ ግንባር ንኹሉ ዝፀውር ንዘይንቡር ከም ንቡር ወሲዱ ዝሓለፈ ጉዕዞ ድማ ዛንታ ትማሊ ዝምስክሮ ሓቂ እዩ። ኩሉ ከይዓጀቦ ድማ ኣብ ዓረብያ ኮይኑ በታ ዘለቶ ዕለታዊ ንጥፈተ የካይድ። እዚ ኩሉ ድማ ንስለውፅ ሕዝቢ እዩ።
0: ካብኡ ከዓ ሓምሻዊ ወራር ኪና ተሳቲፈ ኣይተወጋእኩን ተበግሶ ግን ኩናት ነይሩ። ኣብ ተበግሶ እግረይ ተወጊአ ነይረ። ካብኣ ኸ ሓወይ ምስ ተመለስኩ ከዓ ኣብ ጎላን ከለኹ ከቢድ ብረ 81 ሃሪምኒ ማለት እዩ ዓንዲ ሕቆይ። ካብኣ ንሓወልዕ ክንሕከም ከይድና ካብኣ ድሕሪ 3 ወርሒ ከዓ ንፖር ሱዳን ኣቲና ማለት እዩ።
1: ተጋዳሊት ዘውዲ ንኩነታት መጓእታ ምስ ዝነበረ ሕክምና ብምንፅጻር ኣብ ልዕሊኦም ዝነበረ ሓልዮትን ተገዳስነትን ሎሚ ብኸምዚያ ትገልጾ።
0: ኩነታት መውጋእተይ ዓንዲ ሕቆይ እንድያ ከቢድ እዩ ነይሩ። ኣወ ሕማቅ እየ ነይረ። ሽዑ መጀመርያ በዚ ናይ ኤንቲጂቭ ገለ የዝሰቲ ነይረ ኩሉ ነብሰይሲ ንቀሳቀሲ ነይሩ። ከቢድ እዩ ነይሩ። ሓኪም ከማን ናተይ ፊዚዮቴራፒ ሎም ዝምፅዎ ብርሃነ ሓየሎ ዝበሃል ንስ ዝያዳ ዳእልየን ነይሩ። ከቢድ ከም ዝነበረ ወላ ሓፍ ክብል ኣይክእልን እየ። ሓደ ግዜ ንኣብነት ክነግረካ እዚ ኣብ ሓወልዕ ከለና ነፋሪት ተኸሽፉ ተባሂሉ ክልተ ሰብ ውፅዓት ነርና በኣ ሕጂ እቲ ድሓን ድሓን ዝኾነ ሳዕ 6 ሰዓት 5 ውፁእ ተኸሽፈ እዛ ሓወልዕ ነፈርቲ ክመፃ እየን ገለ ተባሂሉ ንሕና ክልቴና ተሪፍና ውፅዓት ስለ ዝነበረ ኣጋጣሚ ግን ነፋሪት ኣይመፀትን። ብድሕርያ ድሕሪ 3 ወርሒ ንፖር ሱዳን መውቃዕቲ ተኮይኑ ከቢድ እዩ ነይሩ። ዝኾነ ግን ኣብ ፖር ሱዳን መስከድና ግን ኣባላት ነይሮምና ናይ ባሓቂም ዳኣልዩና ነይሮም እንዳንቀሳቀሱ ብካሊበር ዝበሃል ኣብዚ ሓፂን ገብሩልካ እንዳተንቀሳቀስና ዳርጋ ነብስና እንዳኸኣልና ባዕልና ዕለታዊ መናበብሮና ክነካይድ ኣብቲ ፖር ሱዳን ከለና ማለት እዩ። ዝኾነ ነገር ሲ ዝኾነ ንጥፈታት ንነጥፍ ነርና እንጂ ዕለታዊ ከምኡ ክብለካ ከሎ መጎጎ ባዕልና ንስንክት ነርና። ዋላ እዚ ሽጉርቲ ገለ መለገለ ባዕልና መቲርና ምግብና ንውፅእ ነርና። ብፍላይ እዚ ሻደሻይ ወራር ክተት ምስ ተባሃለ ኩሎም ቶም ኣባላት ዳርጋ ኸቲቶም ስለ ዝነበሩ ባዕልና ምግብታት ንነዳሉ ነርና ማለት እዩ።

ማለት ህይወትና ሲ ብፆትና ሲ ህይወት እዮም ዝተኽሉና ነይሮም። ሕጂ ንኣብነት ኣብ ሓሊበት ነርና ዶክተር ሚካኤል ነይሩ ናና ዶክተር ማለት እዩ። በዓል ዶክተር ሚካኤል ለይትን መዓልትን ሽዑ ከዓ ክስታይ ውጋኣት ብብዝሒ ስለ ዝነበርና ለይትን መዓልትን ካብ ትራእስና ኣይእለይን እዮም። ብሰንኪ መውጋእቲ ድስዋእ የለን ምናልባሽ ማራ ዝበርትዑት ዘይኮይኑ ሕጂ ሲ ኣብ ሕክምና ኣብ ሜዳ ብዝለዓለ እዩ። ኣብ ፖር ሱዳን ከዓኒ ካብ ናይ ሜዳ ዝፈልዮ ከዓኒ ኣብኡ ከተማ ስለ ዝኾነ ዋላ ብሽክለታ ጌርና ክንኸይድ ንኽእል ስለ ዝኾነ ካብ ዓራት ስስ ኣብኡ ግን ኣብ ዓራት ዘይኮይኑ ካልእ ክትስ ኣይትኽእልኒ ኢኻ ብኤንቪጂን ገለተ ዘይኮይኑ። ሕጂ ኣብ ፖር ሱዳን ምስ ከድና ግን ተንቃሳቂስና ነብስና ከምናኣሊ ካብ መጠን ላዕሊ እዮም ኮማን ተማብኣ ዝነበሩ ኣላይት በዓል እዚ እዮም ዝሰርሑ ንዓናሲ ከመይ ጌርና ነብስና ክኢልና ክንከይድ ከም ዘለና እፅዕሉ ነይሮም። ስለዚ ሲ ሕክምና ናይዚ ናይ ህዝባዊ ግንባር ነበረ መቸም ክጎፅ ይክእልኒ ፅቡቅ እዩ ነይሩ ማለት እሱ ተደይከውን ከዓ ሰብ ተመላሊሱ እዩ ብኪና ዳእቱ ነይሩ ሸለልትነት ነይሩ ተትኸውን ዋላ ተወጊእካ ተሰው ክትስዋእ ምኽኣልካ ብብዝሒ ማለት እዩ። ኣብኡ ግን ብዙሕ ድስዋእ ክማን ኣይትርእኒ ተወጊኡ ሓውዩ ንደፋዕ ክኸይድ ምናልባሽ ኣጋጣሚታት ከምዝናሃና እንተዘይ

0: ዕንድሕቦ ክንደይ ግዜ ተወጊኦም ዝተመላለሱሉ ምክንያቱ ብሰንኪ እቲ ተገዳስነት ኣብ ርእሲ ወጋ ዘሎ ህዝቦም እምበር ናይ ሓቂ መቸም ህወት እያ ትትክል ነራ ካኸ
1: ትብል እሞ ኪኖ እዚ ኣብኡ ዘጥረይዎ ተመክሮ ድሕር ናጽነት እውን ካብ ዝኾነ ከይተጸበዩ ብሓርኮትኮቶም ክነብሩን ሙሉእ ጥዕና ክውንኑን ከም ዝኽኣሎም እያ ትገልጽ።
0: መበገስ እንታይ መሲልካ ሓደ እዚ ውድብ ክምህረካ ከለዎ ነብስኻ ምኽኣል ሰብሲ ከመይ ገይሩ ነብሱ ክኢሉ ክኸይድ ከም ዘለዎ እዩ ድምህረካ። ሕጂ ንኣብነት በዓል በረኸት እቲ ድሰርሕዎ ነበረ ከቢድ እዩ ጥዑይ ከማን ብከብዶ እዩ ንዕኦም ግን ከም ቀሊል ገይሮም እዮም ድሰርሕዎ ነይሮም። ብሰንኪናቶም ከማ ካሊበር ጌርና ንኸይድ ፓላሶ ኢና ንድይብ ነርና ኣነ ሕጂ ማእከለይቲ ገዛ እየ ነይረ በዛ ሓፂን ፓላሶ ካሊበር ዝሰርሑልና ባይ ኣነ ንኸይድ ነይረ። ሕጂ ዋላ ኣብ ምግብና ከማን እቲም ኣባላት ይለውስልካ ባዕሎም ላፋ ገብሩልካ ኣብ ጣይታ ግን ባዕልና ንስንክት ነርና ኩላና ዞም ፓራላይዝ ተሰሪዕና ከምዚ ኢልና ሪጎ ኮይና ንስንክት ነርና። ኣብ ምግብና እዚ ፀብሒ ገለ መልካ ባዕልና ሽጉርቲ ቀርዲድና ፀብሒ ሓደ እዚ ሓኪም ምሳና ውፅ ነቲ ድስቲ ክስክተልካ ከውርደልካ እቲ ካልእ ግን ባዕልና ፀብሒ ንሰርሖ ገለ ሕጂ መቸም ዋላ ሽቃቅ ባዕልና ኢና ንሓፅብ ነርና ሕጂ ኩሉ ሲ ባዕልና ኢና ንገብሮ ነርና። ውሕዳት ኣባላት ነቶም ደይክእሉ ገለ ኣልይዎም ነይሮም ማለት እዩ ንዕና ግን ተንቀሳቂስና ፅዒርና ነብስና ክንኽእል ኮይና ማለት እዩ ብሰንኩም ኣብቲ ሓኻይ ምሳና ዝነበሩ ማለት እዮም ማላ እዮም ዶግደሱልና ዋላ እንታ ሓሚምና ከይንስዋእ መዓት እዮም ዶካለክሉ እንታይ ቃሕብለካ እዮም ድብሎ ካብቲ ረኣስካ ኣይ ኢሉ እዩ ተቃሕ ትብለካ እዮም ፅብልካ ስለዚ መቸም ነቶም ኣብኡ ዝነበሩ ሓኻይምና ናይ ባሓቂ ደመስግኖ ኣነ ሳልኦም ኢና ስጋ ሕጂ ፀኒሕና።
1: ተጋዳሊ ዘውዲ ኣብ ፖርት ሱዳን እንከላያ ናይቲ ኣካላት ዝኸፈለትላ ኤርትራ ናፅነት ተበሲራ
0: ሕጂ ሓፋሽ ውድባት መፂኦም ንሕና ሰማዕና ከለና ሓፋሽ ውድባት ናና ቤት ፅሕፈት ከዓ ነይሮም በዓል ሙስጠፋ ገለ ነይሮም ዞም ኣብኡ ድነበሩ ቤት ፅሕፈት ሰም ነጊሮምና ማለሲ እንታይ እዩ ዝረኣየካ ምስካ ቶም ስዋኣት እዮም ዝረኣዩካ ናይ ስዋኣት ጥራሕ የተሓሳስበካ ሶም ከይረኣዩ ከምዚ ኢሎም ንሕና ርኢና ወላ ንሰንክል እምበር ኢልና ሕማቅ ስማዓካ ንዲ በቲ ከዓ ትሕጎስ ኢኻ ናፅነት እቲ ዘራእካዮ ፍረ ክትፅዕል ከለካ ክትረኽቦ ከለካ ይሕጉሰካ እዩ ናፅነት ንዓና መቸም ሂወት እንድያ ብሂወት ስለ ዝመፀት ብሂወት ኢለየ ድገፃኒ
1: ከም ተወሳኺ ኣቦ ኣነ ተጋዳሊ ዘውዲ ኣባል ፖሊስ ስለ ዝነበረ ኣብ ንእስነታ ናብ ዝተፈላለየ ቦታታት ናይ ምንቅስቃስ ዕድላት ነይርዋ እዩ። ስለ ዝኾነ ድማ ካብ ቀዳማይ ስጋብ ራብዓይ ክፍሊ ኣብ ማይ ዕዳጋ ካብ ራብዓይ ስጋብ ሻዱሻይ ኣብ ደቀ ምሓረ ተማሂረያ ንሜዳ ወፅያ ኣብ 1995 ማትሪክ ትካፈል ዝኽኣለት ናይ ትምህርቲ ድልት ዝነበረ እውን እያ።
0: ኣብ ፖርስዳን እንተኾንካ ሻዱሻይ ክፍሊ ኣብ ሜዳ ተማሂርና ኒና ሕጂ ኣብ ፖርስዳን ከዓ ሻዱሻይ ደይኮነ ራብዓይ ተመሊስና ኢና ተማሂርና ካብ ራብዓይ ክሳዕ ዓሰራይ ኣብ ፖርስዳን ተማሂርና ኤክስቴንሽን ኣሕራ ናፅነት ኮይና ኣብዚኣ ከዓ ካብ ታሻዓይ ተመሊስና ንድሕሪት ስጋዕ 11 ማትሪክ ከማን ተሳቲፈ ብድሕሪኡ ከዓ ንዕዮን ሰብኣዊ ድሕነትን ከዓኒ ኣብዚ ካብዚኦም ማስኮት ከዓ ኮምፒተር ኣሚሮምና ኮምፒተር ተማሂረ እንዳዕዮን ሰብኣዊ ድሕነትን ከዓ ኮምፒተር ሒዘ ነይረ ገሌ 6-7 ዓመት ትሰርሕ ነይረ።
1: ትማሊ ብ4 መሓውራ ናፅነት ኣምፅኣ ሃገር ዘረከበት ጅግና ድሕሪ ናፅነት እውን እንተኾነ ካብ ፃዕርን ሓርኮትኮትን ኣይዕረፈትን ነቲ ዝተማሃሮተ ደረጃ ትምህርቲ ኣብ ምዕባይን ሞያ ኣብ ምውሳኽን ብምፅማድ ደኣ ሕጂ እውን ንኻልኣይ ቃልሲ መንብሮ ተጸምደት።
0: ኣብቲ ናይ ዕዮን ሰብኣዊ ድሕነትን ኣብኣ ከለኹ እንዳሰራሕኩ ከለኹ ከዓ ናይ ኮምፒተር ከዓ ፍሉይ ከዓ ሚሮምና ናይ ዳታ ተውሃ ተማሂርና ኣብኣ ቀፃል ንሰርሕ ነርና 5-6 ዓመት ሰሪሕና ኣብኻ ውፅኢና ካብኣ ከዓኒ ኣጋጣም ኮንተነር ከዓ በፂሓትኒ ድኳን ገይረ ሓኮትኮት እንዳበልኩ ከዓ ነብር ኣሎ።
1: ተጋዳሊ ዘውዲ በቲ መንግስቲ ዝሃባ ደሞዝ ጥራይ ክትናበር ኣይመረፀትን ነቲ ናይ ኣተሓሳስባ ስንክልና ደኣ እምበር ናይ ኣካል ስንክልና የለን ዝብል ኣምር ደርዒ ብምውሳኽ ደኣ ነቲ ዝረኸበቶ ዕድል ተጠቀመትሉን ኣብ መዓላ ኣብዓለቶን።
0: ሕጂ እንታይ ድመሲልካ ሰርሕ ስለ ዝነበርኩ ንዳዕዮም ሰብኣ ካብኣ ምስ ወፃኹ ኣጋጣሚ ኣዚኣ ኩላና ተኣኪብና ካብ ፖርስዳን ደምፃ ናይ ኮንተነር ነይሩ ሕጂ እዚ ኮንተነር ስንጠቕመሉ ገለ ተባሂሉ ሕራይ ተባሂሉ ዕጫ ንግበር ተባሂሉ ዕጫ በፂሓትናና ብገንዘበይ ማለት እዩ ገንዘብ ከፊለላ 35,000 ሕጂ ኣነ ሓሲበ ምሻለካ ሰርሕ ስለ ዝነበርኩ እታ ገዛ ክፍልካ መዓስ መሪራኒ ነራ ኣጋጣሚ ከዓ ዕድል ገይረ ማለት እዩ። ሕጂ ከምኡ ከዓ ሓስብ ነይረ ኮፍ ኢለስ እንታይ ክገብር እየ ገሌ ኢለስ እየ ሓስብ ነይረ።
1: እወ ሓርኮትኮት ምባል ፅባሕ ፍረአ እትረኽበሉ ነፀብራ ውሽጢካ እዩ። ነቲ ትበፅሖን ዘይትበፅሖን ትምርሾ ብዘገምታን ብናህርን ናብኡ ተቋምት ተስፋ ፅባሕ ኣብ ውሽጢካ ኣሎ። ኣብ መወዳእታ ድማ ኣርዕያ ብምዃን ኣብነታዊ ትኸውን።
0: ከምዚ ትብሎ ደለካ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ሃለወኒ ማለት ኮንቴነር እንተደ ትበፅሐኒ ከምኡ ከዓ ይምገበርኩን ከም ሓቂ እሳ ምምብፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ። ስለ ደፍቀደልና ኣነ ከዓ በታ ዘለኸኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ከዓ እንዳፀዕርኩ ኣብኣ እንዳ ጫማን እንዳቑሕትን ገይረ ሰርሕ ኣለኹ። ሓፍቲ ያለሃኒ ከዓ እሳ ትሕግዘኒ ካብ ሹቕ ተምፃለይ ዋላ ኩነታተይ ተኣልየኒ ከዓ እዚ ሓፍቲ ኣለኻ እሳ ሳላኤ ከዓ ስጋዕ ሕጂ ዘለኹ ማለት እዩ።

0: ዝፍጦ
1: ንግዲ ናይ ኣእምሮት ሓሳብን ምንቅስቃስ ናይ ኣካላትን ካልእ ተወሳኽቲ ነገራትን ዝጠልብ ምሕደራ ዝደሊ ኣምር እዩ። ኣተሃና ንፃን ኣብ መዓባብላን ተጋላሊ ዘውዲ ኣብ መዳይ ንግዲ ድማ ክሳዓብ ዘለዎ ዕዉት መንገዲ እዩ።
2: ሕጂ ኣብቲ ስራሕ ትኾንካ ነብሰይ ክኽእል ካብ ቅድምና ስራሕ ዝለዝጀመርና ኣሰይ ሓደሰኒንቲ ስራሕ ገለሲ እንድሕር ገለ ኣንፈት ፀኒሒካ ሲ ኣይሕድሰካኒ እታ ነብስኻ ምኽኣል ከዓ ባዕሉ ምሂርና እዩ ዝባ ጉመር ኣመሰረት ከዓ ንሄለኸ ፅቡቅ ኣለኹ ማለት ነብሰይ ክኢለ ካብ ገለ ቆሊሕ ከይበልኩካ ኣነብር ኣለኹ ማለት እዩ።
1: ከምዚ ክግለ ዝፀንሐ ንዝኾነ ነገር ከይፈተንካዮን ከይበፃሕካዮን ብማዕዶ ኣይክእሎን የ ኢልካ ኢድካ ምጥማር መሊስ እዩ ዝጠምረካ። ኪና ዓቕምኻ ዘሎ ክእለት ኣልሚሱ ፅባሕ ንትበፅሑ ጫፍ ዓወት መሳለል ኣልቦ ገይሩካ እዩ ተኪ ዝኽድነካ
2: ማለት ዕዮን ሰብኣዊ ድሕነትን ስለ ዝነበርኩ ቁሩብ ገንዘብ ነረናን በአን ተበጊሰ በአ እንዳስራሕና ከለና እዛ ሓፍተይ ንብረት ተምፅእ ኣነ ከዓ ሒዘያ ፀንሕ ከምኡ እዳልና ምዞም መከፋፈልቲ ከዓ ተላሊና ማለት እዩ። እሶም ሕጂ ወላ ናይ 20,000 ወላ ናይ 30,000 የለቁሑኻ ሸየጥካ ክትዎም ሸየጥኻ ከም ኣንዳበርና ከም ኣንዳበርና ስጋ እግርና ንድልል ከማ ጌርና ንኸይድ ነርና ማለት ሕጂ ተቓሊስና ማለት ሽቶና ወቂዕና ንብለካ።
1: ኣብ ሂወት ብዙሕ ላዕሊ ታሕት ኣሎ። ንምንባር ዝግበር ቅልስ ሓደ ካብኡ እዩ። ነዚኦም ምስ በዳህካ ከዓ ብሉፅ ብምዃን ኣብነታዊ ትኸውን። ኣብ ማዓስከር ደንደን ዘለዉ ኣባላት ዕድላት ምስ ዝረኽቡ በታ ዘላቶም ሓርኮትኮት ብምባል ህወቶም ዝመርሑ ልቦዋ ዘየድልዮም ምዃኖም እያ ተጋላሊ ዘውዲ ትገልጽ።
2: ኣቦ እንታይ ድመሲልካ ሕጂ ብዝገዛና ሓፈሻዊ ክትሪኦ ከለኻ ዳርጋ ዝስንኩላብ ዘሎ ሓኾት ደይብል የለን በብዓቕሙ ሕጂ ከም ኩሉ ስንኩል ማለት እዩ ኣነ ልዕሊኦም ደይኮንኩስ ከም ኩሎም ስንኩላን ሓኾት ኢለ ነብሰ ይኽእል ኣለኹ። ሕጂ ንሰብ ብፍላይ ንደገ እንተኾንካ ምናልባሽ ደገ ዘለዉ ሰባት ጥዕያት ከለዉ ስኮፍ ኢሎም ዝውዕሉ ተኮይኑ እምበር ኣብዚ ዘሎ ሓቂ ደይመፅዎም ዘለኹም ኮይንኩ በር ድኾነ ስንኩል ኣብዚኣ ዘለና ሓኾት ደይብል የለን እቲ ግዜ ገለ ዝኸብደካ ኣሎ ገለ ከዓ ገለ ኣሎ ናይ መጓዕቲ ከዓ ክብድብለካ ኣሎ ብሰንኩ ትተዓናቐፍ ተደይኮንካ ኣብዚ ገዛና ናይ ብሓቂ በዓል ዝበርከ ትርኢኸዮም ኢኻ ኣዎ ካልኦት ከዓ ደይተበርበረ ኮይኑ እምበር ኣለዉ ብዙሓት ብጉጅለ ኮይኖም ዝሰርሑ ገለ ኣለዎ ከማ እጂሲ ዳርጋ ብዘሎ ስንኩሉ ናይ ብሓቂ ተመክሮ ሲ ላዕሊ ደሎምዖኦም ሲ ለቦባስ ኣየድልዮም እዮም ምናልባሽ ግን ዝኾነ ሰብሲ ክሰርሕ እንድሕር ደልዩ ክሰርሕ ከም ድኽእል የዳኣመን ምክንያቱ እንድሕር ሓንጎልካ ጡዕ ይኮንካ ሓንቲ ክሰርሕ ዝትኽእል ኢኻ ባህሌት ኣነ ፀገም ኣሎ እንዲ እቲ ፀገምካ ሸፊንካ ገለ መለ ዝኾነ ተሳተፍ ትኽእል ኢኻ።
1: ተጋዳሊ ዘውዲ ኣብ መወዳእታ ስንክልና ህዋስ ምጉዳል ዳኣ እምበር ተስፋ ምቑራፅ ኣይኮነን። ስንክልና ሞራል ዳኣ እምበር ትህኪት ኣይወሉድን እዩ። ድሕር ምባል ምትብባዕ ፍርቂ ሓይሊ ስለ ዝኾነ ክስዓብ ኣለዎ ብምባል እያ ዘረባ ኣዛዚማ ወድሓንኩም
2: እዚ ንባዕልኩም ምትብባዕ እዩ ከምዚ ክትገብሩ ከለኹም ካልኦት ካኣብዝለዎኹም ገይሮም ሓኮድ ድብሉ ንዕኡ ከማ

0: ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 5 ጥቅምቲ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም መራሕቲ ኤርትራ ግብፂ ሱዳንን ሶማልን ትማሊ ኣብ ከተማ ኣልዓለሜን ግብፂ ተረኺቦም ዘትዮም ፕረዚደንት ኢሳያስ ኣፈወርቅን ጀነራል ዓብዱልፈታሕ ኣልቡርሃንን ኣብ ምስሪ ርክብ ኣካይዶም ያታ ወግዒ ኮንድራ ድምቀቱ ዓቂቡ ናብ ወለዶታት ንክመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ ህላው እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቅበሎ መንግስቲ ሶማልያ ነፂሩ ጀርመን ንዩክሬን ተወሳኺ ወታደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ ኣብ ኒጀር ግዳማዊ ምትእስታው ንዝመንቀል እዩ ሽበራዊ ቴዎርዮታት ዘቃወም ሰላማዊ ሰልፊ ተኻይዱ ዝርዝር ዜና ኣብ ግብፂ ናይ ስራሕ ምብፃሕ ዝፍፅም ዘሎ ፕረዚደንት ኢሳያስ ኣፈወርቂ ትማልያ 4 ጥቅምቲ ኣብ ዝተኻይደ መራሕቲ ኤርትራ ግብፂ ሱዳንን ሶማልን ዝተረኸብሉ ርክብ ተሳቲፉ እቶም መራሕቲ ኣብ ህሉ ዞባውን ዓለማውን ጉዳያትን ንሃገራቶም ኣብ ዘገድሱ ዛዕባታትን ድሕሪ ምዝርራብ ሓብራዊ መግለፂ ኣውፅኦም ልኡኻት ሚኒስትሪ ዜና ዝለኣኽዎ ፀብጻብ ኣሎ ገርመስቀል ገረዝግሄር ከቅርቦ እዩ
1: ብዕድመ ፕረዚደንት ዓብደልፈታሕ ኣልሲሲ ትማሊ 4 ጥቅምቲ ኣብ ከተማ ኣልዓለሜን ግብፂ ሓበራዊ ርክብ ዘካየዱ መራሕቲ ኤርትራ ግብፂ ሱዳንን ሶማልያን ኣብ ህልው ዞባ

0: ዓለማውን ጉዳያት ምሕያል ኣብ መንጎ ሃገራትም ዝግበር ፖለቲካዊ ቁጠባውን ንግዳውን ምትሕብባር ከምኡውን ምምኽኻርን ምውሃድን ንምድንፋዕ ዘትዮም ፕረዚደንት ኢሳያስ ኣፈወርቂ፣ ፕረዚደንት ዓብድልፈታሕ ኣልሲሲ፣ ጀነራል ዓብድልፈታሕ ኣልቡርሃንን ፕረዚደንት ሓሰን ሼክ ማሕሙድን ኣብ ርክቦም ዞባዊ ርግኣትን ምትሕጋዝን ኣብ ምኽባር መትከላትን ዓንደታትን ኣህጉራዊ ሕጊ ከም ዝምርኮስ ብምጥቃስ ልኡላውነት ናፅነትን ግዛኣታዊ ሓድነትን ሃገራት ዞባ ከኽብር ብዝተፈላለየ ምኽንያታት ኣብ ውሽጣዊ ጉዳያት ዝግበር ምትእትታው ክውገድ ከምኡውን ንሃገራውያን ትካላት ብምድጋፍ ፖለቲካውን ሰላማውን ፍታሕ ንግጭታት ክድፍኣሉ ተረዳድዮም ዞባዊ ምርግጋእ ንምርግጋፅ እውን እቶም መራሕቲ ሓበራዊ ፃዕርታት ምውሃድ ንዘላቂ ልምዓትን ብልፅግናን ምችእ ባይታ ምፍጣር ናብ ምምልላእን ምትእስሳርን ዝመርሕ ቁጠባዊ ንግዳውን ባህላውን ዝንነታት ምዕዛዝ ከምኡውን ሓድነት ዕላማታትን ሓበራዊ ራእ ናብ ግመት ብምእታው ዝምድነታት ህዝብታትን ሃገራት ምድልዳል ኣገዳሲ ምዃኑ ተገንዚቦም ፕረዚደንት ኢሳያስ፣ ፕረዚደንት ኣልሲሲ፣ ጀነራል ኣልቡርሃንን ፕረዚደንት ሓሰንን ኣብ መወዳእታ ደገፎም ንሓንቲን ስምርትን ሱዳንን ብሱዳናዊ መሪሕነትን ዋነትን ዝካየድ ፖለቲካዊ መስርሕ ብምግላፅ ተቃውሞም ንተመዓራራይ ዝበሃል ኣሃዱን ንዕሱባት ዝግበር ደገፍን ኣረጋጊፆም ንሓድነትን ልኡላውነትን ፌደራላዊት ሪፓብሊክ ሶማልያ ዘለዎም ደገፍ ብምንፃር ኣብ ውሽጣዊ ጉዳያታ ንዝግበር ምትእታዋት እንተላይ ንሶማሊላንድ ኣፍልጦ ምሃብ ከም ዝቃወሙን ሃገራውያን ትካላታ ንምሕያል ከም ዝሰርሑን ገሊፆም ኣብ መወዳእታ ድማ ንመትከል ሓርነት ባሕራዊ ምንቅስቃስ ከም ዝድግፉን ምሕደራ ቀይሕ ባሕሪ ነተን ዝዳወቦ ሃገራት ጥራይ ከም ዝምልከትን ብምንፃር ተመሳሳሊ ርክባት ኣብ መንጎ ኣርባዕተን ሃገራት ክቕፅል ተሰማሚዖም
1: እዚ ከምዚ ኢሉ እንከሎ ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልዑላዊ ባይቶ ሱዳን ጀነራል ዓብደልፈታሕ ኣልብርሃንን ትማሊት ሰንበት 4 ጥቅምቲ ኣብ ሰዓታት ድሕሪ ቀትሪ ኣብ ከተማ ኣልዓልሚን ግብፂ ርክብ ኣካይዶም እቲ ኣብ ክልተኣዊ ዝምድናን ንክልቲአን ሃገራት ኣብ ዘገድሱ ዞባውን ኣህግራውን ጉዳያትን ምዕባለታትን ዘተኮረ ርክብ ኣካልን መቐፀልታን ናይቲ ዝምድናታት ኤርትራን ሱዳንን ኣብ ዝተፈላለየ መዳያት ንምድንፋዕን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያት ሓሳባት ንምልውዋጥን ኣብ መንጎ መሪሕነት ክልቲአን ሃገራት ዝካየድ ልሙድ ናይ ምምኽኻር ርክባት እዮም ፕረዚደንት ኢሳያስ ኣፈወርቅን ኣቦ ወንበር ልዑላዊ ባይቶ ሱዳን ጀነራል ዓብደልፈታሕ ኣልብርሃንን ብዕድመ ፕረዚደንት ዓብደልፈታሕ ኣልሲሲ ትማሊ 4 ጥቅምቲ ኣብ ከተማ ኣልዓለሜን ኣብ ዝተኻየደ መራሕቲ ኤርትራ ግብፂ ሱዳንን ሶማልያን ዝተረኸብሉ ኣኼባ ከም እተሳተፉ ዝፍለጥ እዩ ናብ ካልእ ዜና ምስ እንሰግር ያታው ወግዒ ኩንድራ ድምቀቱ ዓቂቡ ናብ ወለዶታት ንኽመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ ወኪል ኤሪና ቀዳዊ ተወልደ ዘዳለዎ ፀብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ
2: ኣብ ብሄረ ኩናማ ብልዑል ክብርን መዓርግን ዝፅምበል ያታዊ ወግዒ ኩንድራ ዓመት መፅአ ድምቀቱ ዓቂቡ ናብ ወለድታት ንኽመሓላለፍ መላእ ሕብረተሰብን ኣካላት መንግስትን ብሓፈሻ ምስቲ ዓውዲ ቅርበት ዘለዎም ኣካላትን ዓበይቲ ዓድን ድማ ብፍላይ ቀላስትራ ክፃወቱ መተሓሳሰቢ ቀሪቡ እቲ ያታዊ ወግዒ ብክልተ ጥቅምቲ ኣብ ዝተፀምበለሉ ኣጋጣሚ ተሳተፍቲ ንኤሪና ኣብ ዝሃብዎ ሓበሬታ ኩንድራ ኣብ እዋን ቀውዒ ዝካየድ ያታዊ ወግዒ ከም ዝኾነ እንተኾነ ድምቀቱ ካብ ግዜ ናብ ግዜ እናንቆልቆለ ይኸይድ ብምህላው ጉዱሳትን ሕብረተሰብን ልዑል ኣቓልቦ ክገብርሉ ተማሕፂኖም ፅልዋ ዘመናውነትን ሸለልትነትን ዓበይቲ ዓድን ኣልታዊ ፅልዋ ካብ ዝፈጥሩ ዘለዉ ተርእታት ምዃኖም ዝጠቐስቶም ውሃብ ትርኢቶ ብፍላይ ዓበይቲ ዓዲ ናብ መንእሰያት ናይ ምትሕላፍ ግዴታኦም ይገብሩ ስለዘየ ኣለዉ ናይ ሎሚ ዓመት ኩንድራ ብድምቀቱን ቁፅሪ ተሳተፍቱን ከምዝነከየ ብምሕባር ክፍሊ ባህልን ስፖርትን ንዝጀመሮ ናይ ምዕቃብን ምትሕላፍን ተበግሶ ካሕይል ከምኡውን ንትርጉምን ፅባቕን ወግዒ ኩንድራ ዘጉልሕ መድረኻት ክፍጠሩ ኣተሓሳሲቦም ያታዊ ወግዒ ኩንድራ ኩንድራ ኮና ኩንድራ ታጉዳን ኩንድራ ሻታን ብዝብል ስያመ ብተመሳሳሊ ኣገባብ ዓመታዊ ኣብ ዓድታት ኮና ታውዳን ኩሉኩን ዝካየድ ሓደ ካብቶም ኣብ ብሄረ ኩናማ ልዑል ክብሪ ዘለዎ መሰጥቲ ያታዊ ወግዒ

ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ጨንፈር ዞባ ዓንሰባ ምስ ጨንፈር ሚኒስትር ጥዕና ብምትሕብባር ን150 ወለድን ኣሌትን ኣባላት ማሕበር ፍልጠቶም ኣብ ኣተኣላልያ ስንኩላን ዘበረኽ ስልጠና ወዲቦም። እቲ ካብ 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ከረን ብሞያውያን ዝተዋሃበ ስልጠና ምልክታትን ሜላታትን ኣተኣላልያን ስንኩላን ኦቲዝም ዳውን ሲንድሮም ሰረራዊ መልመስቲ ብፆታዊ ርክብ ዝመሓላለፍ ሕማማትን ከምኡውን ሓድሕዳዊ ምብህባል ምስ ኣእምራውን ምዕበላውን ስንክልና ዝነብሩ ወገናት ኣብ ዝብሉ ዛዕባታት ዘተኮረ እዩ ነይሩ። ኣደ እምበር ጨንፈር ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ወይዘሮ ገነት ሃብተ ኣብ ዘስምዐቶ ቃል ወለድን ኣሌትን ኣብ ደቆም ዘሎ ባህሪ ናይቲ ሕማማት ዓለልዮም ኣብ ሂወቶምን ምዕባሊኦምን ዝሕግዞም ንጥፈታት ንኸካይዱ ከተባብዑን ንቕሓቶም ከበርኹን ኣዘኻኺራ። ንኣገዳስነት ናይቲ ስልጠና ዝተቐሱ ሰልጠንቲ ተመሳሳሊ ስልጠናታት ብቐጻልነት ክውደብ ኣብ ማሕበር ዚኣተው ቆልዑት ከምዝኣትዉ ክግበር ኣፍልጦ ሕብረተሰብ ኣብቲ ስንክልና ንምዕባይ ጎስጓስ ክሕይል ከምኡውን ዝምድና ወለድን ኣሌትን ምስ ማሕበር ክድልድል ዝብሉ ርእቶታትን ንቦታትን ሂቦም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ተኸስተ ዘርኣይ ብግድኡ ሰልጠንቲ ንዝቐሰምዎ ኣገዳሲ ስልጠና ኣባይታ ክሰርሕሉ ኣብ ከባቢኦም ንዘለዉ ብምጉስጓስ ድማ ናብ ማሕበር ከም ዝጥርነፉ ክገብሩ ተላብዩ። ኣብ ዞባ ዓንሰባ 1500 ምዝጉባት ኣእምራውን ምዕበላውን ስንኩላን ከም ዘለዉ ሰነዳት ማሕበር የመልክት። ኣብ ንኡስ ዞባ ፎሮ ዝርግሐ ኣብያተ ትምህርቲ ብ52 ሚታዊት ከም ዝዓበየ ከም ውፅኢቱ ድማ ተሳትፎ ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ወሳኺ ከም ዘርኣየ ሓላፊ ኣገልግሎት ትምህርቲ መምህር እስማኤል ዓሊ ብ2 ጥቅምቲ ኣብ ዝተኻየደ ኣኼባ ገሊፆም። ብመሰረት ዝቐረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ተሳትፎ ተምሃሮ ኣብ ስሩዕ ትምህርቲ ብ27 ሚታዊት ኣብ መደብ ዓሬት ድማ ብ29 ሚታዊት ከም ዝወሰኸ ክፍለጥ ተኻይዱ። ተሳተፍቲ ኣብ ዘካየድዎ ዘተ መስርሕ ምምሃርን ምስትምሃርን ንምሕያል ብውህደት ክዕየ ስልጠናታት ክሕይል ብኩራት መምሃራን መግቲኢ ክግበረሉ ከምኡውን ዝተረኽበ ብልጫታት ተዓቂቡ ንዝበለፀ ውፅኢት ክዕየ ዝብልን ካልእን ርእቶታትን ኣቕሪቦም። ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብግድኡ ኣብቲ ንኡስ ዞባ ዝምዝገብ ዘሎ ዕብየት መርኣያ ንቕሓት ሕብረተሰብን ዘይሕለል ፃዕሪ መምሃራንን ከም ዝኾነ ብምጥቃስ ብዝበለፀ ክድፋኣሉ ተላብዩ። ኣብ ምምሕዳር ንኡስ ዞባ ፎሮ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ዘር እዝጊነ ማርያም ኣብ ዘስምዖ መዛዘ መቓል መስርሕ ምምሃርን ምስትምሃርን ንምዕዋት ንሚኒስትሪ ትምህርቲ ጥራይ ዝግደፍ ስለዘይኮነ ኩሎም መሻርክቲ ብሓፈሻ ምምሕዳራት ከባቢ ድማ ብፍላይ ቀዳምነት ሂቦም ክሰርሕሉ ኣዘኻኺሩ። ኣብ ንኡስ ዞባ ፎሮ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝዘርግሓ 97 ትካላት ትምህርቲ ኣለዋ። ኣብ ዞባ ማእከል ን9 ኣዋርሕ ብትልሂት ክስልጥኑ ዝፀንሑ 10 ደቂ ኣንስትዮ ዝርከብዎም 30 መንእሰያት ኣባላት ሃገራዊ ማሕበር ፅኡማን ኤርትራ ብ3 ጥቅምቲ ኣብ ኣዳራሽ ስኔማ ዝመራ ተመሪቖም። ኣብቲ ስነ ስርዓት ኣቦ ወንበር ሃገራዊ ማሕበር ፅኡማን ኤርትራ ኣቶ ወልደ ሚካኤል ስእለ እቲ ስልጠና ቋንቋ ምልክት ምስ ህርመት ልቢ ብምስናይ ከም እተዋህበ ብምግላፅ ምስ ሃገራዊ ማሕበር ሙዚቀኛታት ኤርትራ ብምውህሃድ ዛጊት ኣብ ዞባታት ዓንሰባን ማእከልን ኣስታትእቲ 9 ኣባላት ከም ዝሰልጠኑ ሓቢሮም። ነቲ ስልጠና ዝሃበ ገዲም ስነ ጥበባውን መምህር ትልሂትን ኣቶ ካሕሳይ ገብሪ ህይወት ብግድኡ ሰልጠንቲ ነቲ ስልጠና ንናይ ምግባር ዓቕሞም ብዘንፀባርቕ ልዑል ወኒ ከም ዝዛዘምዎ ኣረጋጊፆም። ኣብ መወዳእታ ሰልጠንቲ ንዝቐሰምዎ ሞያ ዘጉልሕ ትልሂት ብሄራት ኤርትራ ንምርኢት ኣቕሪቦም። ኣብ ዞባታት ማእከልን ዓንሰባን ዝርከበ ኣብያተ ትምህርቲ ካልኣይ ደረጃ ፃዕዳ ክርስትያን፣ መባእታን ማእከላይ ደረጃ ዓዲ ፀናፍ፣ መባእታ ማእከላይ ደረጃ ፊንላንድ ሚስዮን፣ ማእከላይ ደረጃ ሰንበል ከምኡውን ኣብ ከተማ ከረን እትርከብ ማእከላይ ደረጃ መጋርሕ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ ምርመራታት ብሉፅ ውፅኢት ንዘመዝገቡ ተምሃሮ እንሸሊመን። በዚ መሰረት ኣብ ዞባ ማእከል ንኡስ ዞባ በሪኽ እትርከብ ቤት ትምህርቲ ካልኣይ ደረጃ ፃዕዳ ክርስትያን ናይ ዲግሪን ዲፕሎማን ነጥቢ ንዘመዝገቡ 23 ደቂ ኣንስትዮ ዝርከብዎም 47 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃር ኣሸሊማ። ኣብ ንኡስ ዞባ ጋለ ንፍሒ እትርከብ መባእታን ማእከላይን ደረጃ ዓዲ ፀናፍ ኣብ ሃገራዊ ምርመራ ሸሙናይ ክፍሊ ፅቡቅ ነጥቢ ንዘመዝገቡ ተምሃሮኣ ብሽክለታታት ክሽልም ከላ ነፍሲ ወከፍ መምህር ን500 ኣፋ መተባብዕ ገንዘብ ተዋሂቡ። ኣብ ንኡስ ዞባ ገዛ ባንዳ እትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ፊንላንድ ሚስዮን ድማ ኣብ ሃገራዊ ምርመራ ሸሙናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ 61 ደቂ ኣንስትዮ ዝርከብዎም 87 ተምሃሮኣ ናይ መዳልያን ታብለትን ሽልማት ዓዲላ።

ተመሳሳሊ ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይ ደረጃ መጋርሕ ኣብ ሃገራዊ ምርመራ 8ይ ክፍሊ 900ታዊትን ልዕሊኡን ንዘመዝገቡ 22 ተምሃሮ ከምኡውን ንትሽዓተ ኣብነታውያን መምሃራን ሸሊማ ሓለፍቲ ኣብያተ ፅሕፈት ትምህርቲ ኣብተን ንኡዘባታት ብወገኖም ተምሃሮ ኣመዝጊቦሞ ዘለዉ ዓወት መዛዘሚ ሓደ መድረኽ ኣብ ጉዕዞ ትምህርቶም ምዃኑ ተረዲኦም ኣብ ኮሌጅ ዕውታት ኮይኖም ክወፁ ፃዕርታቶም ክሕይሉ ተላብዮም ክቡራት ተኸታተልቲ ዝስዕብ ዜና ሃገር

ልጦም ሃብ ዝዝከር ኮይኑ ዕላምኡ ህላዊ ኣብ ሶማልያ ንምውሓስ ከም ዝኾነ ፕረዚደንት ሓሰን ሼክ መሓሙድ ኣብ መደበር ቴሌቭዥን ኣልጀዚራ ኣብ ዘካየዱ ቃል ምሕተት ወቒሱ። ሃገሩ ነቲ ዞባዊ ፀጥታ ዝዘርግ ናይ ምስፍሕፋሕ ፖሊሲ ከምዘይተቐበሎን ብመትከል ከምትቃለሶን ፕረዚደንት ሓሰን ኣነፂሩሎም። ዕላማ እስራኤል ኣብ ወደብ በርበር ህላዊኣ ብምውሓስ ንወሽመፅ ፋርስን ኢራንን ብቐረባ ንምክትታል ከም ዝኾኑ እዮም ተንተንቲ ክገልፁ ፀኒሖም። እስራኤል ነቲ ኣካል ሶማልያ ዝኾነት ርእሰ ምምሕዳር ሶማሊላንድ ኣብ መወዳእታ 2025 ከም ሃገር ኣፍልጦ ድሕሪ ምሃባ ካብ ሓያሉ ሃገራት ተቃውሞ ከም ዝገጠማ ኣይርስዓን። እስራኤል ንሶማሊላንድ ከም ሃገር ኣፍልጦ ዝሃበት ናይ ፈለማ ሃገር ምዃና ፀብጻባት ይሕብሩ። ጀርመን ንዩክሬን ተወሳኺ ወታሃደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። መራሒ መንግስቲ ጀርመን ፍሪድሪክ መርዝ ትማሊ 4 ጥቅምቲ ኣብ ዩክሬን ኣብ ዝፈፀሙ ዑደት ሃገሩ ልዕሊ 1 ቢልዮን ዩሮ ተወሳኺ ሓገዝ ከም እትልእኽ እዩ ኣረድዩ። ዝዓበየ ክፋል እቲ ደገፍ ንወታሃደራዊ መዳይ ዝተረፈ ድማ ሕፅረት ፀዓት ንምቅላል ከም ዝውዕል ተገሊጹሎም። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ ደገፍ ዝገበረት ኣባል ኔቶ ኮይና ዛጊታ ስታትስ 600ታዊት ንወታሃደራዊ መዳይ ዝርከቦ ልዕሊ 100 ቢልዮን ዶላር ሓገዝ ከም ዝለኣኸት ጸብጻባት የረዱ። ዘካዚዩ ጀርመን ፓትሪዮት ዝተሰሜየ ዝተራቐ ፀረ ሚሳይል ናብ ዩክሬን ንምልኣኽ መዲባ ከም ዘላ ይጥቀስ። ኣብ ኒጀር ግዳማዊ ምትእታው ንዘመን ቀሊኡ ሽበራዊ ትርኢታት ዝቃወም ሰላማዊ ሰልፊ ትማሊ 4 ጥቅምቲ ኣብ ርእሲ ከተማ ኒያሚ ተኻይዱ። እዚ ናይ ተቃውሞ ሰልፊ ዝተኻየደ ኣብታ ምዕራብ ኣፍሪቃዊት ሃገር ዝካየድ ሽበራዊ መጥቃዕትታትን ፈተነታት ዕልዋን እናዘየደ ይመፅእ ከም ዘሎ ኣብ ዝቃልሐሉ ዘሎ እዩ። ሰብ መንግስቲ መንግስቲ ኒጀር ህዝባውን ሰራዊትን ነቲ ሽበራዊ ትርኢታት ንምምካት ውህደት ክሰርሑ ኣብቲ ኣጋጣሚ ፀዊዖም። ሰራዊት ኒጀር ኣብ ዝሓለፈ ወርሒ ነሓሰ ክካየድ ከም እተወጠነ ንዝገለፆን ግዳማውን ሓይልታት ዝተሳተፍዎን ፈተነ ዕልዋ ከም ዝፈሸለ ምሕባሩ ዝዝከር እዩ። ኣብ ኒጀር ጥራይ ዘይኮነ ኣብ ጎረባብታ ማልን ቡርኪና ፋሶን እውን ተመሳሳሊ ትርኢታት ከም ዘጋጥም ፀብጻባት የረዱ። እቲ ክስተት ሰለስቲኤን ሃገራት ግዳማዊ ምትእታው ኣብ መሬተን ክቃወማ ድሕሪ ምጅማረን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሱ። ቱርኪ ንወታደራዊ ፅላት እትገብሮ ወፃኢታት ብኣስታት 230 ሚታዊት ከተዕብዮ ምዃን ሓቢራ። ዕላማ እዚ ኣብ ዝመፅእ 3 ዓመታት ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ዓቕሚ ምክልኻላ ከም ንምባል ምዃኑ ሚኒስትሪ ምክልኻል ቱርክ ገሊጹ። እቲ ውጥን ኣብ ዞባ ማእከላይ ምፍራቅ ተፈጢሩ ካብ ዘሎ ወታደራውን ፀጥታውን ወጥሪ ክመፅእ ንዝኽእል ስጋት ኣብ ምምካት ተራ ከም ዝህልዎ እቲ ሚኒስትሪ ኣሚትሎም። ቱርኪ ኣብ 2025 ንወታደራዊ ፅላት ዝውዕል ኣስታት 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐት ፀብጻባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነት ቱርኪ ክሳብ 2035 ኣብ ዘሎ ግዜ 5 ሚታዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክስልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓለፈ ወርሒ ነሓሰ ምስ ፓኪስታን ስዑድ ዓረብን ዝኸተመቶ ወታደራዊ ውዕል ኣካልቲ ፅላት ምክልኻላ ንምድንፋዕ ትገብሮ ዘላ ምንቅስቓሳት ምዃኑ እዩ ዝጥቀስ። ክቡራት ተኸታተልትና ዜና ንምፍጻም ኣርእስቲ ዜና ክንደግም። ራ ግብፅን ሱዳንን ሶማልን ትማሊ ኣብ ከተማ ኣልዓለሜን ግብፂ ተራኺቦም ዘትዮም። ፕረዚደንት ኢሳያስ ኣፈወርቅን ጀነራል ዓብዱልፋታሕ ኣልቡርሃንን ኣብ ምስሪ ርክብ ኣካይዶም። ያታ ወግዒ ኮንድራ ድምቀቱ ዓቂቡ ናብ ወለዶታት ንኽመሓላለፍ ሕብረተሰብ ግቡእ ኣበርክቶ ክገብር መተሓሳሰብ ቀሪቡ። ሎ እስራኤል ኣብ ሃገሩ ኣብ ትሕቲ ዝኾነ ይኹን እዋን ከም ዘይቀበሎ መንግስቲ ሶማልያ ነፂሩ። ጀርመን ንዩክሬን ተወሳኺ ወታደራውን ፋይናንሳውን ደገፍ ከም እትገብር ገሊጻ። ኣብ ኒጀር ግዳማዊ ምትእታው ንዝመንቀሊኡ ሽበራዊ ትርኢታት ዝቃወም ሰላማዊ ሰልፊ ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍጸም ብሩኽ መዓልቲ እዩ።

0: ሎብ ዝረኸበተን ሸቶታት ንዕረፍቲ ክልተ ባሮመሪ ሓውፅ እያ። ካልእ እብረ ኣብ ዝቐፅለ ፀወታ ንጋንታ ዋልታ መሳርዓ ኣደልዲላ ቀሪባ ብኣንጻር ኮኸብ ክትዛነን ግዜ ኣብ ምጥፋአን ክትጓየ ተረኣያ። ንገድልታት መጋጥምቶም ዝተሰውዓሉ ዋልታውያን ሓይሎም ዝያዳ ኣብ ምጥቃዕ ብምግባር ሸቶ ኣብ ምድላይ ተዋፈሩ። ሰሊጥዎም ድማ ኣብ መበል 73 ንድቕ ሓንቲ ሸቶ ካብ ካልድ ዓብደላ ግዜ ኣብ ምእካሉ ድማ ካብ ኢዮብ ሰጊድ መመዓራሪት ሸቶ ረኺቦም። በዚ ድማ ክልተን ክለባት ብናይ ሓባር ውፅኢት ክልተ ብክልተ ተፈላለየን። ውፅኢት ጋንታ ዶታ ኣንጻር ገርሰ ዝተኸየደ ውድድር ምስ እንምልከት ድማ ጋንታ ገርሰ ፀወታ ግና 10 ደቂቀ ከይተላዕሎ ኣብ 5-7 ደቂ ብመንገዲ ተስፋ ኣለም ታደሰ ዓወት ኣቦዶም ብዘመዝገብዎ ክልተ ሸቶታት ናብ ካልኣይ እብረ ብናይ ክልተ ባዶ ውፅኢት ኣምሪሓ። ድሕሪ ረፍቲ ኣብ ዝቐፀለ ፀወታ ድማ ጋንታ ዶታ ካብ ሲሄብ ዑስማን ኣብ 6 ደቂ ንህላውነታ እተረጋግፅ ሸቶ ክትምዝገብ እኳ እንተኸኣለት እቲ ምስ ብሉፅ ብቕዓቱ ዝወዕለ ተፀወታይ ጋንታ ገርሰት ኣማኑኤል ተስፋይ ኣብ ብ89 ደቂ ካብ ፍርቂ ሜዳ ኮብኪዋ ብምኻድ ንጋንቱ ገርሰት ሸቶ ብምዝጋብ ርእሰ ኣቐኒዓ ክትከይድ ኣኽኢልዋ። ብመሰረት ድማ ጋንታ ገርሰት ብዙ ውፅኢት ተሓጊዛ 3-1 ኣብ ልዕሊ ጋንታ ዶታ ክትዕወት ክኢላ። ውድድር ኩዕሶ እግሪ ደቂ ተባዕትዮ ኣብ መንጎ ክለባት ኣውላን ካይታን ኣብ ዝተኸየደ ውድድር ጋንታ ኣውላ ብናይ 3-1 ውፅኢት ክትዕወትን ከላ ቀፂለን ዓዲ ሽሮም ኣንጻር ጋንታ ባርካ ኣብ ዘካየድ ውድድር ድማ ጋንታ ዓዲ ሽሮም 2 ብባሮ ተዓዊታ። ኣብ መንጎ ክለባት ላልምባን ጋንታ ሃዋሻይትን ኣብ ዝተኸየደ ድማ ጋንታ ላልምባ 2 ብባሮ ተዓዊታ።
1: ሻምፒዮን ቅርድም ብሽክለታ ኤውሮጳ ትማል ሰንበት ኣብ ስሎቬንያ ተኸይዱ። ቤልጅማዊ ሬምኮ ኤቨኖፕል ንፍለማ ግዜኡ ዘውዲ ሻምፒዮን ኤውሮጳ ደፊኡ።
0: ሻምፒዮን ቅርድም ብሽክለታ ኤውሮጳ ትማል ሰንበት 5 መስከረም ኣብ ስሎቬንያ ተኸይዱ። ኣብዚ ሱሙያት ኤውሮጳውያን ተቀያድምቲ ዝተኻፈሉ ውድድር 196.3 ኪሎ ሜትር ዝርሕቀት ውድድር እዮም ሸፊኖም። ኣብ ሻምፒዮን ቅድድም ብሽክለታ ዓለም ትፅቢት ብዙሓት ዘይመለሰ ቤልጅማዊ ሬምኮ ኤቨኖፕል ንኢጣልያዊ ጁልዮ ቺኮነ ብቅፅበታ ውድድር ረቲዑ ንውድድሩ ብ4:16.37 ካልኢትን ብምዛም ንፍለማ ግዜ ሻምፒዮን ኤውሮጳ ክኸውን በቂዑ። ኢጣልያዊ ጁልዮ ቺኮነ ኣሰር ኤቨኖፕል ተኸቲሉ ካልኣይ ተረታ ክሕዙ እንከሎ ካልእ ኢጣልያዊ ኣባል ሃገራዊት ጋንታ ጥልያን ክርስቲያን እስካሮኒ ድማ ብ59 ካልኢታት ድሒሩ ሳልሳይ ተርታ ብምሓዝ ተሸላሚ ንሓስ መዳልያ ኮይኑ ኣብዚ ውድድር ምዕዋቱ 250 ናይ ዩሲኣይ ነጥቢ ዝረኸበ ኤቨኖፕል ዛጊድ ብደረጃ ኣህጉር ካብ ዝካየዱ ዓበይቲ ውድድራት ቅድድም ብሽክለታ ንኩሎም ክዕወተሎም ክኢሉ። ኤቨኖፕል ቅድሚ ሕጂ 2 መዳልያ ውድድር ኦሎምፒክ ናይ ግዜ ናይ ፅርግያን ውድድር ወርቂ መዳልያ ሻምፒዮን ዓለም ዓጢሩ ምንባሩ ዝፍለጥ እዩ።
1: ባርከ ዝኸበርኩም ተዓዘብቲ ናይ ሎም ትሕዝቶይ ኣብዚ ዘዚመለኹ ምስ ተረፉ መደባት ኤርቲቪ ይሓድገኩም ብወገነይ ሰላም።

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን መሪፅና ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ

ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ 223 እዩ ሕቲምዋ። ሸዓተ መዕራፋት ዝሓወፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ገ

0: ሸውዓተ ድኾነ መወከሲ ዘስፈረለ ናይ ሎሚ ትኩረትና ውጥረት እንታይ እዩ፣ ካበይ ይብገስ፣ ስለምንታይ የጋጥም፣ ከመይ ጌርና ክንፍወሶ ንኽእል፣ ብእኩብን ብሓባርን ከመይ ጌርካ ትሪኦ ፍወሳ ከመይ ኢልካ ትብል ኣብ መወዳ ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ኦባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳረኸካ?
1: መጀመርታ ነቲ ዝሃብካ ንዕድል ከመስግነካ ፈቱ ጫረ ብዙሕ ግዜ ዝከታተሎ ቲ መደብካ ናይ ዝዕላል ጥበባትን ገለን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፀ ሓደ ዛዕባ ነይሩ እዩ። እሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፍጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቃ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይ ከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለዝቀረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣከባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹን ዛተ ዝብል ኣርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንታ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅኡ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እንዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ነራ
0: ኣውራ ዕላማ ሕጂ ከምዚ ዝጠቐስካዮ ተናኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን መስግጋሩ ዝተጠቐምካሉ ጥበብ ከንታይ
1: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኸሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቅሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝኦም ነቲ መቐረት ሂወት ክነሶም

0: ማዕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ክሰማዕሮ ዝግባእ ካብ ሰዓን ምርዳእ ናይ ህወትና ብከመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይ ከዓ ጭንቀት ንብሎ እንድሕር በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት ያ ክትገብር ዘለካ ግን ህወሳን ገለን ከይገበርካ ከለካ ምስ ገዛ ርስኻ ናይ ምልዛብ ባህሊ ንገዛ ርስና ክንፈልጣ ንኽእል ዲና ምስ ገዛ ርስና ምስ ገዛ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩራ እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ ርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ።
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ብከመይ ድስዕብ መናበሪቲ ከ ኢልካ ኣለካ እሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ እዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳ እምበር ተነፂልና ንነብር ኣይኮንና ምስ ሰባት ንነብር ስለ ዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ምስ ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፃሓልና ይኸይድ ኣሎ ስለዚ ውጥረት ክንብል ንከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና እንስፍሮ እዩ ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ጌርና እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ወዳኢና ኮናሎ ማለት ሕጂ ብዚና ናይ ምልላይ እዩ ትዕጦ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጡ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና ብዘይብኡ ክንነብር ኣይንኽእል ኢና ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ ስለዚ ውጥረት ኣሉታዊ ስምዒት እዩ ኣሉታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ጌርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ እ ኣብቲ ንቕሓት ግን ብሃውሪ ክንከይድ ይብልና መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንመርሖ እዚ ኣውቶፓይለት ዝበሃል እዩ ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንከባበሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ ሽዑ ምሸትካ ቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ ንኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ። እዚ ብዝተኻእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ እቲ መባእታዊ ዝኾነ ስነ ኣካላ

0: ዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ። ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ። ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ገርና ኢና ስለምንታይ ኢና ንሓርቕ? ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ዝተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ። እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና። ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ። እዛ ስምዒት እዚኣ ስቂኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ። ናይ ሆርሞናል ምቅያር ዝበሃል እዩ። ሆርሞን ቅመም እዩ። ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላን ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ እሞ ሓሪቀ ንብል ማለት እዩ። ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታት ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንገልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ። እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ። ድፍኢት ደም ይውስኽ፣ ልቢ ህርመታ ይውስኽ፣ ጭዋዳታት ይግተሩ። ምክንያቱ ገለ ነገራት ኣሎ ማለት እዩ። ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ እዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ። መዋዓውዒ ማለት እዩ፣ መረሳስኒ ማለት እዩ። ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት። ምክንያቱ ሓጎስ፣ ደስታ፣ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና፣ ዘሕርቁና፣ ዘፍርሑና፣ ዘቀይሙና፣ ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ክነ መዓራሪ እንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር እንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ። ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ እንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ። ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ። ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ። እቶም ቅመማት ግን ኣውንታውያን ቅመማት ኣለው፣ ሆርሞናት ኣለው፣ ኣሉታውያን ከዓ ኣለው። ሕጂ ዓንተወይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ? እንተደኣ ዋና ናይ እዛ ሰብነት ካፋንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ። ተዘየሎ እዛ ሰብነት እዚኣ እንድሕር ብሃወር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ። ስለዚ ዋና ናይዛ ሰብነትና ክንከውን ክንክል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ፅቡቅ። ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናህና እውና ተኣሳሲርካ ኣለካ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይ ዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላ ዴኻ እዮም ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ? እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሕረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለካ ነገራታት ተኣሳሲርካ ኣብ መድረካት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ። እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበልኩ እዛ መፅሓፍ እዚኣ ምስ ውጥረት ተተሓሓዘት ካብ

0: እውነት ነፍሲ ወከፍ ዜጋ ኤርትራዊ ዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጥለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምናይ ግዜ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመኮሮ ዝሓልፍለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደረሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ሓደ ከልቢ ንድሕር ደኣኒ ቀርቂርካ ኣብ ሓደ ኩርና ዓምፂኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማለት እዩ ኣብ ታሪክ ኣብ ዝተኽዎ ትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትካ ምት ዓብትካ ኣብኡውን ኣብ ክልኹም ገለ ጠቂሴዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢካ ኮንካ ንማና እዛ ኣባልኩም ባል ከይዳነ ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ኩዕሱና ምሳና ዝነበሮ እዮም በዓል ሓዱሽ ማሕሙድ ዝበሃሉ ኣብኡ ኣብነት ጠቂሴዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሴ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቅ ኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማ ባዕል ሃይለ ተሓኒቆም ተቐቲሎም ብልካ ሕጂ ከዓ ሽጉጥ ካብ ልዕልካ ንኣንሑ ኮይና ተራየኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ከዓ ብ ዓዲ ከይድካ ትብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስት ትራውማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስማዓና እዩ ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፂኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሸዓብ ኣለርት ኣሎ ማለት እዩ ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ ነዚ ክፍወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር ምክንያቱ ቲ መፅሓፉን ከም ጣውዒት ን ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍክዎ ተመክሮብቲ ግዜቲ ምስ ንእስነትና ማዕረ ክንከይድ ከለና ምሰዴኻ ኣብ ቅድሚ ዴኻ ንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ኣይ ተድሕነኒ ዝመስላ ነይሩ ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእስያት ኣብዚ

0: ርኪኾም ንዓና ኢድኩም ላዓሊ ምፅ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ትስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ። እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ደይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተና እዩ ነሩ ማለት እዩ።
1: ሂወት ኣብ ምእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመይዩ ጣዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስኻ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካዮ ከም ዝዓብካሉ ምስ ክብርታትካን ምንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝኸኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያ እውን እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገ ማዓስከራት ሒዝካ ኣብ ሓደ ማሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት እናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንህቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእስያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቅ መንፈስ ተቐቢልካ ክፈወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ዳኣ እምበር እስኻ ከምዚ ዲኻ እስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነኣእምራዊ ኩናት ሓያል እዩ። ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነኣእምራዊ ኩናት እንዳሕራ ዝተፊልና ኣሎ። እንታይ እዩ ኣብ ዝብፅሒዎም ዘሎ ዘይኮነ ኣብ ዝበፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነኣእምራዊ ኩናት። ስለዚ ንስነኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑሉና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለ ዝኸደ

0: እዚ ጥንቦላ ሒልካ ናብኡ ክትኣትኮሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትኩስዎ። ሓሶት ተተኮሰ ድሕሪ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩልሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከም ዝብለካ ዘለኹ ድሕ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶሞ ዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለ ዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኸተዳሉ ዝነበረ ብድኹ ከ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኸዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ሩ ገገዛካ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ባል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮም ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚኡ ነዚ ግን ከስፍሐለኒ ኢለ ነቲ ብ20-30 ገፅ ዝነበረ ናብ 100-150-200-300 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ። ሓደ ካብቲ ዝረኸብክዎ ብድሆ ብናይ ስነ ፅሑፍ ማለት እዩ ኣብ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት ብቲ ናይ ግንባር ህዝባዊ ግንባር ፅሑፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካብ ባዕልካ ትምሃሩ ማለት እዩ። ኣብኡ ተመርኪሱ እዩ እቲ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን። ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪኢናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተሓሓዙ ተገሪሕካ ትረኽቦ መፅሕፍቲ ኣይነበሩን። ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እየ ነይረ። ምክንያቱ ተገሪሕካ እዩ ትረኽቦ ምንሃቶም ቃላት ትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመጌርካ ክተቕርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኪበ እዮ። ግን ብዝተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒ ኣባግያት ኣለካ ኣራይ ዛጊት 3 ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለካ?
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ። ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዩዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ። ስለዚ ሓደ ናተይ ተኸታታሊ ከማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍሲ ትብዓት እዩ። ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ ምልክዓ ስለ ዘለዎ እዩ። ግን ቁርብ ኣብዚ ኣብ ዝተፈላለዩ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ ምሳጥን ኣዝዩ ዘተባብዕን እዩ።

0: ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳ ማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቐ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሻቅሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስ ከዓ ትቕዛነቱ እንዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት እንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ድሕዳ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦ ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዕ እዩ ዝሕጉስ እዩ ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘለሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምህሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኮነ ብከምኡ ንምቕራቡ ሓሰብታይ ኣለካ ካበካ ከንታ ክንፅበ ኢና ብድሕሪ
0: ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድ እያ ማለት እዩ ሰብ ክረክባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ሳልሳይ ተምታም ዳርጋ ወዲአ ኣለኹ ተወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽኡ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቅርቡ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ንሳ ንድሕር ዳ ቀኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍስ ወከፍ ምዕራፍን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለ ጫር ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ክመስግነካ ፍቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና

0: ተዓዘብትና ምስ መደብደባ ይዋ ይኹም ዘለኹም ካብ ድምፃዊት ሄለን መለስ ናብ ቴሌፎናትኩም ኢና ቴሌፎን መፅያት እናላ ክንቅበላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ መርሓባ። ፅቡቅ አልሓምዱላ። ከመይ ውዒልኪ? መን ክብል?
1: የሩሳሌም ካብ ኣስመራ።
0: ሕራይ ትፈደል የሩሳሌም ሓቢብ ተቐፅሊ።
1: መጀመርያ ንዓኸይ
0: ሕራይ
1: ቀፂለ ንጉስ ፕረዚደንቲ ኢሳያስ ኣፈወርቂ
0: ሕራይ
1: ሽዑ ንዓዲለን ለወነንጀል
0: ተማም
1: ድሕሪ ንኣቦይቲ ኣማራን ገብረስላሰ
0: ሕራይ
1: ሽዑ ሓፍተይ ኤደን ኣብ ኣስመራ ትርከብ
0: ተማም
1: ድሕሪ ሓፍተይ ኣብረድ ኣብ ድባይ ትርከብ
0: ሕራይ
1: መሓዛይ ሰላም ኣብ ኣዲስ ኣበባ ትርከብ
0: ተማም
1: ድሕሪ ደቂ ሓፍተይ
0: ሕራይ
1: ኩሉ ሓይል ምስላ ኣበርክሮ
0: ሕራይ
1: ናናባ ክዝሕለሰ ዝናሃ ሰላም ክብላይ ደ
0: ሕራይ ሰምዑ ከለዎ ይቐኒየልና የሩሳሌም። ሽኩራ ሓቢብቲ መርሓባ። ሕራይ ዝኽብርኩም ተዓዘብትና መደብና ቐፃሊ እዩ ዘሎ። ካብዚ ብምቕፃል ቴሌፎን ተዘይመፅያትና ናብዚ ቐፂላ ትስዕብ ዘላ ደርፊ ደርፊ ናይ ድምፃዊት ኣስመረት ሉጂ ደርፊ ብቋንቋ ኩና ማሂና ክንሰምዕ ማለት እዩ ሓቢርና ክንሰማዕ ኢና በስ ቴሌፎን መፅያትና ለመጀመርያ ክንቅበላ። ሃሎ
2: መደብደባይዋ
0: መደብደባይዋ መን ክብል?
2: ፊልሞን ካብዓዲ ዋዕዳች።
0: ሕራይ ከመይ ውዒልካ ፊልሞን?
2: ፅቡቅ እግዚኣብሔር ይመስገን
0: ሓምዱልላ። ትፈደል ቀፅል።
2: እሺ መጀመርታ ንዓኺ ሰላም።
0: ሕራይ ይቐኒየልና ሽኩራን ይቐኒየልኒ
2: ንክበርቲ ዋዕቲ ቤት ይፍየሪ
0: ሕራይ
2: ንደቀይ ሄልዋና ኣቢጋይል
0: ተማም
2: ካንደስ ሰፋኒ
0: ሕራይ
2: ንኩሉ ኤርትራ
0: ተማም ይቐኒየልና ፊልሞን ሽኩራን።
2: ዓፉን ዓፉን
0: መርሓባ። أساد المشاهدين زي ما قلنا سابقا أغنية نتالي حتكون أغنية بلغة الكونامة للفنان أسمرة لوجي. خلونا نسمعها مع بعض.

ሰላም ሰላም፣ ከመይ ቀኒ ይኹም ኩራት ተኸታተልቲ መደብ ኤርኤቲቪ። እዚ መደብ መደብ ሚሳል እዩ። መደብ ሚሳል ካብ ሎሚ ጀሚሩ ብተመሳሳሊ ሰዓት ክፍኖ እዩ። ኣብዚ መደብ ዝቐርበልና እምበኣር ውድድር ፈጠራዊ ሓሳብ ምህዞን ሰንዓን ከምኡውን ምስ ምዕባለን ቴክኖሎጂን ዝተኣሳሰር ኢና ሒዝናልኩም ቀሪና ዘለና ንለዉ እምበኣር ሓደ ካብ መደባትና ዝኾነ ንውድድር ፈጠራዊ ሓሳብ ዘላሉ ትሕዝቶ ቀሪብናልኩም ኣለና። ክሳብ መወዳእታ መደብና ምሳና ክፀንሑ ብህብሪ ዕድም ሰናይ ምቅታል።

ማሕበር ኣብዚ ሓለፈ ከባቢ 30 ዓመት ክበሃል ዝከኣል ምስ ዝተፈላለየ መድረኻት ብምትእሳር ገሊኡ ምስ ፌስቲቫል መንእሰያት ተኣሳሰር፣ ገሊኡ ምስ ቅነ ውድ መንእሰያት ተኣሳሰር። ኣብ ኣበይኑ ቦታታት እዚ ፈተናታት ናይ ምህዞን ሰንዓን ክግበር ፀኒሑ እዩ ማለት እዩ። እዚ እውን ናቱ መቐፀልታ እዩ። ስለዚ ካብዚ ክግበር ፀንሐ ፈተነታት እኹል ተመክሮ ክቐሰም ፀኒሑ እዩ።

ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ብዚ ናይ ምህዞን ሰንዓን ወይ ፈጠራዊ ሓሳብ መደብ ሓድሽ ኣይኮነን ኣብ ዝተፈላለየ እዋን ብዝተፈላለየ ኣገባብ ከካይዶ ፀኒሕ እዩ። እዚ ድማ ነቲ ቅድሚ ሕጂ ኣብ ዝተፈላለየ መድረኻት ፌስቲቫላት ቅነ ተምሃሮ ናይ ኤግዚቢሽን መድረኻት ዘካይዶ ዝነበረ ብዝተፈለየ ብዝተወደበ ኣገባብ ኣካይድዎ ኣብ 2025 ኣብ መፋርቅ 2025 ቅድሚ ማዓልቲ ኣብቲ ቅንያት ማዓልቲ ናፅነት ዝነበረሉ እዋን እቲ ሓበሬታ ወፂኡ ቅድሚኡ ከዓኒ ዓውደ ዘተ ተኻይዱ እንተወሓደ እቲ ኮንሰፕት ኖት ወይ ፍኖተ ካርታ ናይቲ መደብ ብኸመይ ክካያድ ኣለዎ ካብ ዝተፈላለዩ ጉዱሳት ርእቶ ተኣኪቡ ብዘይክኡ ነቲ መደባት ክሕግዝ ድኽእል ኣድማዕነትን ግብራውነትን ናይቲ መደብ ክዕዝዝ ድኽእል ሓሳባት ተኣኪቡ ድሕሪኡ ድማ እቲ ወረቐት ስራሕ ተዳልዩ ናብቲ መደብ ተሰጊሩ ማለት እዩ።

ምግባራትን ቅነ ውዳቤን ኣብ ኮሌጃትን ክካየድ ፀኒዩ እቲ ዝካየድ ዝነበረ ሓፂር እዩ መሃስቲን ድማ ኣብቲ እዋን እቲ ዝገብሮ ዝነበሩ ውድኣት ስራሓት ያቅርቡ ነይሮም። እዚ ኮይኑ ከሎ እቲ እውትን ዘይእውትን ዝዋብ ሽልማት ዝነበረ ኪሳራታት ያጋጥም ነይሩ። ንምንታይ እቲ ሓደ ሰብስ ውዱእ ስራሕ ኣቅሪቡ እንድርዘይተሸሊሙ እቲ ፋይናንሻዊ ቁጠቡ ካሃስዮ ስለዝክእል እዚ ተገምጊሙ ማለት እዩ። ካልኣይ ወላ እቲ እውታት ዝበሃሉ ሰባት ከማ ነቲ ዝዋሃቦም ገንዘባዊ ሓገዝ ምስቲ ናቶም ዝሃልክዎ ዝነበረ ዘይዳረግ ብምኳኑ ብዙታት ሃጓፋት ተፈጢሩ። ኣብ 2025 ዝተገብረ ናይ ዘተ ነዚ ምምያት ተገይሩሉ እዚ ዓይነት ኣገባብ ክካየድ ኣሎ ተባሂሉ ብዝበለፀ መንገዲ ክስርሃሉ መሃስቲ መጀመርያ ክንዲ ውድኣት ፕሮጀክታት ካብዚ ኣቅርቡ ሓሳባዊ ፈጠራ ንካቅርቡ ጥራይ ተገይሩ ነቲ ፈጠራዊ ሓሳቦም ብዝግባእ በቲ መማይ ኮሚቴ ተቢዳያኑ ተፈጢሩ ዝግብኦም መማያታት ተገይሩ ማለት እዩ። እጂ ሓደ ብልጫ ናይዚ እሱ እዩ።

እቲ ፍልይነቱ ክበሃል ዝከኣል ሓደ ቶም መንእሰያት ቶም ፈጠርቲ ወይ ቶም ሓሰብቲ ወይ ቶም ሰናዕቲ ዝበሃሉ ኣብዚ ሕጂ ዝተገብረ ውድድር ብዝተወደበ መገዲ ብሃገር ደረጃ ሓሳባቶም እቲ ፈጠራታቶም እቲ ናይ ምስናዕ ተበግሶታቶም ብዝተወደበ ደረጃ ክግበር ስለ ዝተፈተነ እዩ ማለት እዩ። ምክንያቱ ኩሉ ግዜ ሓሳባት ናይ ፈጠራ ሓሳባት ራንደምሊ ብዘይተወደበ መገዲ እዩ ዝመፅእ ኣብ ዝኾነ ግዜ ኣብ ዝኾነ ሰዓት ኣብ ዝኾነ ይትፍጠር ማለት እዩ ሓሳባት ዝመፀካ ማለት እዩ። ናብ ተግባር ክልወጥ ናብ ሕብረተሰብ ኣገልግሎት ዝህብ ተግባር ክልወጥ እተኮይኑ ግን ውዳበ የድልዮ ማለት እዩ። ስለዚ ሕማማት ኣብ ዝሓለፈ ከምዚ ንብሎ ፅንሕና ዝሓለፈ ዓመታት ብዙሕ ተበግሶታት እኳ ክውሰድ ተፀንሐ እቲ ኣወዳድባ ግን ከምዛ ናይ ዚ ዝተግብረት ውድድር ኣይኮነን ፀኒሑ ማለት እዩ። ስለዚ ሓደ ካብቲ ፍሉይ ዝገብሮ በብሞይኡ ኣምፂኻ ቶም መንእሰያት ቶም ፈጠርቲ ወይ ኣበገስቲ ናይቲ ሓሳብ እቲ ሓሳባቶም ደረጃ ብደረጃ መድረኽ ብመድረኽ ዝዓብየሉ ናይ ምክሪ ኣገልግሎት ናይ ሞያውያን ናይ ምክሪ ኣገልግሎት ዝውሃበሉ ዕድል ተኸፊትሎም ፀኒሑ ማለት እዩ። ስለዚ እዚ ሓደ ካብቲ ፍሉይነት ክበሃል ከኣል። ስለዚ ብቴክኒካዊ መዳይ ዝተፈላለዩ ሞያውያን ወይ ድማ ኣማኸርቲ ናይ ሞያን ኣማኸርቲ ተቐሪቦም እቶም መንእስያት ንዕኦም ዕድል ናይ ምሕታት ይኹን ርእይቶ ናይ መሃብ ይኹን ቀሪብካ እንታይ ክገብር ክእል ካብዚ ከመይ ገይረ ክዓቢ ክእል እቲ ሓሳብ ከመይ ገይራ ክትዓቢ ትኽእል ናብ ተግባር ከመይ ገይራ ክትዓቢ ትኽእል ናብ ዋኒን ከመይ ገይራ ትቅየር ትኽእል ስለዚ ብፋይናንሳዊ መገዲ ብከመይ ክትርኢ ትኽእል ብዙሕ ነገራት ክትሓስብ ክትፈጥርን ኣብ ባይታ ክትቅይሮን ዘሎ ጋፕ ኣዝዩ ተኣሽሙ ኣዝዩ ዓብዩ። ስለዚ እዚ ፍሉይነት ናይ ዛ መድረክ እዚኣ ክብላ ዝኽእላነ ናይ ምምኻር ዕድል ከምኡውን እቲ ፋይናንሳዊ ናብ ተግባር ናይ ምቕያር ናይ ፋይናንስ ዕድላት እውን ብመንፅሩ ስፍሕ ዝበለ ኮይኑ ስምዓኒ እሞ እዚ ካብቲ ሓደ ፍሉይነቱ ክበሃል ይከኣል።

0: ዝኣታ መድረኽ ንክበፅሕ ብስለቱ ኣብ መስርሕ ክዕቢ ናብ ዋኒን ዝሰግረሉ መንገዲ እውን ክጣጣሕ ተባሂሉ ዝተኸደ መስርሕ እዩ።
1: ሕጂ እቲ ፕሮጀክታት ብዙሕ ዳይቨርሲቲ ዘለዎ ማለት እዩ። ብዙሕ ብመንፅር ትሕዝቶ ኣብ ዝተፈላለየ ፅላታት ዘተኮረ እዩ ማለት እዩ። ኣብ ሕርሻ፣ ኣብ ፀዓት፣ ኣብ ኣይሲቲ፣ ኣብ ጥዕና ምስ ሃብቲ ባሕሪ ወይ ምስ ናይ ዓሳ ብዙሕ ምስ ኣከባቢ ብዙሕ ዝተኣሳሰር ፕሮጀክታት ወይ ሓሳባት ይመፅእ ማለት እዩ። ካብ ዝተፈላለየ ደረጃ ዕድመ ድማ ብዝተፈላለየ ደረጃ ትምህርቲ ድማ ብመንፅር ፆታ እውን ከምኡ ዳይቨርሲቲ ዝነበሮ እዩ። ስለዚ ሙሉእ ብዙሕነት ዝነበሮ ሓሳባት መፅኡ ክበሃል ከኣል። እዚ እንታይ እዩ ዘርእካ? እቲ መንእሰይ ወይ ድማ እቲ ሓሳብ ዘበግስ ሰብ ኣካል ናይቲ ሕብረተሰብ ኮይኑ ይኸይድ ምህላው ተኽእሎ ናይ ምፍጣርን ናይ ምሕሳብን ናይ ምስናዕን ተኽእሎ ድማ ልዑል ምዃኑ በዚ ክትግምት ትኽእል ማለት እዩ።
0: ናይ ኣስተገንዝባ እዋ ኣተሓሳስባ ወይ ከዓ እዚ ናይ ክሪቲካል ቲንኪን ዓቕሚ ናይ መንእሰያት ንብሎ ዝያዳ ከምዚ ዓይነት መደባት ምዝህሉ እዩ ሰብሲ ድርኺት ዝረክብ ዝያዳ። ምክንያቱ ሓደ ሰብ ርእዩ ሓሳብ ሒዙ መፅዩስ ብግብሪ ከዓ ነቲ ሓሳብ ናብ ተግባር ከቐይር ዝኽእል ወይ ከዓ ከሳልጥ ዝኽእል መድረኽ ከም ዘሎ ንድሕር ፈሊጡ ዝያዳ ናይ ኣስተገንዝባ ኣተሓሳስባ ወይ ናይ ክሪቲካል ቲንኪን ዓቕሙ እሱ ከዓ ናብ ምህዞ ዝደፍኦ ማለት እዩ። ናይ ምዕባይ ተኽእሉ ዓብዩ ብዓብዩ ከዓኒ ኣብ ማሕበረ ቁጠባዊ ዕብት ናይ ሓደ ሕብረተሰብ ብፍላይ ምስ ሕብረተሰብና ዝያዳ ኣብ ሕርሻ ዝምርኮስ ሕብረተሰብ ምስ ምዃኑ ኣብ ሕርሻ ኣብ ፀዓት ንዑኡ ዝመሳሰል ፅላታት ኣብ ትምህርቲ ንዓና ዝመስል ካብ ኮንቴክስት ደረጃ ነገራት ክህልወና እንከሎ ብፍላይ እቲ ኣብ መድረኽ ኣብቲ መድረኽ ዝነበረ ንሪኦ ዝነበርና ገሊኡ ናይ መተግበሪ ኣፕሊኬሽናት ገለ እውን ንዓና ዝመስል እዩ፣ ንዓና ዘገድስ እዩ፣ ንዓና ከዓ ዘድሊ እዩ። ስለዚ ኣገዳስነት ናይ ዝመደብ በዚ ሕጂ ዝገለፅክዎ እውን ዝውዳእ ኣይኮነን፣ ግን ክቕፀል ዘለዎ ምዃኑ ጥራይ ዘረጋግፅ
2: ውድድር ፈጠራዊ ሓሳብ መቐፀልታል ናይቲ ማሕበር ክሰርሖ ፀንሐ ዝተፈላለየ ስራሓት ምስ ምህዞን ሰንዓን ዝተሓሓዝ ስራሓት እዩ። ስለዚ እቲ ዕላማታቱ ከዓ ምስኡ ተወሂዱ ዝኸይድ ወይ ከዓ ንዑ ዘሰኒ እዩ። ብሓፈሹ ንጥፈታት ናይ ምህዞን ሰንዓን ኣብ ማሕበር እዚ ውድድር ከዓ ብቐንዱ ኣብ መንእሰያት ዘለዎ ናይ ተባለ ሓትነት፣ ኣብ ሕብረተሰብ ዘሎ ብድሆታት ናይ ምልላይ ብቕዓት፣ ናይ ምምሃዝ፣ ናይ ምስናዕ፣ ናይ ምምሕያሽ ብቕዓት ናይ መንእሰያት ንምዕባይ ወይ ከዓ ንምምልማሉ ተቐዳማይ ዕላሙ ከም ባህሊ ክኩስኮስ መንእሰያት ኣብቲ ከባቢኦም ዘሎ ሕብረተሰቦም ተሸግሮ ዘሎ ብድሆታት ከለልዩን ክፈትሑን ዝኽእልሉ ብቕዓት ክህልዎም እዩ እቲ ዕላሙኡ። ካብቲ ሕጂ ቅድሚ ሕጂ ክካየድ ዝፀንሐ ንጥፈታት ብምንታይ ይፈልዮ? ግን ሓደ ቅድሚ ሕጂ ኣብ ፌስቲቫላት፣ ኣብ ዝተፈላለየ ናይ ኤግዚቢሽን ውድድራት ድሕተት ዝነበረ ውዱእ ዝኾነ ፕሮጀክት ኣብ ከተምፅእ ወይ ከዓ እዚ ሓደ ሞዴል ወይ ፕሮቶታይፕ ከምፅኡ ይግደዱ ነይሮም ማለት እዩ። ኣብዚ ውድድር ግን እቲኦም ሓሰብቲ ሓሳቦም ሒዞም ጥራዮም ክመፁ። ስለዚ እዚ ሓደ ብልጫ ኣለዎ ወይ ከዓ እቲ ዕላማ ከዓ ካብ ሓሳብ እዩ ዝብገስ ማለት እዩ። ካልእ ጎኑ ጎኑ ሓሰብትን ሕብረተሰብን ኣውፈርትን ክራኸቡ ከዓ ሓደ ዕላማ ይገብር ማለት እዩ። ንኣብነት ሓደ ሓሳባይ ሓደ ሓሳብ ሒዙ እንተመፅኡ ምስ ሕብረተሰብ ንክላለ መፅናዕቲ ንክገብር ቴክኒካውን ናይ ዋኒን ኣልያ ይግበረሉ እዩ። ብኡ መንፀር ከዓ እቲ ኣብ ዋኒን ከውፍር ዝደሊ ኣካል ከዓ ኣብዚ ውድድር ተሳቲፉ ክሰምዕ ሓሳባት ክወስድ ከዓ ሓደ ካብቲ ዕላማታት ናይ ማለት እዩ። ስለዚ ባይታ ንምፍጣር እዩ ሓሳብ መፅኡ ሲ ኣብ ሓሳብ ንኸይመውድ ናብ ተግባራዊ ክቕየረሉ ዝኽእል ባይታ ንምንፃፍ ሓደ ካብቲ ዕላማታት እዩ ማለት እዩ።
1: ብዝተወሰኑ ሞያውያን ብዝተወሰኑ ቁፅሪ ክተኣልዩ ኣሸጋሪ እዩ። ምክንያቱ እቲ ሓሳባት ናይ ባዕሉ ብዙሕነት ስለ ዘለዎ ማለት እዩ። ስለዚ ሓደ ካብቲ ማሕበር ክገብሮ ዝፈተነ እንታይ እዩ? ነዚ ዝበቅዕ ናይ ኣማኸርቲ ናይ ሞያውያን

ሕጂ እዚ ካብቶም ቅድሚ ሕጂ ዝነበሩ መደባት ፍልይ ዘብሎ ቀንዲ እውን ናይ ፈጠራዊ ሓሳብ ውድድር እዩ። ካብ ስሙ ጀሚርካ እቲ ናይ ፈጠራዊ ሓሳብ ማለት ከዓ ሰብ ግድነት ውዱእ ምህዞ ወይ ፕሮቶታይፕ ወይ ቀዳማይ ሞዴል እንተ ዘይብሉ ካብ ውድድር ይዕገት ማለት ኣይኮነን። ሓሳቡ ሒዙ ይመፅእ። እቲ ሓሳብ ግን ተበጊሱ ክሳዕ ናይ ሞድ

ናብቲ ምቕራብ ማለት እዩ። ስለዚ ዝተፈላለየ ድሕረ ባይታ ናይ ትምህርቲ ዘለዎም ናይ ተመክሮ ዘለዎም ኣማኸርቲ ሞያውያን ተቐሪቦም ማለት እዩ። ምስ ኩሉ ነቲ ዝቐረበ ፕሮጀክትታት ብብቕዓት ከንብብዎ ብብቕዓት ክርድእዎ ርእቶ ክህብሉ ብርእሰ ተኣማንነት ርእቶ ክህብሉ ንቕድሚት ክሰጉምዎ ዝኽእሉ ሞያውያን ካብ ብቴክኒካዊ መዳይ ክኸውን ይኽእል በቲ ናይ ዋኒን መዳይ ክኸውን ይኽእል ተቐሪቡ ማለት እዩ። ስለዚ ተራ ናይዞም ሞያውያን ኣማኸርቲ እንታይ እዩ ነይሩ? ነቶም ኣብ በበይኑ መድረኻት ናይቶም ሓሰብቲ ነቶም ኣቕረብቲ ናይቲ ሓሳብ ፈጠርቲ ዝበሃሉ ሰናዕቲ ዝበሃሉ ንዕኦም ምኽርን ኣልያን ምሃብ ማለት እዩ። ናይ ዳንነት እውን መሰረታዊ ናይ